0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

ሸቦአቶቭ ጤና ይስጥልን የተከበራችሁ አድማጮች እንደምን አደራችሁ መልካም ሳምንት ለሁላችንም ይሁንልን ሸቦአቶቭ እለቱ እንደ ብራድ ዘመን አቆጣጠር ይሃዮም ይዮም ርሾን ዩድ በኤሉል ታፕሽን ፔባም ዳውሮፓ ዘመን አቆጣጠር ደግሞ ኦጉስት 23 ቀን 2026 ዓመተ ምህረት ነው እንደ ኢትዮጵያ ዘመን አቆጣጠር ደግሞ እለተ እሁድ ነሐሴ 17 ቀን 2018 ዓመተ ምህረት ነው የቴክኒክ ባለሙያችን አብያታር ሽሞን የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ ያለን ዝግጅት የሳቱን ዜና የጋዜጦችን አምድ እንዲሁም ቃለ ምልልስ አለን ቆይታችሁ እስከ 7 ሰዓት እኛው ጋር ይሁን ሸቦአቶቭ ዜና በቅድሚያም አርእስተ ዜና በምስራቅ ኢየሩሳሌም በሚገኘው የኮቴል አማራቢ አደባባይ ለሊቱን በአስር ሺዎች የሚቆጠሩ ይሁዳን በተገኙበት ዋናው የይቅርታ ጸሎት ስነ ስርዓት ተካሄደ። ስሊሆት በረአም ፓርቲ ሊቀመንበር መንሱር አባስ የፓርቲያቸው ጉባኤ ላይ የፍልስጤም ሀገር አለች እስራኤልና አሜሪካም ሊቀበሏት ይገባል ሲሉ የተናገሩት ንግግር ከባድ ውዝግብን አስከተለ። ባለፈው ሳምንት በሶሪያ የተፈጸመው የእስራኤል ጥቃት ምክንያት ቱርክ የአየር መከላከያ ስርዓት ለማቋቋም ያላትን እቅድ ለመከላከል መሆኑን እስራኤል ለአሜሪካ ገለጸች። እስራኤል ቱርክን የጠላት ሀገር ለማድረግ ፍላጎት የላትም ተባለ። በምስራቅ ኢየሩሳሌም በሚገኘው የሲልዋን ሰፈር በቤተሰቦች መካከል በተፈጠረ ግጭት አምባጓሮ ምክንያት ትናንት ማታም አንድ ሰው በጥይት ተኩስ ተገደለ። በብሪታንያ ኢራናውያን ሃከሮች መረጃ ሰርሳሪዎች የአንድ የኤሌክትሪክ ኃይል ማመንጫ ጣቢያ ለአራት ቀናት ስራ እንዲቆም ብሪታንያ ሳንዴይ ቴሌግራም ዘገበ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በምስራቅ ኢየሩሳሌም በሚገኘው ኮቴል አማራቢ የጥንቱ ቤተ መቅደስ አደባባይ ለሊቱን በአስር ሺዎች የሚቆጠሩ ሰዎች በተገኙበት ዋናው የሲልሆት የይቅርታ ጸሎት ስነ ስርዓት ተካሂዷል። በስነ ስርዓቱ ላይ ከተሳተፉት መካከል ከተጠለፉ በኋላ የተለቀቁት ኖዋ አርጋማኒ፣ ኢታይ ረጌቭ፣ ኦበር ሼም ቶቭ ባር ኮፐርሽታይን፣ ኤልያም ኮሄን እና ዚቭ ኮሄን ተገኝተዋል። ከእገታ የተለቀቁት ግለሰቦች እስራኤላውያን መመለሳቸው ልዩ ሆዳያ የምስጋና ጸሎት ያደረጉ ሲሆን ከዚህም ጎን ለጎን ለእስራኤል መከላከያ ሰራዊትና ለደህንነት ኃይሎች ሰላም፣ ለሕዝቡ አንድነት፣ ለሀገሪቱ ሰላም እና ደህንነት የሚሆን ጸሎት ተደርጓል። በረአም ፓርቲ ሊቀመንበር መንሱር አባስ የፓርቲያቸው ጉባኤ ላይ የፍልስጤም ሀገር አለች እስራኤልና አሜሪካ ሊቀበሏት ይገባል ሲሉ የተናገሩት ንግግር ከባድ ውዝግብን አስከትሏል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሰጡት ምላሽ እሳቸው ጠቅላይ ሚኒስትር ሆነው እስካሉ ድረስ በኢራን የምትመራ የፍልስጤም ሀገር አትመሰረትም፣ በዛም ሆነ በይሁዳና ሰማርያ ቀበሌዎች የፍልስጤም ሀገር አትቋቋምም ብለዋል። ከዚህ ቀደም የያሻር ፓርቲ ሊቀመንበር ጋዲ አይዘንኩት በኤክስ ትዊተር ገጻቸው ላይ የፍልስጤም ሀገር የለችም፣ እኛ በምንመሰርተው መንግሥት ውስጥ የፍልስጤም ሀገር አትመሰረትም ሲሉ ጽፈዋል። ይህን የዘገበችው ዘጋቢያችን የአራ ሻፒራ ናት። ባለፈው ሳምንት በሶሪያ የተፈጸመው የእስራኤል ጥቃት በሀገሪቱ የሚገኙ የጸጥታ አካላት ለአሜሪካውያን እንደገለጹት ቱርክ በሰሜን ሶሪያ በሚገኘው አቡ አልዱሃ
የአየር ማረፊያ የራዳር ስርዓት ለመትከልና በመቀጠል ደግሞ የአየር መከላከያ ስርዓት እንዲሁም የቱርክ ወታደሮቿ ለማስፈር ተዘጋጅታ ነበረ። ይህንን ይፋ ያደረገው በእስራኤልና በአሜሪካ መካከል ያለውን ውይይት የሚያውቁ ምንጮች ጠቅሶ በካን 11 ዘጋቢያችን ኢታይ ብሎምንታል ነው። የእስራኤል ምንጭ አክሎ እንደገለጸው ጥቃት ኢላማ የሆነው የአውሮፕላን ማረፊያና መነሻ መንገዶችን ሲሆን ይህም ቁሳቁሶች ወይም ወታደሮች በአየር መንገድ እንዳይደርሱ ለመከላከልና ዲፕሎማሲያዊ መልእክቱ ካልተላከ በኋላ ለሶሪያ ፕሬዚዳንት አልባሻራ አስተዳደር ማስጠንቀቂያ ለመስጠት ታስቦ የተደረገ ነው ተብሏል። በምስራቅ ኢየሩሳሌም በሚገኘው የሲልዋን ሰፈር በቤተሰቦች መካከል በተፈጠረ ግጭት አምባጓሮ ምክንያት ትናንት ማታ አንድ ሰው በጥይት ተኩስ ተገደለ። ወደ ስፍራው የተጠሩ ፖሊሶች ባካሄዱት የተኩስ ሌሎች ተጨማሪ ሁለት ወንዶች ተገለዋል። ፖሊሶቹም ሁለቱ ግለሰቦች በኃይሎቻቸው ላይ አደጋ ደንቀው ነበር ሲሉ ተናግረዋል። ይህንን የዘገበው ዘጋቢያችን ሃይም ጎልድሽ ነው። ዛሬ ሌሊቱን ከናታንያ ከተማ አቅራቢያ በሚገኙ አውራ ጎዳና ቁጥር 21 እድሜው 30 ገደማ የሆነ እግረኛ በሞተር ተሽከርካሪ ተገጭቶ በጽኑ ሁኔታ ቆስሏል። ማገንዳ ቢዳዶም ሐኪሞች አስቸኳይ እርዳታ ካደረጉለት በኋላም ወደ ሆስፒታል ወስደውታል። በሊባኖስ ሌሊቱን በሀገሪቱ ደቡባዊ ክፍል በሚገኙት ክፋር ሮማን እና በአሊ ታኺር ተራራማ ክልል ላይ የእስራኤል መከላከያ ሰራዊት ጥቃት ማድረሱን ተዘገበ። እስካሁን ድረስ የተጠበቀ ዝርዝር መረጃ የለም። የሰሜኑ ውጥረትም ሂዝቡላ ከፍተኛ ባለሥልጣን ሙሐመድ ኪማቲ እንደተናገረው ድርጅቱ ከአሜሪካ ጋር ቀጥተኛ ውይይት ለማድረግ ገና አልወሰነም። ለሂዝቡላ ንብረት ለሆነው ለአልማናር ቴሌቪዥን ጣቢያ በሰጠው ቃለ ምልልስ ኮሚቲ ድርጅቱ በጉዳዩ ላይ እንዴት እንደሚንቀሳቀስ ለእሱ ተስማሚ በሆነ ጊዜ እንደሚወስን ጠቁሟል። ቃል አቀባያችን ኡመር ሻር እንደዘገበው ይህ አቋም ከሁለት ዓመት በፊት በእስራኤል ከተደረጉት የድርጅቱ ዋና ጸሐፊ ሐሰን ናስራላ አቋም የተለየ ነው። ናስራላ ሂዝቡላ ከእስራኤልም ሆነ ከአሜሪካ ጋር ምንም አይነት ቀጥተኛ ግንኙነት እንደማያደርግም ተናግሮ ነበረ። በብሪታንያ ኢራናውያን ሀኪሮች የአንድ የኤሌክትሪክ ኃይል ማመንጫ ጣቢያ ለአራት ቀናት ሥራ እንዲያቆም የብሪታንያ ሳንዴይ ቴሌግራፍ ዘገበ። ይህም በአይነቱ የመጀመሪያ ታይቶ የማይታወቅ የሳይበር ጥቃትን ይመስላል ተብሏል። ቃል አቀባያችን ኢታማር ማርጋሪት እንደገለጸው ጥቃቱ የተፈጸመው ባለፈው ወር ኢራን ውስጥ ከሚገኙ ሀክሮች ጋር ግንኙነት ያላቸው አካላት በአሜሪካ የውሃ መሠረተ ልማቶች ላይ ካደረሱት የሳይበር ጥቃት ጋር በተመሳሳይ ጊዜ ነው። የዜና ዘጋቢያችን አክሎ እንደዘገበው ከሆነ በብሪታንያ የተሰነዘረው ጥቃት በመቀጠል በአንድ ትንሽ የኤሌክትሪክ አምራች ላይ ሲሆን በምንም የአይነት ደረጃ በአገሪቱ የኤሌክትሪክ አቅርቦት ላይ ያደረሰ ጉዳት የለም። የአየር ጸባይ ትንበያ ዛሬ እሁድ በተለይ በሰሜን የሀገሪቱ ክፍል የሙቀቱ መጠን ትንሽ ይቀንሳል፣ ነገ በትንሹ ሙቀት ይጨምራል የሚል ትንበያ አለ። ሙቀቱና ቅዝቃዜ በዲግሪ ሴንቲግሬድ የዛሬ ኢየሩሳሌም እና ተላቢብ ከተሞች አካባቢ 31 ዲግሪ ሴንቲግሬድ ይሆናል። ሀይፋ ከተማና አካባቢዋ 30 ዲግሪ ሴንቲግሬድ፣ ቤርሼባ ከተማና አካባቢዋ 34፣ ጨው ባህርና አካባቢው 37 ዲግሪ ሴንቲግሬድ፣ ኢላት ከተማና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል። የሰዓቱ ዜና የስከዚሁ ነው። ሙዚቃ

የተከበራችሁ አድማጮች በድጋሚ ጤና ይስጥልን፣ እንደምን አደራችሁ? መልካም ሳምንት ሸቦቶ በልጥሩስ በጎ ጥሩ ሳምንት ይሁን ለሁላችን እያልን የዛሬ ጋዜጦች በተቀዳሚ ገጻቸው ለአንባቢያን ያቀረቧቸውን አበይት ርዕሰ ጉዳዮችን ቃኛለን። ሐሬት የተሰኘው ጋዜጣ እንደዘገበው ባለፈው ሳምንት የእስራኤል ጦር በሰሜን ሶሪያ የወሰደውን ጥቃት በአየር ማረፊያ ላይ የወሰደውን ጥቃትን ተከትሎ በእስራኤልና በአሜሪካ መካከል የውንጀላ ወቀሳ ተባብሷል። ለምን የእስራኤል ጦር ለምን በሰሜን ሶሪያ የአየር ማረፊያ አጠቅ ደበደበ በሚል ይህንን በተመለከተ በፕሬዝዳንት ትራምፕ አስተዳደር እስራኤልን እየወቀሰ ነው ይልና ለዚህ የእስራኤል ምላሽ ደግሞ የመከላከያ ሰራዊቱ ጸሐል መረጃ የታማኝ መረጃ አለን፣ ይህ መረጃችን ደግሞ የቱርክ በዚህ በሶሪያ በሰሜን ሶሪያ በአየር ማረፊያ አካባቢ ወታደራዊ ኃይሉን ለመገንባት በመንቀስ ከፍተኛ እንቅስቃሴ ላይ እንዳለ መሆኑን መረጃ ስላለን ይህን ለማስቆም ይህን ለመግታት የተወሰደ እርምጃ ነው። በዛም ደግሞ ያ በዚህ በሰሜን ሶሪያ የቱርክ መከላከያ ሰራዊትም የአየር መከላከያ መሳሪያዎችን ካቋቋመ ለእስራኤል ደህንነት አስጊ በመሆኑ ይህንን በዚህ ምክንያት ነው እስራኤል የማጥቃት እርምጃ የወሰደች በሚል ምላሽ ሰጥቷል። የእስራኤል መከላከያ ሰራዊት በዚህ ላይ በሁለቱ ቃል ኪዳን ሀገሮች ወዳጅ ሀገሮች በእስራኤልና በአሜሪካ መካከል ወቀሳ፣ ትችት በጣም ተፋፍሟል በመካከላቸው በሚል ሰፊ ዘገባ አቅርቧል ሐሬጽ ዕለታዊ ጋዜጣ። ያለ ምክንያት አይደለም። እስራኤል በተጨማሪ እንደምትለው ከቱርክን ጋር ጦርነትን ማፋፋም ማባባስ አትፈልግም። ቱርክን እንደ ጠላት የለየለት ጠላት ሀገር ማየት አትፈልግም የሚል ምላሽ ሰጥታለች ነው የሚለው በዚህ ዘገባ የቀረበው። ሌላው ርዕሰ ጉዳይ ደግሞ የናትባክ የዓለም አቀፍ አየር ማረፊያ በጣም አሰራሩ ወድቋል ነው የሚለው። ለዚሁ ዓለም አቀፍ አውሮፕላን ማረፊያ በናትባክ ያለው በጣም ጠቅላይ ሚኒስትር ቢንያሚን ኔታንያሁ በአስተዳደር አራት ዓመት ባስቆጠረው አስተዳደራቸውና እሳቸው በጠቅላይ ሚኒስትርነት ደግሞ የመንገድና ትራንስፖርት ሚኒስትር የሆኑት ሚሪያም ረጌቭ ባሉበት አስተዳደር ዘመን ይህንን ዓለም አቀፍ የአየር ማረፊያ አሰራሩ በጣም የተጠበቀው ስራ አልተሰራም። እንዲያውም ይላል ሐሬጽ ዕለታዊ ጋዜጣ በጣም በሶስተኛው ዓለም በማደግ ላይ ከሚገኙ ሀገሮች አይነት አውሮፕላን ማረፊያ በጣም የወደቀ አስተዳደር ማን አየር ማረፊያ ሆኗል። መግቢያ መውጫ በሮችም አካባቢ በጣም በጥሩ ሁኔታ አልተሰራም። ለመንገደኞች ለአውሮፕላን መንገደኞችም በጣም አስፈላጊውን አገልግሎት እየተቀበሉ አይደለም። ስልጥና ባለው ሁኔታ ዘመናዊ የሆነ አገልግሎት እየተሰጠ አይደለም ለመንገደኞች። ለዚህ ደግሞ የመንግስት የአስተዳደር ጉድለት ነው በማለት ይኸው ጋዜጣ ተችቷል። እንግዲህ በዚህ ሌት ባለመልኩ ደግሞ የብዙሃን መገናኛ አውታር የወታደራዊ ራዲዮ ጣቢያ ጋሌ ጸሐል የተሰኘው ራዲዮ እንዲዘጋ መንግስት የእስራኤሉ መከላከያ ሚኒስትር ጨምሮ ወስኗል። አሁን ለዚህ ለምን ይህ ወታደራዊ ሬዲዮ ጣቢያ ጋሌ ጸሐል ለምን ይዘጋል
የሚሉ ብዙ ተለያዩ አካሎች የተለያዩ ድርጅቶች ለጠቅላይ ፍርድ ቤት አቤቱታ አቀርበዋል። ይህን ጠቅላይ ፍርድ ቤት ባለፈው ሳምንት በዋለው ችሎት ይህንን የመንግስትን ውሳኔ ውድቅ አድርጎታል። ለምንድን ነው ይህ የነጻ የንግግር የብዙሃን መገናኛ አውታር ይህን ለማፈን ሲባል ለምን ይህ ሬዲዮ ጣቢያ መዘጋት የለበትም? ይጎዳል የነጻነትን የንግግርን የሚያስተናጋጅ የሆነ ወታደር ራዲዮ ጣቢያ መዘጋት የለበትም ሲል ጠቅላይ ፍርድ ቤት በይኗል። እንዳይዘጋ የሚል ብያኔ አስተላልፏል። ግን አከራካሪነቱ በዚህ እንደቀጠለ ነው። በአንድ በኩል ጠቅላይ ፍርድ ቤት የነጻነት የሬዲዮ ጣቢያ መቀጠል አለበት የሚል ሲሆን፣ በሌላ በኩል ደግሞ የመንግስትን ውሳኔ ደግሞ አጋዥ የሆነ ውሳኔ አንቀጽ እንዳለ ነው የሚገልጸው። ይህ የብዙ ዓመታት የጋሌ ጻል ወታደራዊ ራዲዮ ጣቢያ ለብዙ ዓመታት ያገለገለ ሬዲዮ ጣቢያ ነው። እንዴት ይዘጋል የሚለው አከራካሪነቱን በተመለከተ በመጀመሪያ ገጹ ላይ ሐዋሬጽ ዘግቧል። ሌላው ደግሞ ወጣ ብሎ ሩሲያ በሩሲያና በዩክሬን መካከል የሚካሄደው ጦርነት በጣም ያሳዝናል። ወደ ከአራት ዓመት በላይ የዘለቀ ጦርነት ላይ ናቸው። እስካሁን ስምምነት ላይ የተኩስ አቁም ስምምነት ላይ አልደረሱም። ሐዋሬጽ ጋዜጣ እንደዘገበው ሩሲያ እኔ እበልጣለሁ የምትል ሀገር በጦር ሜዳ ግን ምንም እያሸነፈች አይደለም። በጦር ሜዳ ላይ እያሸነፈች አይደለም። በጦርነቱ እየተጠቃች እየተጎዳች ነው። በእርግጥ በኢራን ይቅርታ፣ በዩክሬን ደጀን በህዝብ ላይ ደግሞ የማጥቃት እርምጃ እየወሰደች ነው የምትገኘው። በሁለቱ ሀገሮች መካከል በሩሲያና በዩክሬን መካከል እስካሁን ጦርነቱ አልቆመም። ተኩስ ከስምምነት ላይ አልደረሱም። ሁለቱ ሀገሮች ግራ ቀኙ እየተጎዱ ናቸው። በሰው ህይወት ላይም ሆነ በንብረት ላይ ጉዳት እየደረሰ ነው የሚል ዘገባ አቅርቧል ሐዋሬጽ ዕለታዊ ጋዜጣ። ወደ ሌላኛው የዲዮት አሮኖት ጋዜጣ ስናልፍ በመጀመሪያ ገጹ ላይ ያቀረበው የፍልስጤም ሀገር ተቋቁሟል የሚል የዚሁ የአረብ እስራኤላውያን የሚወክለው የክነሴት አብየራም ፓርቲ ሊቀመንበር የሆኑት ማንሱር አባስ በፓርቲው አባላት ስብሰባ ላይ ባደረጉት ንግግር የእስራኤል ሀገር አለች ይልና በመቀጠል አሜሪካና እስራኤል ለፍልስጤም ሀገር እውቅና መስጠት አለባቸው ብለው ተናግረዋል። ስለ ፍልስጤም ሀገር ስለ መቋቋም ሁኔታ በእስራኤል በኩል ተቀባይነት የለውም። ጠቅላይ ሚኒስትር ናታንያው በሰጡት ምላሽ ምንሳቸው ብቻ የአሻር ፓርቲ ሊቀመንበር አይዘንኩትም ያሉት ምንድን ነው? በምንም ታምር የፍልስጤም ሀገር የለችም፣ እውቅና እናደርግም። በአዛ ቀበሌም ሆነ በይሁዳና ሰማሪያ ቀበሌዎች የፍልስጤም ሀገር አልተቋቋመችም፣ እውቅናም አንሰጥም የሚል ንግግር አድርገዋል ጠቅላይ ሚኒስትር ናታንያው። እኔ ጠቅላይ ሚኒስትር እስካለው ድረስ ለፍልስጤም ሀገር እውቅና አልሰጥም ብለዋል። አይዘንኩት እሳቸውም የፍልስጤም በዚህ አሁን በቀጡ በሚቀጥለው ኦክቶበር ያው ምርጫ የመንግስት የፓርላማ ምርጫ ከተካሄደ በኋላ ለሚቋቋሙ አዲስ የእስራኤል መንግስት የእስራኤል የፍልስጤም ሀገር እንድትቋቋም እውቅና አያደርግም ብለው ንግግር ማድረጋቸውና ይህ ጉዳይ በጣም አወዛጋቢያነት አራኪ ጉዳይ ስለሆነ የዲዮት አሮኖት ጋዜጣ በመጀመሪያ ገጹ ላይ ተመልክቷል። ይህ እንግዲህ
የፖለቲካ ያንዳንዱ እስራኤል የተለያዩ ፓርቲዎችን በዚህ ዙሪያ ያላቸው አቋም ምንድን ነው የሚለው አወያይ የሚያከራክር ጉዳይ ያንዳንዱ የፖለቲካ መሪ የፓርቲ ደጋፊ በዚህ ዙሪያ ደግሞ ያው የሚወያይበት ርዕሰ ጉዳይ ስለመሆኑ ነው ማለት ነው። ሌላኛው ሰሞኑ አወዛጋቢ በአለፈው ሳምንት እስራኤል በሰሜን ሶሪያ በአንድ አውሮፕላን ማረፊያ ላይ በወሰደችው ጥቃት ምክንያት የቱርኩ ፕሬዝዳንት አርዶዋን እየዛቱ ነው፣ እስራኤልን እየፎከሩ ነው፣ እስራኤልን እናጠቃለን እያሉ እየዛቱ ነው፣ በጣም እንደ ጦርነት ይባባስ ይሆን፣ ለምን እስራኤል በሶሪያ ምድር በሰሜን ሶሪያ የሚገኝ አየር ማረፊያ ለምን አጠቃች እያሉ በዚህ ምክንያት በጣም ውጥረቱ ተባብሷል ይላል። አርዶዋን የቱርኩ ፕሬዝዳንትም እየፎከሩ ናቸው። ከዚህ ጎን በጎን ደግሞ የትራምፕ መልእክተኛ ቶም ባራክ የሚባሉት ደግሞ እሳቸው እስራኤልን ለምን ውትድርና የኃይል እርምጃ ወሰደች በሶሪያ ምድር ለምን ይህን አደረገች በማለት እስራኤልን እየተቹ ናቸው። ከባድ ወቀሳ በእስራኤል ላይ እየሰነዘሩ ናቸው። እስራኤል በበኩሏ ለብሔራዊ ደህንነቷ ሲል የወሰደችው እርምጃ ነው፣ የቱርክ ወታደራዊ ኃይሏን በሰሜን ሶሪያ ለማጠናከር በአየር ማረፊያው አካባቢ የአየር መቃወሚያ መሳሪያዎችን ሁሉ ለመትከል እቅድ እንዳላትና በእንቅስቃሴ ላይ ስለመሆኗ የታማኝ መረጃዎች ስላሉ ነው ይህን ለማሰናከል በሚል ወታደራዊ እርምጃ ወስደናል የሚል ምላሽ በእስራኤል በኩል እየሰጠች መሆኗን የዲዮት አሮኖት ዘግቧል። የቱርኩን ፕሬዝዳንት ፎቶግራፍ አስቀምጧል በመጀመሪያ ገጹ ላይ። ሌላው የይሁዳን የዘመን መለወጫ ሮሻሻና አዲስ ዓመት በዓል ሲቃረብ በናትባግ በቤንጎሪዮን አውሮፕላን ማረፊያ አንዳንድ የመጫጫን ሁኔታ የመንገደኞች የመጫጫን ሁኔታ አንዳንድ እንቅፋትም ይኖራል የሚል ግምት እንዳለ በዚሁ ጋዜጣ በመጀመሪያ ገጹ ላይ ዘግቧል። ሌላው ማሪብ ዕለታዊ ጋዜጣ በመጀመሪያ ገጹ ላይ የሶስት ከፍተኛ ባለስልጣናት ፎቶግራፍ አስቀምጧል። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ናታንያሁ፣ የቱርኩ ፕሬዝዳንት አርዶዋን፣ የእስራኤሉ የመከላከያ ሚኒስትር እስራኤል ቃጽ ፎቶግራፍ እንደው አስቀምጧል። የሶስቱን መሪዎቹ የቱርኩ አቅጣጫ አነታራኪ ጉዳይ ያው ውጥረቱ በእስራኤልና በቱርክ መካከል በጣም ውጥረቱ ተባብሶ ይገኛል። እነዚህ ሳይሆን ደግሞ ዋሽንግተን እና ቱርክ መካከል በዚህ እየተናከሩ ናቸው። ለምን ባለፈው ሳምንት እስራኤል በሰሜን ሶሪያ የሚገኝ አየር ማረፊያ ለምን አጠቃች የሚለውን ሁኔታም በዚህ ይህ ድርጊት ያስቆጣቸው ፕሬዝዳንት ትራምፕ መልእክተኛ ልከዋል፣ ወደ እስራኤልም ሆነ ወደ ሶሪያ ልከዋል። ለምን እስራኤል ደግሞ ያወግዛሉ፣ ለምን እንዲህ አይነት ወታደራዊ እርምጃ ወሰደች እስራኤል በማለት እስራኤልን እያወገዙ ናቸው ትራምፕ። ይህም ምናልባት በእስራኤል የሚካሄደው የፓርላማ የክነሴት ምርጫ ጋር በተያያዘም ሳይሆን አልቀረም ይላሉ። የእስራኤሉ መከላከያ ሰራዊት ደግሞ ሩሲ የቱርኩ ፕሬዝዳንት አርዶዋን ንግግራቸው መጥፎ ንግግር

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ከእድሜ ባለጸጎች መካከል ከሆኑት ከአቶ ተበጀ መሃሪ ጋር ቀጣዩን ቃለ ምልልስ እናካሄዳለን። እሳቸው በእርግጥ በመደበኛ በእርግጥ ወደ አሁኑ ያው ተሳትፏቸው ትንሽ ቀነስ ይበል እንጂ በዚህ በሬዲዮ በህብረተሰባችን በሚመለከቱ ርዕሰ ጉዳዮችም በቋሚነት አስተያየት ሲሰጡ በቆየት የቅርብ ጊዜ ትዝታችን ነውና ከእሳቸው ጋር እንሆ ቀጣዩን ቃለ ምልልስ እናቀርባለን። አቶ ተበጀ መሃሪ ጤና ይስጥልን፣ እንደምን አደርክ?
1: አብረሽተን ጤና ይስጥልን። ሻቧ ጦር እንዴት አደራችሁልኝ? ሻያሁ ደጉ፣ እንዲኸውም ባልንጀሮችን በሙሉ በዜና መሰራጫ ምክር አዘል ለህብረተሰባችን የምታስተላልፉት ከእናንተ የምንሰማውና የምናየውን እያየን ነው እናንተን ለመጠየቅ የምንፈልገው እና ሰላም ናችሁልኝ? ሸቧጦ ብላለሁኝ።
0: በጣም እናመሰግናለን። መክፈቻው ጥሩ ነው። በጎ በጎውን ቸርቸሩን እበቸ ማስተያየት ለመስጠት ስለሆነ አዎ፣ መልካም ሳምንት ሸቧጦ ይሁንልን እያልን እንግዲህ ያንተ በእርግጥ አንተ በእውነት ባለሳሳት የእድሜ ባለጸጎች መካከል አንተ ቢሆንም እንዲያው እሱ ይቅርና አንተ በሉኝ ስላልክ ነው እንግዲህ አንተ ያልኩኝና እና እንዴት ነው አቶ ተበጀ?
1: አመሰግናለሁ። ይህን እኔ ለራሴ እኔም አሁንም በስራ ላይ ነኝ፣ ያለሁትም ከስራ ቦታ ነው።
0: ጠዋት ላይ
1: ሆኖ ብትሰማው አንደኛ ሰው የሚል

0: ሰው ያስረጃል እንዳታስረጁ በማለት አሁን አንተ ብንባባል የበለጠ ነው በማለት ነው።
1: በጣም ጥሩ። እንግዲህ ዋና ነጥቦችን ያለህ አስተያየት እንደው በምን ላይ ያተኮረ ነው?
0: ነጥቦቹ ሁለት ያሉ ነጥቦች አሉ። አንዱ ነጥብ መጀመሪያ ሰሞኑን ካለፈው ጨረቃ በዓል ወይም ካለፈው ሮሽ ወዲህ ጀምሮ ለሚመጣው በዓላቶች አሁንም የቅርታ ቀን የስሊሆት በእውነት አባቶቻችን በኢትዮጵያ ምድር ካህናቶችም እንዲሁም አቡኖች ባህታውያን እነዚህ የይቅርታ ሰሞን ነውና ይቅር ተባባሉ። የወሰደ የሚመልስበት የተቆረፈ የሚስቅበት ነው። አንዳንድ አንገተ ደንዳና ቢኖሩ ሽማግሌ ስደድ፣ እንዲያውም የተበደለው ሰው ወይም የተሰደበው ሰው ሽማግሌ ሰደህ ጠይቀው ከአንድ ጊዜ እስከ ሶስት፣ ከዚያ ወደዚያ ግን ኃጢአት የራሱ ነው እያሉ ሲያስተምሩንና ይቅር በሉኝ በሉ እያሉ በጸሎት ቤቱ ላይ አስቀድመው ከሚመሃለፈው ጨረቃ በዓል ጀምሮ በጸሎት ቤት ይቅር በሉን እያልን ለትላልቆች ተጎንብሰን በድለን እንደሆን ደንጃ ተሸክመን ይቅር በሉን ስንል የነበረው ከግጥም ስንመጣ አንድ ሆና የስልዮት ዘመንና ጊዜ በመሆኗ በጣም አባቶቻችን ምን ያህሉ አዋቂዎች አሃሞች በእውነት የወሪቱን ትእዛዝ ጠብቀው ከዚህ ሲሄዱ አሁንም ትውልድ ወደ ትውልድ ይዘው ያሳለፉት እንዴት በሚሆን ነው ሳይረሱ ሳይዘነጉ በስደት ሀገር በማለት እያመሰገንኩ ኖራለሁ። አሁንም የአመት በዓሉ አሁን ዛሬ ጠዋት ማንተስ ታስተላልፍ የሰማሁት በኢየሩሳሌም ይህን የማይባል የሃይማኖት መሪዎች የስሊሆትን ጸሎት ሲያደርጉ እንደሰማሁት ከአንተ ቃላቶች በጣም ደስ ያለኝ ጸሎታቸው የተሰማ ይሁን። አገሪቱን ዳርስተ ንብበር ይጠብቅልን በጸሎት እንጂ እስራኤል ጸሎት አልባ በፍከራ አይሆንም በማለት ነው። ይህን የማስተላልፈው ይሄ ነው። በሁለተኛው ይሻያው በቀደም እንዲያው በእናንተ እግዚአብሔር ስታቸው እንጂ የኢትዮጵያም ይሆን አሜሪካም ይሆን በተለያዩ በቱርኪያም ይሆን ያሉትን ቃላቶችና ንግግሮች መልካምም ሆነ ክፉ አሁንም ስታስተላልፉ እያዳመጥን ነው። አሁን ባለፈው ጊዜ በኢትዮጵያ አሁንም የይሁዳ ዘር ይጥፋ እያሉ በማለታቸው የመሐመድ ዘሮች ናቸው ወይም እውነት እነዚህ የምንድን ናቸው በማለት ነው። መጽሐፍን ይመለከቱታል። መጽሐፈ ዜና መዋዕል ቀዳማዊ ምን እንደሚል ነው። አሁን ይህን የእስራኤል ልጆች እነዚህ ናቸው ይላል። የይሁዳ ልጅ እንሰሶም ሰለሞንን ወለደ፣ ሰለሞንም ቦዔዝን ወለደ፣ ቦዔዝም ኢዮቤድን ወለደ፣ ኢዮቤድም ይሴይን ወለደ፣ ይሴ ዳዊትን ወለደ ይላል። ዳዊት ይተማራሉ፣ ዳዊት በእጃቸው ነው። ሆኖ ቀርቶ ግና እኔ አልገባኝም ዳዊትን የሚተማሩትን የሚደግሙትን ወደኋላ እንዲጥሉት እልመናዬን አቀርባለሁ። ይህ የዳዊት ልጆች አይደሉም፣ ዳዊትን በእጃቸው እንዳይገበቀር እንደ በእውነቱ ዘረገመ ይሙት እንዳለ በገዛጃቸው ነው የሚረገሙ ያሉ እንጂ ሌላ አይደለም። ይሄ እንዴት ነው? ዳዊት እየደገሙ ዳዊትን እያወቁ የይሁዳ ዘር ይጥፋ ይደምሰስ ሲሉ ከምን የመጡ ናቸው እነሱ በማለት በጣም አሳሳቢ ላይ ነው ያለው። እንደሰማሁት በዜና መሰራጫ ማለት ነው።
1: እኔ እውነት ይህ ነገር የሚያሳስብ ሁኔታ ስለሆነ የት ለምሳሌ ከኦሪት ከመጀመሪያው ከብሉይ ኪዳን መጽሐፍ አለያ ደግሞ ከቀጣዩ ደግሞ በአዲስ ኪዳን እንደዚህ አይነት ይሁዳ እስከ ልጅ ልጆቹ በሙሉ ይውደም ይጥፋ የሚል ጥቅስ አለ ወይ ብዬ ስጠይቅ የለም የተሰጠኝ ምላሽ። በበኩሌ ምን እንደሆነ የሃይማኖት አባቶች አመራሮች በራሱን ከኦሪት መጽሐፍ ከሁለቱም ከይሁዳያና ከክርስትና ሃይማኖት የተጣቀሰ የወሰዱት ይሆን? እንዲያው ሁኔታ እንዲያው የለም እንዴት ያሉ
0: ይሄ ራሳቸው የፈጠሩት ቀደም እንዳልኩት ከመሐመድ ወዘር ወይም ከያመጡት ነገር እንደሆነ እንጂ በእውነቱ ጥል የነበረ አሁን የአብርሃም ልጅ የመጀመሪያው እንግዲህ ያው ወደ አረብ እንደሄደ ነው የታወቀ ነው። የኢሳሐቅ ልጅም ኢሳውም እንዲያው ከያዕቆብ ጋር የተረጋገመበት ነው። ይሄን በወሪ ትዛዝ ያለ ነው። ይሄ ግና የክርስትና ሃይማኖት ቢሆን 5500 ዘመን በወሪት አንድ ላይ ተቀምጦ አሁንም የሚለውም ከወሪታችን የሚለው በወሪት ይጀመራል በወሪት ይፈጸማል ይላል። ከዚህም ደግሞ እዚያት በእውነቱ ምንድን ነው የሚለው ይሄ ትልቅ ግጭት በመጣ ጊዜ ያዕቆብ እሳት የሳውን ገለባ ማደርግበት ቀን ይመጣል ይላል ትንቢተ ሚልክያስ። ምን ወቀርኩ ይሄ በእውነት እንዲያውም መጨረሻ በወሪት ነው እንጂ የክርስትና ሃይማኖትን እንብለው ይሁዳ ይጥፋ ይሁዳ ይደምሰስ ሲሉ ምንድሮች ናቸው እነዚህ የሚለው በእውነት የሚያሳስብ ነገር ነው እንጂ የክርስትና ሃይማኖት ይህ ሊል አይደለም። አሁንም ራስ በራሱ ክርስቲያኖች ምን ሲሰሙ እንደሚዋጓቸው ነው እንደመሰለኝ መጽሐፍን መስርተው የሚያውቁ ሰዎች በእውነት ይህን አይሉም። ቅድም እንደተናገርኩት ይኸው መጽሐፈ ዜና የተናገረው ነገር ነው። መጽሐፈ ዜና መዋዕል ነው። ይህንን ሁሉ ዘርዘር አድርጎ የይሁዳን የአይቆብ ልጆች ዘርዝሮ የሚያመጣው እስከ ሰለሞን ድረስ ዳዊት ሰለሞንን ወለደ። ከዚያ ወዲያ ቤተ መቅደስ ሲፈርስ ያቀተነ ዝምድና ቆጠራ የሚያቀተነ እንጂ አዳም ጀምሮ እስከ ኖህ ከኖህ እስከ አብርሃም ከአብርሃም እስከ ሙሴና እስከ አሮን ድረስ የተጻፈ ከዚያንም ደግሞ ይዞ እስከ ዳዊት እስከ ሰለሞን ድረስ ይህን ቆጥረን በመጽሐፍት ተቀምጦ ያለ ነው። ሁኖ ቀርቶ ከምን ነው የመጡ እነዚህ ተራግማ የተራገሙ አሜን የሚሉ ሰዎችም ከምን የመጡ ናቸው? እኔ እንጃ መስሎም አልታየኝም። እግዚአብሔር ልቦና ይስጣቸው። ዘረገመ ይሞት ይለናል። እኛ መራገም አይደለም ምንድን ነው ምን አድርገን ነው መሆናቸው ነው ራሳቸው እንደተረገማቸው አታውቁንም የሚል መልእክት መስጠት እንጂ እንደነሱ እኛ መራገሙን ወገን የተው ራሳቸው ነው የተረገሙ ራሳቸው ዘረገመ ይሞት የሚራገም ሰው ይሞት ብሎ ያዘዘው ነው በወሬታችን ትዛዝ።
1: ግን እኮ
0: ደግሞ ወሬትን አይደመስስም ወሬትን አያቸንፍም በምንም ታይምር። እግዚአብሔር በእጁ ጽፎ በቃሉ አንብቦ ለወዳጁ ለሙሴ ሙሴም ደግሞ ለህዝብ እስራኤል ያስተላለፈው ይሄ ነው እና ሲጀመር ይዞ ከአዳም አሁንም እስከ ኖህ ድረስ ኖህ ቀስተ ደመናይቱ ወርዳ ከኖህ ጋር እግዚአብሔር ቃል የገባው ቃል ኪዳን የገባውን እንግዲህ ለእስራኤል የታዘዘ ሴም ለእግዚአብሔር ሙሳይት እንዲያቀርብልኝ ሙሳይት እንዲያቀርብ ሲል ያዘዘው ነው ከኦሪት ዘፍጥረት ከምዕራፍ 27 ላይ ጀምረን ስንተማረው ይሄ ነው የሚለን። ሁኖ ቀርቶ ግን ምን ማድረግ አንችልም። እና
1: እስኪ አቶ ተበጀማሪ እነዚህ በእስራኤላውያን ማህበረሰብ ሃይማኖት መሪዎች ቀሳውስ ሊቃን ምን እንደሚሉም በቀጣይነት እንጠይቃቸዋለን። ይህን በእርግጥ በእስራኤል ህዝብና በኢትዮጵያ ህዝብ መካከል ለብዙ ሺህ ከሶስት ሺህ ዓመታት በላይ ግንኙነት ወዳጅነት እንዳላቸው ነው የሚገኝና ከሃይማኖት ጋር ባለ ሁኔታ ይህ የመፎከር አይነት ህዝብ እስራኤል ነገደ ይሁዳ ምን አጠፋ መፎከር የሃይማኖት መሪዎች ናቸው እንደ መፎከር አይነት እርግማን ነው ተሰባስበው በዚህ በቪዲዮ የተመለከትናቸውና እነሱም ቢሆንስ ካሁን ምላሽ እንዲሰጡ ከምን ተነስተው ምንጩ ከየት እንደሆነ ራሳቸው ቢያስረዱን ቢያስተምሩን እንቀበላቸዋለን። እና ብዙ ወዳጅ አሉን ብዙ የሚጠሩን ሰዎች እንዳሉ ሁሉ ብዙ ወዳጆች ኢትዮጵያ ህዝቦች እንዳሉ ይታወቃል አይደል አቶ ተበጀ?
0: በደንብ እኔ በነበርኩት ይሄን ይህም ሆንኩ የምለው ነገር አልነበረኝም። እንዲያውም ስመጣ በእውነት ከሶስቱ ደብር አገር ንብረ ማርያም፣ መይላ ቦም፣ ዘሪማ መድኃኔዓለም ቁሜ ስመረቅ ሊሄድ ነይ ስል እየተላቀሰ የሸኘኝ ህዝብ ነው። በእውነት ይህንን ስንት ህብረተሰብ ነው እንዲያውም እሄዳለሁና ሀሰብኩት ደረስኩ የሚል ሀሳብ ስለነበረኝ፣ ግን ባለቤት የታመመሽ ባለቤቴን ይዤ ከዚያች ሀገር አሁንም ወልደን ከብደን ልጆቻችን አሳድገን የመጣንባትን ሀገር ይህንን አራቱን አምስቱን ደብር ሀገር ይኸው ተበጀ መሀሪ ሰላም ናችሁን ለማለት ከባለቤቴ ጋር እሄዳለሁ ስል ታመመሽብኝ። ብቻዬን ምን ማድረጋል ብዬ ቀረ ወደኋላ አልኩ እንጂ እኔ የኖርኩት ዘመን ያላነሰ ዘመን አሁንም 30 ዓመት ስቀመጥ አንዴትም እንቅፋት ነገር አላየሁም። ኑሯችን በአንድ ላይ አሁንም ተስማምቶ እስራኤልና ክርስቲያን ተስማምቶ የኖረ ነው። ሁኖ ቀርቶ ይህን አላውቅም። ይህ ግን የመጀመሪያ ጊዜ ሆኗል። እነዚህ ግን አሁን ይሻየው አንተ እንደተናገርከው የሃይማኖት መሪዎች የያዟቸውና የማን ዘር ናቸው እነዚህ? የይሁዳ ዘር አይደሉምን? አሁንም በማለት በእውነት አጥብቀው የሃይማኖት መሪዎች ቢጠይቋቸው በጣም ደስ ይላል።
1: ይሁዲ ይላሉ። ይሁዳ ብቻ ሳይሆን ይሁዲ ይላሉ። ይሁዲ ይሁዳን እስራኤል ህዝብ ማለት ነው።
0: አዎ አሁን ያዕቆብ ልጅ ቆብ እየዘረዘርኩልህ ያዕቆብ ልጆች እንግዲህ ከዚያ አንስቶ ይሁዳ የሚለው ከዚህ የተነሳ ነው። እና እንግዲህ ምንድን ነው የሚደረገው?
1: የሚረገም አቶ ተበጀ መሀሪ የሚረገም ሰው አይወድም። አሁን በእውነትም በኢትዮጵያ ጋር በነባለን ግንኙነት በቀጣይነትም ወዳጅነታቸው ተጠናክሮ እንደሚሄድ ነው ተስፋ የምናደርገው። ግን እንደዚህ አይነት መጥፎ ኃይለ ቃል ከመሪዎቹ ከተከበሩ የሃይማኖት መሪዎቹ እንዲህ አይነት ቃል ካፋቸው ሲወጣ ተጽዕኖ የሚያሳድረው ምንድን ነው ብለን ስንጠይቅ፣ ለኢትዮጵያ የምንችለውን ያህል ድጋፍ እርዳታም የገንዘብ እርዳታም ለመስጠት የሚቻለውን ሁሉ ያው እንደ አምባሳደር ሁነን ቤተ እስራኤላውያን ለኢትዮጵያ ድጋፍ ለማድረግ ነው። ምን ግን እንዲህ አይነት ስንሰማ ይከፋናል አደለ?
0: በጣም በጣም። እንኳን ሌሎቹ ሻያሁ ሳላመሰግን አላልፍም። ጥየቃ ድንቅ ነው በእውነት። እንኳን ሌላው ስንት ሀብታም፣ እኔ ለራሴ 4 ቀበላለ ለኢትዮጵያ እርዳታ የለገስኩት። ሁኖ ቀርቶ ግና ስንት ለኢትዮጵያ እትፍታችን ከዚያ ለተቀበረው አጥቅማምቶቻችን አሁን በኢትዮጵያ ምድር ላሉት እንደገና ከዳዊትም ደግሞ አሁንም ታበጽህ ደዌ ኢትዮጵያ ሲላት ሌላውን ሀገር አይጠራም። ኢትዮጵያ እጆቿን ወደ አምላኳ ትዘረጋለች፣ የተመረቀሽ ሀገር ናት ብሎ እግዚአብሔር ሲያዝ ለዳዊት ለወዳጁ ሲነግር አሁንም ታበጽደው የኢትዮጵያ ብሎ ሲል፣ በአማርኛችን ግን ኢትዮጵያ እጆቿን ወደ አምላኳ ትዘረጋለች ሲል የእግዚአብሔር ወዳጅ በመሆኑ ሀገሪቱን መርጧታል። ሁኖ ቀርቶ ይህን ስለሚተማር ነው መምህሮቻችን ያስተማሩንን ይዘን ለኢትዮጵያ ሊራብ ኢትዮጵያ ችግር ሊደርስበት አንወድም፣ ኢትዮጵያ ልትከፋ አንወድም። በአንዳንድ ጦርነት ስንሰማ ምን አረገሽ ኢትዮጵያ እያልን የምናዝን እንጂ ኢትዮጵያ ሆነው እኛን ሊረግሙንና ሊሲሰድቡን ከምን የመጡ ነው? ነገር ግን እንግዲህ ያው ከመቶ አንድ ሰው እንግዲህ ክፋተኛ አለ፣ ያንን ክፋቱን እግዚአብሔር ይመልስለት ነው እንጂ ሌላ ምንም የምናደርገው የለም። እንጃ ኢትዮጵያ የማይረዳ አሁንም መንግስት ኢትዮጵያ በሰሜን እሳት ተቃጠለ ቢባል ረዳት አሁንም ሄደው እሳት እንዲያጠፉ አዞ ስንት ከስሮ ስንት ገንዘቡን ከስሮ ሄደው እንዲያጠፉ ያዘዘ ነው። ለዚያ ሁሉ በደሞዝ እና በገንዘብ እንጂ እንዲያው ዝም ብሎ በሜዳ ላይ አይደለም ይህን ሁሉ እርዳታ የሚያደርግ ለኢትዮጵያ። ሁኖ ቀርቶ ግን አንገት ለምን ተሰራ? ዙሮ ለማየት ነው። አንገት የላቸውም። እንግዲህ ይህን ምን ለማድረግ አንችልም። እንግዲህ ይቆርቆሩበት እነሱ
1: እና ይህን ያህል በእውነትም ይህን መቼም በተቻለ መጠን ለማረጋጋት ሰላም፣ ፍቅር፣ በሁለቱ ህዝቦች መካከል አሁንም ቢሆን የእስራኤል ሀገር ያለን በእስራኤል ማህበረሰባችን በቋሚነት ሁለተኛው ሀገራቸው ነው የምንመለከታት ኢትዮጵያን እና ለወደፊቱም ወዳጅነቱ መጠናከር እንዳለበት ሆኖና አሁን ያስቀያሚ የሆነው ንግግር እርግም እርግማኔ ወቀሳ አንቲሸሜቲዝም በዓለም ገበያ በአውሮፓ በአሜሪካ ሳይቀር ጸረ ይሁዳውያን እንቅስቃሴዎች እንዳለ ነው ከጊዜ ወደ ጊዜ። ይሄ ደግሞ እንዲህ በአፍሪካ በኢትዮጵያ እንደዚህ አይነት ያለው ሁኔታ እንዳይቀጥል ምን እናደርግ? ለመሪዎቹ ለመንግስት ከፍተኛ ባለስልጣናት ፖለቲካ ኢትዮጵያ መንግስት ሃይማኖትና መንግስት ያለው ሁኔታ ባላፊው አባንድ ላይ የሚሄድ ነው አሎ ለማጨም ለሚመለከታቸው ሁኔታ ቅሬታችንን አሰማለን አይደል?
0: አዎ ይሄንን አውቀርም ለመንግስትም ይሄን ነገሮች ተቀዳውን ማስተላለፋለን። እንግዲህ ለሃይማኖት መሪዎችም ማስተላለፋለ እነዚህ ሰዎች መጠየቅ አለባቸው። በድግ አርገው ግን ይሄን ያሉ አመት ባላችን በሰላም ነዋል አሁንም ቂም አልባ አሁንም እግዚአብሔር ያዘዘነ ቂማት ያዝ ቂም ይዘህ ጸሎት ብታረጋል ሰማህም እንዳለ እግዚአብሔር ይቅርታውን ይላክልን። አመት ባለቱም እየመጣሽ ናት ይችን አመት ባልን ነዋል ከዚያ ወደዚያ ወደ መሰረቱ ገብቶ እነዚህ ሰዎች መጠየቅና መያዝ እንዳለባቸው እንደን አስተሳሰብ ነው። ከዚህ የተረፈ ደግሞ እንግዲህ መንግስትና የሃይማኖት መሪዎች ደግሞ ያውቃሉ።
1: አዚም የሃይማኖት ሊቅ የሃይማኖት መሪ ቢሄ የተባለው ነገር የይሁዳ ልጅ የልጅ ልጆች ይጥፋ የሚል ኃይለ ቃል በቅዱስ ወርት በቅዱስ መጽሐፍ ያለም ስለመኖሩ ገጽ ከዚህ ምዕራፍ ገጽ ላይ ብሎ የሚያስረዳን ካለን እንቀበለዋለን አይደል? አቶ
0: እንዲያውም ፈልገው ማገኙ አብርሃምን የረገመ የተረገመ ይሁን እስራኤልን የረገመ የተረገመ ይሁን ነው የሚለው። የሚያመጡት ነገር የለውም ውሸታቸው ነው። አገኙ እንዲያውም እስራኤልን የረገመ የተረገመ ይሁን ነው የሚለው።
1: አይ የሚገርም ነው። ኃይለ ቃል ጥሩ አይደለም። በእውነት በዚህ ምድራችን ሁላችን እንጠፋለን እንሞታለን በዘላለም አንኖርም። ፍቅር ለልጆች ሰላም ማስተማር ሲገባ እንደዚህ አይነት ሁኔታ ጎጂ ነው ጥሩ አይደለም የሚታሰብበት ረሰ ጉዳይ ነው። እንግዲህ አንቲሴሚቲዝም ጸረ ይሁዳውያንነትን እንዋጋለን አንቀበለውም።
0: አዎ በደንብ በደንብ ገደም እንዲያውም ስናይ ኢትዮጵያ ባሉት ሀገር የሚዋጋቸው ካገኘነ በእውነት እንዲያውም ኢትዮጵያ ወዳጃችን ወአሁንም ጎረቤታችን ወንድም እህቶቻችን ናቸው ብለን ነው የምናስብ። ለወደፊትም እርዳታም ሆነ በማናቸውም ግንኙነት የምናደርግበት ማንለያይበት አሁን ቅድም እንዳልኩት አሁንም አጥቅማምቶቻችን የቀበርንበት ሀገርና አሁንም የበላነ የጠጣንባት ሀገር ናት ልንረሳት ማንችልም። አሁን ግን ትንሽ ቀር የሚያሳይ ግን ኢትዮጵያ ያለው ህዝብ እነዚህን ሰዎች ወይም ለምን ይሄን አላችሁ እናንተ እነማናችሁኛ የይሁዳ ዘሮች አይደለንም ብለው እነዚያም አሁንም ሚይዟቸው ከሆነ እና በእውነት ሲሆን ክስ አለዚያ ደግሞ በሽማግሌ በአሁንም የሚጠይቋቸው በመንግስትም የሚጠይቋቸው ከሆነ እንዲያው በእውነቱ ለእኛም ደስ ያሰኘናል እላለሁ።
1: በጣም ጥሩ
0: እና ትንሽ ራይ ካለ ከዚህ በእውነት ወንድም ይዋ
1: አቶ ተበጀ ማሪለ ለሰጠው ገለጻ በጣም እናመሰግናለን። ሸቧቶ መልካም ሳምንት ይሁንልን።
0: ሸቧቶ መልካም ያመት ባሉን ያምጣልን ይቅር ያለን የሰላሙን ዘመን ያምጣልን።
1: ይቅርታ ሰሞን ነው
0: ይላክልን የይቅርታ ሰሞን ነው
1: ስሊሆት
0: ይቅር ይበል የሚሳደቡትም ልቦና ይስጣቸው። ከዚያ ማዶም ሆነ ከዚህ አለን እስራኤልም ተሳዳቢ አላጣንም። እግዚአብሔር ልቦና ልቦና ይስጠው። ሻያው እንግዲህ ምን እናደርጋለን እዚህ ማጀታችንም አላጣንም።
1: አዎ መምላሳችን ጥሩ ቃል ይውጣ ይውጣ ለመጥፎ ሰው የሚያስከፋ የሚያስቀይም ንግግር ጥሩ አይደለም ይጎዳል ጎጂ ነው የሚሆነው። ለምላሳችን ዘበኛ እናቆም። እሺ እናመሰግናለን።
0: ሰላም ሸቧቶ ጤና ይስጥልን። መልካም መገናኛ። ሰላም ሰላም
1: ሰላም ሸቧቶ
0: እናመሰግናለሁ።
1: ሰጠው ገለጻ እናመሰግናለን።

ቀን የተከበራችሁ አድማጮች ሸዋቶ መልካም ሳምንት ይሁንላችሁ። አዎ 7 ሰዓት ላይ የጧት ፕሮግራም ተጠናቀቃል። እዚ ፕሮግራም መሳካት ለተባበረው ለቴክኒክ ባለሙያችን ለአብያታር ሽሞን ምስጋና በማቅረብ በአድማጮች በያላችሁበት አዳመጣችሁን ምስጋና ይድረሳችሁ። ቀን ለካንድ ሰዓት በሰላም ያሳድ ያገናኘን መርካሙሎ ሸዋቶ

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ለተሁድ ከሰዓት በኋላው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ መልካም ሳምንት እንዲሆን እንመኛለን። ዛሬ ለቱ እንደ እብራያን ዘመን አቆጣጠር ዮም ሪሾን ዩድ በኤሉል ታፍሽን ፔቫቭ ሲሆን እንደ አውሮፓያን ዘመን አቆጣጠር ኦገስት 23 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ነሐሴ 17 ቀን 2018 ዓመተ ምህረት ሲሆን የቴክኒክ ባለሙያችን ኤቪያታር ሽሞኒ ነው። የፕሮግራሙ አጠናካሪ አና አስፈራው፣ የስቱዲዮ ተረኛ አስተናጋጆች ሻያው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በአንድ ሰዓት በሚቆየው ዝግጅታችን ቅድሚያ የሰዓቱን ዜና እናቀርባለን። ዛም ወቅታዊ ዘገባ፣ ሳምንታዊ የአድማጮች ውይይት እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻያው ደጉ ተዘጋጅቶ ይቀርባል።
1: ሰጠኝ ዘመን አመሰግናለሁ። ሸቧቶ መልካም ሳምንት ይሁን ለሁላችን። ጭማሬ ላንተ ቦራኬ ነውና አይከፋም አይደል? አርስተ ዜና፣ በምስራቅ ኢየሩሳሌም በሚገኘው የኮቴል አማራቢ የጥንቱ ቤተ መቅደስ አደባባይ ሌሊቱን በአስር ሺዎች የሚቆጠሩ ይሁዳውያን በተገኙበት ዋናው የስሊሆት የይቅርታ ጸሎት ስነ ስርዓት ተካሄደ። በፖለቲካው ዓለም በራአም ፓርቲ ሊቀመንበር መንሱር አባስ የፓርቲያቸው ጉባኤ ላይ የፍልስጤም ሀገር አለች፣ እስራኤልና አሜሪካ ሊቀበሏት ይገባል ሲሉ የተናገሩት ንግግር ከባድ ፖለቲካ ውዝግብን አስከትሏል። ባለፈው ሳምንት በሶሪያ የተፈጸመውን የእስራኤል ጥቃት ምክንያት ቱርክ የአየር መከላከያ ስርዓት ለማቋቋም ያላትን እቅድ ለመከላከል መሆኑን እስራኤል ለአሜሪካ ገለጸች። በምስራቅ ኢየሩሳሌም በሚገኘው ሲልዋን ሰፈር በቤተሰቦች መካከል በተፈጠረ ጸብ ግጭት ምክንያት ትናንት ማታ አንድ ሰው በጥይት ተኩስ ተገደለ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በምስራቅ ኢየሩሳሌም በሚገኘው ኮቴል አማራቢ የጥንቱ ቤተ መቅደስ አደባባይ ሌሊቱን በአስር ሺዎች የሚቆጠሩ ይሁዳውያን በተገኙበት ዋናው የስሊሆት የይቅርታ ጸሎት ስነ ስርዓት ተካሂዷል። በስነ ስርዓቱ ላይ ከተሳተፉት መካከል በአዛት ከተጠለፉ በኋላ የተለቀቁት እንደ ኖዋ አርጋሚኒ፣ ኢታይ ሬጌቭ፣ ኦመር ሼም ቶቭ፣ ባር ኩፐርሽታይን፣ ኤልያ ኮሄንና ዚቭ ኮሄን ተገኝተዋል። ከእገታ ከተጠለፉ በኋላ የተለቀቁት ግለሰቦች በመመለሳቸው ድነው ልዩ ሆዳያ የምስጋና ጸሎት ያደረጉ ሲሆን ከዚህም ጎን ለጎን ለእስራኤል መከላከያ ሰራዊትና ለደህንነት ኃይሎች ሰላም፣ ለሕዝቡ አንድነት፣ ለሀገሪቱ ሰላም ደህንነት የሚሆን ጸሎት ተደርጓል። የቀድሞዋ የክነሴት አባልና ጋዜጠኛዋ ሼሊ ዮሞቪች ከስምንት ወራት በፊት የጣፊያ ካንሰር እንደተገኘባት በማኅበራዊ ሚዲያ አጋለጠች። ዮሞቪች በበሽታ በሰውነቷ ውስጥ ሳይሰራጭ አስቀድሞ ስለታወቀና በዚህ ላይ አስፈላጊውን ሕክምና በማድረጓ በአሁኑ ሰዓት እየአገገመች መሆኗን እሷ ራሷ አሳውቃለች። ያላትን የጤንነት ሁኔታ በተመለከተ በራአም ፓርቲ ሊቀመንበር መንሱር አባስ የፓርቲያቸው ጉባኤ ላይ የፍልስጤም ሀገር አለች፣ እስራኤልና አሜሪካ ሊቀበሏት እውቅና መስጠት ይገባል ሲሉ የተናገሩት ንግግር ከባድ ውዝግብን አስከትሏል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሰጡት ምላሽ እሳቸው ጠቅላይ ሚኒስትር ሆነው እስካሉ ድረስ በኢራን የምትመራ የፍልስጤም ሀገር አትመሰረትም፣ በአዛም ሆነ በይሁዳና ሰማሪያ ቀበሌዎችም ቢሆን የፍልስጤም ሀገር አይቋቋምም ብለዋል። ከዚህ ቀደም የያሻር ፓርቲ ሊቀመንበር ጋዲ አይዘንኮት በኤክስ ገጻቸው ላይ እንደጻፉት የፍልስጤም ሀገር የለችም እኛ በምን መሰረተው አዲስ መንግስት ዋስት የፍልስጤም ሀገር አትመሰረትም ሲሉ ጽፈዋል። ባለፈው ሳምንት በሶሪያ ተፈጸመው የእስራኤል ጥቃት በአገሪቱ በሚገኙ የጸጥታ አካላት ለአሜሪካን እንደገለጹት ቱርክ በሰሜን ሶሪያ በሚገኙ አቡ አልዱሃር አየር ማረፊያ የራዳር ስርዓት ለመትከልና በመቀጠልም የአየር መከላከያ ስርዓት እንዲሁም የቱርክ ወታደሮቿን ለማስፈር ተዘጋጅታ ነበረ። ይህንን ይፋ ያደረገው በእስራኤልና በአሜሪካ መካከል ያለውን ውይይት የሚያውቅ ምንጮች ጠቅሶ በካን 11 ቴሌቪዥን ጣቢያ ዘጋቢያችን ኢታይ ብሎምንታል ነው። የእስራኤል ምንጭ አክሎ እንደገለጸው ጥቃቱ ኢላማው የሆነው የአውሮፕላን ማረፊያና መነሻ መንገዶች ሲሆን ይህም ቁሳቁሶችና ወታደሮች በአየር መንገድ እንዳይደርሱ ለመከላከልና እንደሆነም እስራኤል ለአሜሪካ አስረድታለች። የሶሪያ የውጭ ጉዳይ ሚኒስትር አሳድ አልሻባኒ ሶሪያ ከእስራኤል ጋር ስለ ደህንነት ስምምነት የምታደርገው ድርድር በቅርቡ ለመቀጠል ፍላጎት እንዳላትም ገለጹም። ድርድሩ የተቋረጠበት ምክንያት ባለፈው ሳምንት በአቡ አልዱሆር የጦር ሰፈር ላይ ከተፈጸመው ጥቃት በኋላ መሆኑን ተናግረዋል። ከሮይተርስ ዜና ወኪል ጋር ባደረጉት ቃለ ምልልስ አልሽባኒ እንደገለጹት ሶሪያ በአሁኑ ወቅት በእስራኤል ላይ እምነት የላትም፣ በመጀመሪያም በግዛቷ ላይ የሚፈጸም ጥቃቶች እንዲቆሙ ትጠይቃለች። እንዲህ እስራኤል ወታደራዊ የኃይል እርምጃ በሶሪያን ግዛት እንዲህ ከቀጠለች ደግሞ የሁለቱ ሀገሮች ጎረቤት ሀገሮችም ግንኙነት ይሻክራል በማለት አስጠንቅቀዋል። የእስራኤል መከላከያ ሰራዊት በዮርዳኖስ ሸለቆ መንገድ 90 ላይ ከቤታር ኤሊት ከተማ የመጣውን አልሃናንያ የተባለ የእስራኤላዊ ወጣት በጩቤ ወቅቶ መካከለኛ ጉዳት ያደረሰበትን አሸባሪ ፍለጋ ቀጥሏል። በጥቃቱ የቪዲዮ ምስል ላይ አሸባሪው ሃናንያ በመኪናው አጠገብ ቆሞ ሳለ ከጀርባ በመውጣት በላይኛው ሰውነቱን ክፍል ላይ ደጋግሞ ሲወጋው ይታያል። በምስራቅ ኢየሩሳሌም በሚገኘው ሲልዋን ሰፈር በቤተሰቦች መካከል በተፈጠረ ግጭት ምክንያት ትናንት ማታም አንድ ሰው በጥይት ተኩስ ተገደለ። ወደ ስፍራው የተጠሩ ፖሊሶች ባካሄዱት ተኩስ ሌሎች ተጨማሪ ሁለት ወንዶች ተገለዋል። ፖሊሶች እንዳሉት ሁለቱ ግለሰቦች ወደ ኃይሎቹ ፖሊሶችን ለማጥቃት በሞከሩበት ጊዜ ነበረ ምላሽ በፖሊስ ጥቃቱን ሁለቱ የተወገዱት። በሊባኖስ ሌሊቱን በአገሪቱ ደቡባዊ ክፍል በሚገኙ ክፋር ሮማንና በአሊ ጣሂር ተራራማ ክልል ላይ የእስራኤል መከላከያ ሰራዊት ጥቃት ማድረሱን ተዘገበም። እስካሁን ድረስም የተጠበቀ ዝርዝር መረጃ የለም። የሰሜኑ ውጥረት ሂዝቡላ ከፍተኛ ባለሥልጣን መሐመድ ካሚቲ እንደተናገረው ድርጅቱ ከአሜሪካ ጋር ቀጥተኛ ውይይት ለማድረግ ገና አልወሰነም። ለሂዝቡላ ንብረት ለሆነው ለአልማናር ቴሌቪዥን ጣቢያ በሰጠው ቃለ ምልልስ ካሚቲ ድርጅቱ በጉዳዩ ላይ እንዴት እንደሚንቀሳቀስ ለእሱ ተስማሚ በሆነ ጊዜ እንደሚያሳውቅ ጠቁሟል። የአየር ጸባይ ትንበያ ዛሬ እሁድ በተለይ በሰሜኑ ሀገሪቱ ክፍል የሙቀቱ መጠን ትንሽ ይቀንሳል፣ ነገ ሰኞ በትንሽ የሙቀቱ መጠን ይጨምራል የሚል ትንበያ አለ። የዛሬ ሙቀትና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌም ከተማና ቴላቪቭ አካባቢዎች 31 ዲግሪ ሴንቲግሬድ፣ ሃይፋ ከተማና አካባቢዋ 30 ዲግሪ ሴንቲግሬድ፣ ቤርሼባ ከተማና አካባቢዋ 34 ዲግሪ ሴንቲግሬድ፣ የጨው ባህር እና አካባቢ 37 ዲግሪ ሴንቲግሬድ፣ ኢላት ከተማና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል። የሰዓቱ ዜና የስከዚሁ ነው። ሰጠኝ
2: ኢሻያው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን በዛሬው የውይይት ፕሮግራም መሳተፍ የምትፈልጉ ከሆነ የስቱዲዮ ስልክ ቁጥራችን 0723940555 ነው። በድጋሜ ቁጥሩ 0723940555 ነው። ደውሉልን እንቀበላለን።

0: ከዚህ በመቀጠል ወደ ወቅታዊ ዘገባ ስናልፍ ሰጠ ዘመነ እንግዲህ ያለውን ያስገራችን የፖለቲካ ተጨባጭ ሁኔታ እንግዲህ 26ኛው ብሔራዊ የክነሴት ምርጫ እየተቃረበ ነው። አጠቃላይ እይታው ህዝባዊ ግምገማዎች ምን ያሳያሉ? ምን ይመስላሉ? እንደው
1: አዎ ሻያው እንግዲህ ያው ነባር ፓርቲዎችም አዳዲስ ፓርቲዎችም ራሳቸውን ያጠናክሩልናል በቀጣዩ ክነሴት ጥሩ መቀመጫ ብዙ የክነሴት መቀመጫ ያስገኝልናል ብለው ያሰባቸውን እርምጃዎች እየወሰዱ ነው ያሉ አንዳንዶች ውህደት እየፈጠሩ ያሉበትን ሁኔታ ተመልክተናል። አንዳንዶች ደግሞ አዳዲስ ሰዎችን አስገብተዋል። ያው እንደምታውቀው ሊኩድ ፓርቲም ባለፈው ሳምንት ያካሄደው የፕራይመሪስ ምርጫ ብዙ ክስተቶች የታዩበት ነበር። አንዳንዶች ቦታ መሰጠት ከሚገባቸው ወደኋላ የቀሩበትን ሁኔታ ተመልክተናል። እንግዲህ ህዝብ ላይ የሚደረጉ ግምገማዎች ደግሞ የሚጠቁሙት በያሻርና ሊኩድ ፓርቲ መካከል ፉክክሩ እንዳለ ነው። አሁን በህዝብ ላይ ያሉ ግምገማዎች አንዳቸው 23 አንዳቸው 24 ይቀበላሉ። አንዳንድ ጊዜ እኩል 23 23 የሚቀበሉበትን ሁኔታ አለ። በሁለቱ ፓርቲዎች መካከል ነው አሁን እንግዲህ ፉክክሩ ያለ እንደ ህዝባዊ ግምገማ ነው። ሌላው እንግዲህ በህዝባዊ ግምገማ አኹዛ ሲማ የተባለውን የክነሴት መቀመጫ የሚያስገኘውን አልፈው የተሻለ ወንበር ያገኛሉ እየተባሉ በዚህ በህዝባዊ ግምገማዎች ከሚጠሩ ፓርቲዎች መካከል ቅድም እንደጠቀስ ነው የሊኩድ ፓርቲ፣ የአሻር ፓርቲ፣ ባያኻድ የተሰኘው ዲሞክራቲም፣ ኦጽማ ይሁዲት፣ የአዱታቶራ፣ ሻስ፣ ሀዳሽታል ራምና ሀጽዮኒት አዳቲት ናቸው በዋናነት ያሉት። ሌላው እንደ ካሆል ላባን አህዱት እና ሌሎች ፓርቲዎች ደግሞ አኹዛ ሲማ የተባለውን ለማለፍ እየተቸገሩ እንደሆነ እየቀረቡ ያሉ ዘገባዎች ያመላክታሉ። የህዝቡ ግምገማ ማለት ነው። አዳዲስ ፓርቲዎችም ሌላዎችም የሚቋቋሙ አሉ። እነዚህ ሁሉ እንግዲህ በቅርቡ ማሳወቅ አለባቸው። ምርጫ ከመካሄዱ በፊት የተወዳዳሪዎችን የእጩዎችን የግድ ለምርጫ ቦርድ ማሳወቅ ይገባል። ከበዓላት በፊት የምናውቀው ነው የሚሆን። ይሻየው አንተ የምታውቀው
0: ይሄ ማለት ምንድን ነው? እስካለው ጊዜ ገደብ አለበትና ቢያንስ ምርጫ የሚካሄድበት ቀን እስከ ሲቀርብ በ60 ቀናት የሆነ በመካከለኛው ያለው ጊዜ ባለ ያንዳንዱ ነባር ፖለቲካ ፓርቲዎችም ወና አዳዲስ ፓርቲዎች መመዝገብ አለባቸው። ዝርዝር አንደኛ ሁለተኛ ደረጃ በእጩ ተወዳዳሪዎችን ማሳወቅ አለባቸው ተብሏልና በዚህ መቼም ሰኔ በበረረ ምን እንደሚባል አባባል ነበርልና በፖለቲካ እንቅስቃሴያቸው ተጠናክሮ እየሄደ ነው ያለው እና እንግዲህ ምናልባት ለውጦች ይታያሉ ማለት ነው። ለምሳሌ ውህደት አንደኛው ፓርቲ ከሌላኛው ፓርቲ ጋር ውህደት በመፍጠር ባንድ ላይ የሚወዳደሩበት አጋጣሚ አለ አይደል?
1: አዎ አዎ፣ እንደዛ የምናይበት ሁኔታ አለ። አሁንም እየተዋሃዱ ነው። አንዳንዶች እንግዲህ ለወደፊት ያው ራሳቸውን ይገመግማሉ። እስካሁን በሄድንበት ደረጃ ምን ያክል ውጤት ሊያመጣልን ይችላል ብለው የሚዋሃዱ አሉ። እንደገለጽከው ደግሞ ማሳወቅ ዝርዝሩን መግለጽ የሚገባቸው የጊዜ ገደብ አለ። ሌላው አሁን በሊኩድ ፓርቲ ብዙ የሚያጓጓው ማን ነው? ሽሬዮን በተባሉት ቦታዎች እስካሁን ስማቸው ባልተጠቀሱት እነማን ናቸው ሊገቡ የሚችሉ የሚለውን የተለያዩ ስሞች በየጊዜው ይገለጻሉ። ግን በትክክል ጠቅላይ ሚኒስትር ናታንያሁ ወስነው ከሌን አስገባለሁ የሚሉት ነገር እሳቸው ነው የሚወስኑት። ቦታው ተሰጧቸዋል። ለፓርቲው ያጠነክራል ያሉት እሳቸው እንዳሰቡት ያስኬድልኛል ያሉትን ሰው የሚመድቡበት ሁኔታ አለ። እሱም ያጓጓል። በሌሎች ፓርቲ በኩል እንግዲህ እየታወቀ ነው፣ ምድባቸውም ያለ ነው፣ እናየዋለን። ሻያው እንግዲህ ወደ ሌላ ርዕሰ ጉዳይ ከማለፋችን ከዚህ ጋር በተያዘ የኢራን ፓርቲ ጉዳይ ማለ ሻያው፣ ኢራን ፓርቲ ሊቀመንበር ማንሱር አባስ ትላንትና በረሃት ከተማ ጉባኤ ነበራቸውና በዚህ የጉባኤ ሁኔታ ላይ የገለጹት ነገር አለ። ለቀጣይ ፓርቲው አባላትን የሚመድቡበት እንደዚሁም ይሁዳያንን ራሱ የማስገባት ሌሎች ሰዎችን የማስገባት ሁኔታ ሁሉ እንደተፈቀደላቸው ተናግረዋልና ከዛ ላይ ንግግር አሰምተዋል። የፍልስጤም ሀገር እንዳለች ይህ ደግሞ ትንሽ ውዝግብን አምጥቷል። እንዴት ነው?
0: ይህ ለእስራኤል መንግስት የማይመች ንግግር ነው። የፖለቲካ ወዛጋቢ ሆኗል የእሳቸው ንግግር። በነገራችን ላይ የአረብ እስራኤላውያን የሚወክለው የራም ፓርቲ ሊቀመንበር ማኑስ ማኑስ አዎ አባስ ሳቸው በጣም ተጽኖ አሳዳሪ እንደሆናቸው ያሳይና አሁን የፖለቲካ ምርጫው ቀን ሲቃረብ እንግዲህ የድምጽ ድጋፍ ለማግኘት የፖለቲካ ጨዋታ ነው ቅስቀሳ ሆነና አሁን እንሳቸው ያሉት ምንድነው በፓርቲያቸው ጉባኤ ላይ የዓለም ህብረተሰብ ለፍልስጤም ሀገር ውቅና ሰጥቷል አሁን የቀረው በዋናነት ለእስራኤል በይሁዳና ሰማርያ ቀበሌዎች ላይ ዕውቅና ያላደረጉ ለፍልስጤም ሀገር እስራኤልና አሜሪካ ናቸውና እነዚህ ዋና ዋና ሀገሮች ዕውቅና ማድረግ አለባቸው የሚል ጥሪ አስተላልፈዋል። ይህንን የእሳቸውን ጥሪ እስራኤልና አሜሪካ የእስራኤል ለምሳሌ ጠቅላይ ሚኒስትር ቢንያሚን ናታንያሁ በዜናም ተመልክተነዋል። እኔ በስልጣን ላይ እስካለው ድረስ የፍልስጤም ሀገር የሚባል የለም ነው ያሉተኝ። እሳቸውን ብቻ ሳይሆኑ የአሻር ፓርቲ ሊቀመንበር ደግሞ ጋቢ ያይዝንኩት ደግሞ የፍልስጤም ሀገር የሚባል የለም የሚል ምላሽ ነው የሰጡት። እንግዲህ የአከራካሪነት ነው
1: በቃ የፍልስጤም ሀገር እንዳለች ተናግረዋል። እንደገና ደግሞ በዚህ እስራኤል ውስጥ የሚኖሩ ፍልስጤማውያን በፍልስጤም በዚህ የአረብ እስራኤላውያን እንበላቸው አረብ እስራኤላውያን እንደሚባሉት አረብ እስራኤላውያን ከፍልስጤማውያን ጋር አገናኝ ድልድዮች ናቸው ሰላም እንዲመጣ ያደርጋሉ ያሉበት ሁኔታ አለ። እንግዲህ የፍልስጤም ሀገር የሚለው ነገር ከየት ተነስቶ እንግዲህ አንድ ሀገር ሲመሰረት ድንበር ያስፈልገዋል፣ ቦታ ያስፈልገዋል፣ ዋና ከተማ ያስፈልገዋል እና እነዚህ ሳይወሰኑ የፍልስጤም ሀገር አለች ማለታቸው ትንሽ በሌሎች እንግዲህ በእስራኤል ባለስልጣናት በኩል በጥሩ ያልታየ መስሎ ነው የሚታየው። ሌላው ግን በዚህ በእስራኤል ውስጥ የሚኖሩ በእስራኤል ክኔሴት ፓርላማ አባል የሆኑ የአረብ ፓርቲዎች ላይ እንዲያው በጥምር መንግስትም በሌላ ነገር እርግጥ የማንሱር አባስ ፓርቲ ከአሁን በፊት የራም ፓርቲ ቤኔትና የአር ላፒድ ጋር መንግስት መስርቶ ነበረ እና አንዳንዴ ምናልባት የዚህን የችን አገር መመሪያ ደንብ የሚጠብቁ ከሆነ አማራጮችን ማየት ምናልባት በሀገር ውስጥ ያለውን የእስራኤል አረብ ሁኔታ የሚያረጋጋ ሊሆን የሚችልበት ሁኔታ አለ። ግን ብዙ የፓርቲ መሪዎች ከአረብ ፓርቲዎችና እንዲያውም ከሀሬዲም ፓርቲዎች ሁሉ መንግስት አንመሰርትም እያሉ ከአሁኑ እያሳወቁ ያሉበት ሁኔታ አለ ከራሳቸው የፖለቲካ ሁኔታ አንጻር። እና እንግዲህ የምርጫ ሁኔታ እሳቸውም እንዳልከው ድምፅ ለማግኘት ድጋፍ ለማግኘት ሊሆን ይችላል ምን ያክል ውጤት ያመጣል የሚለውን በቀጣይ የምናየው ነው።
0: ጥሩ። አሁን ወደ ቀጣይ ስናልፍ ደግሞ በእስራኤል እና በቱርክ መካከል ውጥረቱ እንደቀጠለ ነው እና ባለፈው ሳምንት ላይ እስራኤል በሰሜን ሶሪያ በአውሮፕላን ማረፊያን አጠቃሽ ተባለ እና ይህን ተከትሎ ደግሞ በቱርክ እና በእስራኤል መካከል ውጥረት ተባብሷል ይባላል። በእንዴት ነው? በዚህ ደግሞ አሜሪካ ለምን ይህ ድርጊት ተፈጸመ በማለት እስራኤልን እየተቸ ነው የሚገኘው።
1: በአንድ በኩል እስራኤል በዚህ በሶሪያው የአየር ማረፊያ ጥቃት ስትፈጽም አስቀድማ ለአሜሪካ እንዳሳወቀች ነው የተነገረው። አሜሪካ እንግዲህ ምናልባት ነገሮችን ለማረጋጋት ሊሆን ይችላል አሁን የሶሪያ አስተዳደር ከአሜሪካ ጋር ጥሩ ግንኙነት ስላለው ለዛም ሊሆን ይችላል። በሌላ በኩል ደግሞ አሁን እስራኤል የምትፈራው ምንድን ነው? ቱርክ እንግዲህ ቀላል ሀገር አይደለችም፣ ከፍተኛ ሀገር ናት፣ በኢኮኖሚም እያደገች ያለች ሀገር ናት፣ ተጽዕኖ ፈጣሪ ናት። ቱርክ በአውሮፓና እስያ አህጉራት መካከል የምትገኝ በሁለቱ አህጉር የምትገኝ ናት፣ ወሳኝ ሀገርም ናት እና የእስራኤል ጋር የነበራትን ወዳጅነት ትታ ወደ ጠላትነት ስትቀየር ጠላት የተባለች እንግዲህ አርዶዋን ነው እስራኤልን በጠላትነት ፈርጀው እስራኤልን እያወገዙ ያሉና ይቺ ሀገር መጥታ ከቅርብ ርቀት በእስራኤል ቅርብ ርቀት ላይ በምትገኝ ሀገር ወታደራዊ ተቋማትን እንድትገነባ እስራኤል እንደማትፈቅድ ነው ትልቁ። አሁን ወዳጅ ቢሆኑ ኑሮ ቱርክና እስራኤል ይህን ያክል ነገሩ በጣም እንትን የሚል አልነበረም፣ ችግር የሚፈጥር አልነበረም። ግን ያው የቱርኩ ፕሬዝዳንት ታይብ አርዶዋን ጸረ እስራኤል ንግግራቸው እንደሚታወቀው እንዲያውም ኢየሩሳሌም ድረስ እንዘምታለን ሁሉ እያሉ የፎከሩበት ሁኔታ ስላለ ይህን አጋጣሚ አግኝተው በሶሪያ ላይ ወታደራዊ ተቋማትን ይገነባሉ። ይህ ደግሞ ለወደፊት ለእስራኤል ደህንነት፣ ሰላም መጠበቅ አስቸጋሪ ሁኔታ ይፈጥራል ከሚል ነው እስራኤል እንግዲህ እንደ ማስጠንቀቂያ ነው፣ እንደዚህ አታደርጉ ነው። የሶሪያን አስተዳደርም አስጠንቅቃ ነበር፣ እስራኤል አልሰሙም። እና በአንድ በኩል እስራኤል የወሰደችው እርምጃ ጥሩ መስሎ ይታያል። ግን በሌላ በኩል ደግሞ ስታየው ለረዥም ጊዜ ስታስበው ቱርክን ያክል ሀገር ትልቅ ሀገር ነች ወታደራዊ ተቋማትን በሶሪያ ምድር ለገንባ በትል ለተለያዩ ቦታዎች እያንዳንዱ መጣህ መጣቆመው ነገር አይደለምና ሌላ የጠላትነት ስሜትን የበለጠ እንዳያስፋፋ ስጋት ስላለ ነገሩን በዲፕሎማሲያዊ መንገድ አሜሪካ ለመፍታት ጥረት እያደረገች ነው የሚሉ ዘገባዎች አሉ። የሚሆነ ምናየው ምጨምረው ካለ
0: ይሄም ጨርሰው አው እንዳልከው በእስራኤል ጎረቤት የሆነችው ሶሪያ በመፈንቅለ መንግስት ከሆነ በቅርብ ጊዜ የሆነ ገና የተቋቋመ መንግስት አይደለም። አሁን ይህን በመጠቀም በርግጥ ተቀሳ አድርገዋል ሰጠኝ። ይህን በመጠቀም ደግሞ ቱርክ ይህን መካከለኛው ምስራቅን ለመቆጣጠር ይሞክራሉ። አምባገነኑ አርዶዋን የቱርኩ ፕሬዝዳንት አሁን የእስራኤል ስጋት ምንድነው እስከ ኢየሩሳሌም ድረስ ለመውረር የቱርክ ህልም
1: ያው ኦቶማን ኤምፓየር የሚባለው ጊዜ ነበር ኢየሩሳሌም የነበሩበት ጊዜ። እንደውም አንዳንድ ቤቶች እኮ የቱርክ አሰራሮች ናቸው ይባላል ከቱርክ
0: የቀድሞ ኮሎኒያሊዝም አው አው የቱርኩ ኦቶኖሚያ ይሄ 400 ዓመት እኮ ነው መካከለኛው ምስራቅ የመረው
1: ያንን
0: ሊመለስ ያን ደግሞ መለጠጥ ደግሞ ሁሉ መካከለኛው ምስራቅን መልሶ ለመቋቋም አላቸው የልጅ ልጆቻቸው
1: የዛው ያለ እ ደግሞ ምልክቱ ጥሩ አይደለምና እንግዲህ እስራኤል ቱርክን አርፋሽ ተቀመጭ ነው ያለቻለው እናክል ውጤት ያመጣል ሚለውን በቀጣይ ምን ይሆናል
0: ጥሩ እንግዲህ በቀጣይነት
1: ወደ አድማጮቹ ይት ከመላፋችን በፊት እንግዲህ ስልክ ቁጥራችን እንደገና እንግለጽ ይሻያው 0723940555 ነው ለህብረተሰባችን አማካይ በሆኑ ጉዳዮች ውይይት ብናደርግ መፍትሄ ሊያመጣ በሚችል ነገር ጥሩ ነው ብለን እንላለን የምትጨምረው ካለ
0: አዎ እስማማለሁ ሰላም ፍቅር ወዳጅነት እንዲለማ እንዲበለጽ የሁላችን ፍላጎት ነው አይደለም እንዴ
1: አዎ እንግዲህ አንዳንድ ነገሮችን ሰከን ብለን ምናያቸው ነገሮች ኖራሉ ፖለቲካውም አለ ብዙ ነገሮች አሉና ያን መመልከት ያስፈልጋል አሁን ሃና አድማጭ ስልክ መስመራችን ላይ አለ ያለስ ነው እንግዲህ ቴክኒክ ባለሙያችን ኤቪያታር አድማጫችን መስመር ላይ አድርጓል ሃሎ ጤና ይስጥልን
2: አብሮ ይስጥልን ጤና ይስጥልን እንደምን አላችሁ
1: ደህና ማንበል
2: ሽሎሞ መስፍን ከክሬቲየም የኮሚቴዎች ሊቀመንበር
1: የትኞቹ ኮሚቴዎች ነው
2: ህብረተሰቡ የመረጠን ኮሚቴዎች
0: በጣም ጥሩ እንግዲህ የኮሚቴ በከተማው ኑዋሪዎቹ የኮሚቴ አባል ሊቀመንበር አስተዋወክን እንግዲህ ላንተ አስተያየት ሸዋቶ መልካም ሳምንት
2: መልካም ሳምንት ለሞላችሁ ለኦርጋናይዜቴ ለሻየው ደጉል ዘመነ ዘጠኝ ለሃና ለሞላችሁም ይሄን እድል ስለሰጣችሁኝ ምስጋናዬ በጣም ከፍ ያለ ነው
1: ሐሳብክንስኪ ካፍለን አጥቶሽለም
2: አዎ የዛሬ ወደ እናንተ ገብቼ ንግግር ለማሰማት የፈለኩት ለክሪያቲያም ኖዋሪዎች በሙሉ ትልቅ ስብሰባ ተላስተብነ በ25 8 2026 ማክሰኞ ቀን አሸርሸባ ከተባለው ቦታ
1: ለምንድን ነው ስብሰባው ምን ያስፈልጋል ጥሪ ማረጉ በሬዲዮ በዋትስአፕ ማስተላለፍ አይቻልም ወይ
2: አዎ ልክ ነህ ትክክል ነህ 3 ግሩፕ አለ ነገር መሃል በዛ ማስተላለፍ ጀምረናል እና ይሁን አንድነት አለመሄዳችን መከፋፈል ስላለ ካንዱ ስናስተላልፍ የዛኛው የምንናገረውን ወይም መደምሰስ ወይም እንደገና ደግሞ ከግሩፑ በማውጣት የተነሳ አዝ በአጠቃላይ እንደገና ደግሞ አንዳንድ ሽማግሌዎቻችን ይህን መልእክት በዋትስአፕ የማይሰሙ አሉ እና በእናንተ አማካኝነት በዚህ አውታር ግን ሁሉም ስለሚያዳም በዚህ ምክንያት ለማሳለፍ ፈልገ ነው
1: ተገናኝተን እንምከር ነው ምንድነው የምትመክሩ አሁን
2: አዎ ልክ ነው ምክክራችን ያሁኑ ምክክራችን ድሮም አንድነትን መስርተን መርጠው ሰደውናል ከዛ በኋላ ግን ያው የተለያዩ ነገሮች ስላሉ መስማማት ስለሌለን ለመከፋፈል ስለሌለን አሁን የምንጠራው ህብረተሰቡን አንድ ላይ ሰብስበን አንድነትን መስርተን እንድንሄድ እንደዚህም ደግሞ ክፍፍላችን ትተን አንድነትን መስርተን እንድንሄድ ህብረተሰቡ መጥቶ ሰምቶ እኛ ምናስተላልፈው በዚህ ሁሉን ለመናገር ጊዜ የለንም። እዛ ግን በስብሰባ ግን ሁሉን ነገር እንናገራለን፣ እናሰማለን። ህብረተሰቡም እንዲሰማለን ህብረተሰብ አንድነትን መስረተን ካለድነ ምንም የምናስበው ነገር ሊተካከልልን አይችልም።
0: ስሊሆት ሮሻሻና አዲስ ዘመን መለወጫ አስተስሪዮ የዮም ክፑር ነው። እዛ በኋላ ነው መጀመሪያ ግን የሮሻሻና የአዲስ ዓመት መለወጫ ድብራያን ዘመን አቆጣጠር እየቀረበ ነው። በዚህ ጊዜ በአብዛኛው ስሊሆት የይቅርታ ጸሎት የሚደረስበት ከዚያም ጋር የተያዘም ሊሆን ይችላል አደለ?
2: ትክክል ነሽ ያው ደጉ ትክክል። እኛም የፈለግነ ምንድን ነው ይሄው እንግዲህ ስሊሆት ጀምሯል እና እነዚህ ተላልቁ ባላቶች ከመድረሳቸው በፊት ከዛም በፊት እኛው በሙሉ እንደዚህ እንከፋፈላለን። የተቀየምን ካለ በዛውም ቀንም ይቅርታ ተወራርደን ይቅርታ ለእግዚአብሔር ነው ይቅርታ የተወራርንና ሁላችንም የምንጸለቱ በሙሉ ለእግዚአብሔር ይደርስልናል። እንግዲህ ተከፋፍሎ ቂም ይዞ ጸሎት አይሄድም እና በዛው አጋጣሚ ህብረተሰቡንም ደግሞ ሁላችንም አንድ ሆነን ይቅርታ ተባብለን አንድነትን መስርተን የህብረተሰቡን ሐሳብ እንድናስተካክልና ህብረተሰቡ ደግሞ እንደላከነ የፈለገውን እንዲያገኝ ለማድረግ ያህል ነው።
1: ጥሩ መልእክቱ ደርሷል። እናመሰግናለን። ይቀርላል አቶ ሽሎሞ?
2: ያው እንግዲህ በዛችን ቀን ህብረተሰቡ ሙላው አይው እንደሚጠብቁን ነው እኛን ተመረሽ ኮሚቴዎችን ምን ሰሩ ምን አልሰሩ ይያሉ እንደሚጠብቁንና በዚህ አጋጣሚ ሁሉ ህብረተሰብ የሚያዳምጠይ በሙሉ በግሩፑም በዋትስአፕም የሚሰማው ሁሉ ተሰማምቶ በዛችን ቀን 25 ቀን ማክሰኞ አሸርሸባ ከተባለው ማዶን ከዛ መተው እንድንወያይ እንድንመካከር አንድነት መስረተ እንደነድ በመጨረሻም ደግሞ ይቅርታ ተባብለን እንድንለያይ ይሄን ጥሬን አቀርባለሁ በእናንተ አማካኝነት።
1: ጥሩ ግልጽ ነው።
0: ደርሳችኋል። በአሁኑ ሰዓት ሀገር አቀፈ ሁሉም ጆሮ ይደርሳል ብለን እንጠብቃለን። እሺ እናመሰግናለን። ሽላሙ
2: ቻለው በጣም ይበልጣ መሰግናቸዋለሁ። ደና ሁሉን ልይ
0: መልካም ሁሉ። አሁን ወደ ቀጣይ አድማስ ስናልፍ ሃሎ ሻሎም ተናስተልን
3: ተናስተልኝ አጥሻየው
0: አብሮ ይስጥን
3: እንደምን አላችሁ?
0: ወይዘሮ ሰላማ
3: አቤት።
0: ሊቃውንት ፈረደ
3: ሊቃውንት አባቴ ናቸው። አዎ አባፈረደ ደግሞ አባቴ ናቸው። ጥሩ ነው ሁሉንም እንደዚህ ስትጠራቸው ደስ ይለኛል።
1: ኢሻያው ሊቃውንት ይላል አንድ እንደው ገጠር እያለ አጉርሰውታል መሰለኝ ሰውዬ።
3: አዎ በጣም ደግ ሰው ነበሩ። የታወቁ ሰውዬ ሀብታም ሰው ሊቅ ነበሩ። እውነት ሊቃውንት በጣም አዋቂ ነበሩ። ራቴ ያፈሩ ሌላቸው አባ ሊቃውንት ባለቤት ማለት ነው። የባሌ አባት የባለቤቴ አባት ያውም አባት ማለት እንትን ናቸው፣ አያት ናቸው። እንግዲህ ያው በዚህ ሀገር በአያት አይደል የሚጠሩ ሆኖ ያለ
0: እሜታ ቅድመ አያት።
3: አዎ እንደሱ ነው ሆኖ ያለ። አሁን
0: ከእሚታ ጎንደር አካባቢ አያት የሚለው ቃል በአዲስ አበባ በዛ አካባቢ ነው እኔ የማውቀው መሰለህ። እሚታና
1: አያት አንደኛ
0: በላይ ቅድመ አያት።
1: ቅድመ አያት ደግሞ ከፍ ይላል ምንጅላት ምናምን እያለ ይሄዳል። ለማንኛውም ጥሩ ነው ዝምድና ነው
3: ወይ ይሄዳል። እኔ አባሊ ካውንት የሚባሉ የባለቤቴ አያት ናቸው እሚታ ናቸው ማለት ነው። እንግዲህ
1: እስኪ ሀሳብሽን ባጭሩ
3: እና ጥሩ ነው አጠራርህ። ደግ ነገሮችን አንድ ላይ አድርገህ የጠራሃቸው በጣም ደስ ብሎኛል። እና እንግዲህ እግዚአብሔር የእስራኤል አምላክ ያው ወንድሜ እንደጠቀሰው አንድነት እያሉ ይላሉ። እውነት ነው። አሁን አድባጭ አንድ እንሆን ወደ እግዚአብሔር እንጩህ እያለን እውነቱን ነው እና እግዚአብሔር የእስራኤል አምላክ ከዚች ዓመት በዓል ደግሞ ደርሰን ደግሞ ችኖሮሽ አሻራ አያቶቻችን ቅማቶቻችን ጠብቀው የኖሯትን ችን ወርቃማ ምድር ያስረገጡነን ችን ዓመት በዓል የእስራኤልን ዓመት በዓል በወሪቱ መሰረት የተጻፈውን ጠብቀን አጥብቀን ይዘን ነው እዚህ ደረስና።
1: ምን እያዘጋጀሽ ነው ወይዘሮ ሰላማ ለሮሻሻን?
3: ምን ማላዘጋጀዋለ ብለህ ነው? ምን ጠላው፣ ጥሩ ጠላው፣ ፈረፌው ምን አለም ሀገር አይደል ጠጁ
0: ጠጅ ደግሞ ይሆናል?
1: አዎ ጠጅ ይጣላል።
3: አዎ ይሆናል። አረጋጋ
1: ይጣላል።
0: ማን ነው ጠጅ ይጠመቃል ነው ጠጅ ይጣላል?
1: ይጣላል
3: ነው የሚሉ ትላልቆች። ይኸው ሰጣይ እየጠቀሰው ነው።
1: አዎ ጠላ ይጠመቃል፣ አረቂ ይወጣል።
3: አዎ ጠጅ ይጣላል። እንደሱ ነው የሚሉ
1: እኛምና። በዚህ አጋጣሚ ጥሪና እንሻየውና እኔ እንድንመጣ አናን ይዘ
3: በድረት አሸም አወጣራችኋለሁ። ላስቲፋይ አዋን መጣችሁ ደግሞ ይኸው የሴካ አለች። እንዴት ነው ንግድ? ትንሽ ንግድ አለ አይደል? በቤቴ ያው በቤቴ እሷንም ብታዩልኝ ንግድን፣ እንጀራችን፣ ወጣችን ያማረበትን እኛን ሀገር ቡንኝ እንጀራ፣ ጤፍ እንጀራ ያንን ብትቀምስልኝ ደስ ይለኛል። ጋር
1: ጥሩ ነው። እሺ
0: በጣም ጥሩ። አዎ
3: የውላበት በዓሉም ደግሞ እያሉ ደግሞ ይኸው እያዘመኑ ነው ሰዎችም።
1: መልካም። እሺ
3: እንግዲህ በሰሞን ስትነጋገሩበት የሰማሁት ይሄ መርጌታ ነው ምናምን እያላችሁ እኒህ መርጌታ ሰውዬ አለቀቁንም እኔ ዋጻብን መጥተውብኛል።
0: በስም ሽፋን ትክክለኛም ሰዎች የሚጠቀሙበት የእሱ ትክክለኛ ስም ሳይሆን አስመስለው ስማቸውን የቀያየሩ በሚታወቅ ሰው ያን በመጠቀም የሚሰሩት ነገር ነው።
3: አረ ይገርማል። ይሄ እውነት ነው። አሁን እንግዲህ ፌስቡክ ያለው ሰውና የንግድ አንጻር ያለው ሰው እንዲያይልኝ የሰው ብዛት ንግድን እንዲያይ የሰው ብዛት

0: ግልጽ አልሆነልኝም ለኔ ማብራራት ከተቻለ እንዴት ነው ዋትስአፕ ላይ መጣ ማለት መልእክት ተላከሎት ተላከልሽ ይቅርታ
1: ዋትስአፕ ከፍተ በዋትስአፕ ላኩት ዋትስአፕ አረጉ እንግዲህ ቁጥሬ ነዚህ አግንተውታል
2: ሰላማ
1: አቤት
2: ብዙ ሰው እንደዚህ ጉዳይ እንደሚጠቃ እንሰማለን አሁን ይሄ ሁኔታ አላስፈልጊ ሆነ በቴሌፎን ስክሪን ላይ ይታያል ማን እንደደወለ አሁን የሚጨቀጭቅ አይነት ከሆነ ደግሞ መፍትሄው እንድነው መፍትሄው ላክሶም መስጋት
1: ብሎክ ብሎክ
2: አዎ
1: አዎ ይሄ ነው አሁንም በራሴ ላይ ያለ ማክሶም ብቻ ነው ብዙ ጊዜ እንዲያ ብለው ሲሰዱ እኔ ደግሞ በፌስቡክ ነው መጀመሪያ አረጉድ ነው ብዬ ወዲህ ሀገር አይደለ እኛ መርጌታ የሚባል በኛ በቄሶች መሰረት የለም ጠንጥመዋል ደግሞ ምንድን ነው ብዬ ዝም እየተውኩተኝ አሁን እንደገና ደግሞ በሌላ ቴሌፎን አድርገው ደግሞ መጥተው በዋትስአፕ ቁጭ አሉ። ኧረ አባቴ ወንደው ለቀጭ አድርጎኝ ይህን ነገር አላውቅም ብዬ ዝም
0: ብያቸዋለሁ። ባለው መልኩ ይሄ ማህበራዊ መገናኛው ተራ አጠቃቀም እንደዛ የማይፈለግ ነገር ካለ በተደጋጋሚ የሚልኩ ካሉ በዛ መልኩ ማስቀረት ይቻላል። እንግዲህ ካሉና አድማጮች ጋር ሌላ ማጠቃለያ የምትይው ካለ ወይዘሮ ሰላም።
1: አዎ እንግዲህ ሁነት ነው እንግዲህ ያው እንዳላችሁ የተከለከለ ነው ያሉ ተላልቆችና ቄሶች አስረድተውናል። ይሄን አይነት ወልምጅናና ወንበድነት እግዚአብሔር የጠላው ነውና ቢተውት ቢተውና ቢለቁና ደስ ይለኛልና የእስራኤል አምላክ ይችላል መስበል ደግሞ በቸር ጌታ
2: ይወልክ ሰላማ በባለፈው ሳምንት ቃለ መጠይቅ ባደረግነው ግለሰብ በስልክ እየደወላ በቃል አልተላላለኝ ማስፈራራይ በስልክ ተዋየ ተነጋገረው በሩቅ ሚዲቶ ከኢትዮጵያ የመጣ ጥሪ ነው የስልክ ጥሪ ሳነጋግረው 3 ካልከፈልከኝ ይህን ያህል ሺክ ሸቄል ካልከፈልከኝ 3 ቀናት ባልበለጠ ጊዜ ትሞታለህ ብሎ አስፈራራው። አሁን ይህን ተንቦች ብጆ ስጋት ውስጥ አስገብቶ መቼም ወደ $300 እንደላከር የነገረን
1: አሁን ቆር እንግዲህ ስፈርቶ ነው የፍራት አፋያ ነው ለዚህ እግዚአብሔር ለአምላክን ታመነ እግዚአብሔር ነው እንጂ እሱ በደገመው እሱ ባለው እኔ እንደማስበው እግዚአብሔር አለ ሰው አይደል ሰውዬው ደግማለሁ እግዚአብሔር ነው እኛን የሚገል ሰው የሚገል እግዚአብሔር ነው።
0: በማህበራዊ መገናኛ አውታሮች እንደዚህ አይነት ነገር ይኖራሉ ሰዎች የሰውን ሂሳብ እንትን ብለው በመግባትም በሱ ስም ገንዘብ ይለምናሉ። እንግዲህ ጥንቃቄ ማድረግ አሁን ደግሞ ብዙ ዘዴዎች አሉ። ሌላ ሰው ዝም ብሎ እንዳይልክ ማድረግም የሚቻልበት ሁኔታ አለ። እንግዲህ መከላከል ይቻላል። እናመሰግናለን ወይዘሮ ሰላም።
1: አዎ እንግዲህ ችግርታለ ያው ለእናንተ እንደዚህ ያመለከትና የለሚሆነው መስሪያ ቤት እየጠየቃችሁ ተላገዳችሁት በሜት ብዙዎች እየገቡ ነው እየረበሹና ነው።
0: ሐሳብ ባለሙያዎችን ማቅረብ ነው እንጂ ለማገድ ችግር ካለ ፖሊስ
1: ያው እንግዲህ ባለሙያችን ያው እንግዲህ የሚያግዳቸው ይኖራል ባለሙያ።
0: እሺ እናመሰግናለን። ሰላም ቀን ቻው። ወደ ቀጣይ አድማጭ እንለፍ። አላው
3: አሎ
0: ጤና ይስጥልን ማንበል?
3: አቶ ማህረት ፈቃዱ።
0: እሺ አቶ ማህረት ሐሳቦትን ያካፍሉን።
3: አቤት
0: ሐሳቦትን ያካፍሉን። ምን ነበር?
3: እሺ ሐሳቤ በዛው ሰሞን ነገደ ይሁዳን ነገደ እስራኤልን ይደምሰስ በተባለው ስፍራው ነበረ ግዚያጥቼ ሰርቼ ነበር። ዛሬ ግን ይኸው አና የተባለችው በገዛጇ ጠርታ አስቀርባኛለች። እኔ ለሰፊው ህዝብም ሆነ ለመንግስታችን ለኢትዮጵያ አምባሳደር በእስራኤል ለሚገኘው አቤቱታዬን አቀርባለሁ። ለምን ቢባል መንግስትና መንግስታችን በአንድነት በፍቅር በመረዳዳት መንግስታቸውን እና ህዝባቸውን ሊያሻሽሉ የሚደረገውን ስራቸው እነሱ ሳይፈቱ ህዝብነን

0: እና መንግስትነን ለማጋጨት እስራኤልን ይሁዳ ይደምሰስ የሚል በተናገረው መሰረት እኛ አሁንም ደግሜ አቤትታችን በእስራኤል ለሚገዝኘው እምባሲ እያቀረብን ነው። አታውን ጀምሮ ብታቀርቡልን ለምን ቢባል እነዚህ ወንጀለኞች በኢትዮጵያ ሆነው እስራኤልን የሚዋጉና የሚደመሰሱ እግዚአብሔር ያረገመውን ህዝብ በእግዚአብሔር የተመረጠው ይደምሰስ ብለው ያሉትን ሀማን ነው የተገኘ መጽሐፍ። ከዚያኛው መጽሐፍ ነው የኢትዮጵያ ሊቃውንት ክርስቲያኖችም ቢሆኑ እነሱም ያግዙናል። ይሄ ወንጀለኛ ካለበት መንግስት የኢትዮጵያ መንግስት አንጥሮ መንጥሮ ሰዎቹን ለፍርድ እንዲያቀርብልን እናሳስባለን። ለምን ቢባል ጥላቻ የሚፈጥሩ እዚያር ያላዘዘውን የተመረጠውን ይሁዲ በባላቅ ጊዜ ባላቅ እኮ ባላምና ሟርተኛ ነበር ባላም ናርገምልኝ ባለው ጊዜ በሙሴ መሪነት ጊዜ ዛሬ ሚነግረኝነን ጌታ ሲነግረኝ እነግራችኋለሁ ነገ ማልዳ በማለት ከዛ በፊት ግን አስቀድሞ ሰባት ጦበት ሰባት ወይፈን አቅርብልኝ እያለ ለእግዚአብሔር መስዋዕት እየሰዋ በዛ መሰረት ንምሮት ያድራል። መልአኩ ተጠንቀቅ ተጠንቀቅ እንዳትረግም እያለ ያስጠነቀቀውን በመጨረሻ ብዙ ታሪክ አለው። መልአኩ በፊቱ ሰባላም እንደተቋቋመው ታሪኩ መጽሐፉ ይዞታል። እስራኤልን እግዚአብሔር ያረገመውን ፍጥረት እኔ አረግምም ብሎ ባላክ እንዲሰናበት ያደረገ ባላም መጽሐፉ ይዞታል። ይህ ነገር ከምን የተነሳ ነው? እነሱስ ቢሆን አዲስ ኪዳን ቢሆን የትና የት ነው? ማንኛው ነው በፊት የተፈጠረ የታዘዘ በእግዚአብሔር? ወንጀልስ ቢሆን ኦሪትን ላስተካክል ላልፈጽም መጣሁ እንጂ አይምሰላችሁ የመጣሁ ኦሪትና ነቢያትን ለመሻር አልመጣሁም የሚል በማቴዎስ ወንጌልም ይገኛል። ይህ ሁሉ እያለ እንዴት እስራኤልን ነገደ ይሁድ ይደምሰስ ያለውንን እኔ ሳልሆን
1: አቶ ምህረት ፈቃዱ?
0: አቤት።
1: አዎ፣ ትንሽ እንደዚህ አይነቱ ሲሰማ ለጀሮ ከበድ ያለ ሁሎብናል። አሁን ባለፈው ሐሙስ በቀኑ ፕሮግራም ላይ ያደረግነው ቃለ ምልልስ የከነከነው በጣም የረበሸው ግለሰብ ገለጻ አደረገ እና እርምጃን ወስዳለን እንዲህ የሚያስቀይም ንግግር ያደረጉ የክርስትና ቀሳውስት በቲክቶክ አሰራጩ ያሉት በጣም ያስከፋል በሚል ነበር እና ያን ተከትሎ ሐሙስ ማምሻውን ደግሞ ባልደረባችን አይቸው ባዬ እዚህ ኢየሩሳሌም ከሚገኘው የክርስትና የሃይማኖት መሪ ጋር ቃለ ምልልስ ባደረገ የተሰጠው ምላሽ ምንድን ነው? በኦሪት መጽሐፍ በመጀመሪያው በብሉይ ኪዳን ሳይሆን በአዲስ ኪዳን ላይ በነገደ ይሁዳ ሳይሆን ከዛ በፊት የክርስቶስ ሐዋርያ ተማሪዎቹ መካከል አንዱ ይሁዳ የሚባል ነበረ፣ እሱ ነው የሚረገም ብለው ነው የተናገሩ አለ።
2: ወቅቱ እንግዲህ የነበረውን ነገር አቶ ምህረት እየሰሙን ነው። አሁን ሻየው እንዳለው በቀኑ የቀረበውን በማታው አይቸውም ምላሽ የተቀበለበት ሁኔታ አለ። አንድ ነገር ግን በየጸሎት ቤቱ በየቤተ ክርስቲያኑ ብዙ ነገሮችን ይባላሉ እና እነዛን ይዘን አሁን የኢትዮጵያ መንግስትስ ሁሉን መፍትሄ ሊያመጣ ይችላል ወይ? የዚህ ሀገር መንግስትስ መፍትሄ ሊያመጣ ይችላል ወይ? በትልቅ ባለስልጣናት ዘንድ የሚነገሩ ነገሮች ካሉ እነዙን ተጠያቂ ማድረግ ይቻላል። ይህ ግን በየቦታው እንደዚህ አይነት ነገሮች ዛሬ ብቻ አይደለም በፊትም እንሰማለን እና መፍትሄ ሊኖራቸው ይችላል ወይ? ሰው እንደሚሉት
0: እኔ የምለው መፍትሄው እኮ ዛሬ ዘመን አመጣሽ ስልጣኔ ካለበቱ የተናገረው በቀኑ ቀን የተናገረው ካለበት መጥቆ የማዋጣ መሳሪያ አለ። ወንጀለኛው ለለት ነው የሚያዝ። ለኢትዮጵያስ ድንቅ ስራ እየሰራላትን ነው። ለኢትዮጵያ ጥቅምን ነው ይሄ። በእውነት መቼ ነው የተለያየንስ?
2: ባለፈው ፓስተር ቸሬ የተባሉ ሰባኪ ናቸው እና እሳቸውም እንደዚህ ጸረ እስራኤል ንግግር አድርገው አምባሳደሩ ስንጠይቅ በባለስልጣናት ደረጃ የተነገረ ካለ እኛ እንጠይቃለን። ከዛ ውጭ ግን ከዛ ውጭ ባለው ሁኔታ ያንዳንዱ ለሚናገረው ኃላፊነት መውሰድ ያስቸግራል ያሉና እኛ ነገሮችን
0: ይቅርታ ከዚህ ላይ ወንድም ዓለም እኔ የምለው እኮ መንግስት የኢትዮጵያ መንግስት ሆነ አምባሳደር ይርዳነ ካለበቱ ነውረኛውን በመሳሪያ አንጥሮ ካለበቱ በተናገረው ቀንና ካለበቱ በዚህ መሳሪያ ነጥሮ ወንጀለኛው ይታወቅ ነው ማለት።
1: በጣም ጥሩ አቶ ምህረት ፍቃዱ። አቶ ምህረት ፍቃዱ አዎ፣ ለጥላቻ መራራቅ ለተተኪው ትውልድ ማስተላለፍ የለብንም። በእውነት በሀገራት መካከል ሰላም፣ ፍቅር፣ ትብብር፣ መረዳዳት በተለይ በሁለቱ ሀገራት በእስራኤልና በኢትዮጵያ መካከል ከ3000 በላይ ያስቆጠረ ወዳጅነት ግንኙነት ያላቸው ስለሆኑ እነዚህ ሃይማኖት መንፈሳዊ መሪዎቹ እንደዚህ አድርገው በርግጥ በክርስትና ዓለም መነሻው ያዱት ይሁዲ ነው አይደለም እንዴ? ይሁዲ ነው። ከኦክቶበር 7 በተፈጠረብን የሽብር ጥቃት ጀምሮ በዓለም ህብረተሰብ ጸረ ይሁዲ ይሁዳን ጠላቾ ቁጥር የእስራኤል ጠላቶች አንቲሰሚቲዝም ቁጥር እየጨመረ ሄዷል። በኢትዮጵያም ሳይሆን በአውሮፓ አሜሪካ ሰጠ ዘመነ እያየህ እኮ ነው ጸረ እስራኤል እንቅስቃሴ ንግግር ትምህርት እየተሰጠ ያለው በተቋማቱ አካባቢ። አንዱ ሃይማኖት ሌላኛው ማክበር ሲገባ እርግማት እንደዚህ አይነት መጥፎ ቃል ጎጂ ነው።
2: ጎጂ ነው እንዴት ነው ማስቀረት የሚቻለው ነው? ማን ነው የሚያስቀረው?
1: ሮ ቅሬታ ማስለሚመለከተው አካል ሮ ማሰማ
2: አይቸው መስመር ላይ የነበረው ሁኔታ ልናገር ያለ ነው። እስኪ አይቸው እንዴት ዋልክ?
3: ሰጣይ እንደምላል ሻያው ሃና እንዲሁም አድማጮቻችን እንደምንላችኋል። በቅድሚያ ባለፈው ሳምንት የነበረው ክስተት አሁን እናገርበት ይሻለው ተክሰዋል። መጀመሪያ ላይ ከእና ከአንተ ጋር በነበረው ግለሰብ ይህን ሀሳብ አቀረበ። ምሽት ላይ በኢትዮጵያ እዚህ እስራኤል ሀገር ከሚገኙ ቤተክርስቲያን አባል የሆኑ ቄስ ወሰው ስለዚህ አስረድተዋል። የተናገሩት ነገር ምንድን ነው? ይህ ነገር ጸረ እስራኤል ወይም ጸረ ይሁዳውያን ቅስቀሳ ወይም እዝግማን አይደለም። አለ ተቀድቶ ማሰማትም ይቻላል። ይሄ የይሁዲን ዘር ይጥፋ ብሎ የሚረገም የእርግማን ወይም የቤተክርስቲያን ስርዓት አይደለም። ይሄ ግን አንድ ግለሰብ ይሁዳ የሚባል ግለሰብ ክርስቶስን የሸጠ እንደ ክርስትና እምነት ተከታዮች ክርስቶስን አሳልፎ የሸጠ በ30 ዲናር የባለ ሁላችን እናውቃለን፣ ሰምተናል። ካሁን በፊት በሙዚቃም በምን ብዙ ነገርን ሰምተናል። በ30 ዲናር የሸጠ ይሁዳ የተባለ ሰው ግለሰብ እሱ ነው እርግማን። ምክንያቱም ጌታን እንደ ክርስትና ሃይማኖት ተከታዮች አንም ጌታን ክርስቶስን የሸጠ እሱ ነው። ና ተመለስ ቢባል ተመከር ቢባል እምቢ ብሎ መጨረሻ ላይ ይወገር ይገዛት ሁሉንም እርግማን አይነት የምሰጥበት ይሄ ነው። ይሄ ደግሞ አዲስ አይደለም። ኦርቶዶክስ ቤተክርስቲያን ከነበረች ከተቋቋመችበት ጊዜ ጀምሮ ያለ ነው። ለብዙ አመታት ሲወርድ ሲዋረድ የመጣ ይህ የቤተክርስቲያን ከሚደረገው ስርዓት እንደውም ባልሳሳት በፋሲካ ወቅት መሰለኝ ይሄን የሚባል ብለው ያሉን። አሁንም በድጋሚ ለአድማጮቻችን ይሄ ሪከርዶ አለ፣ እኔ አባት ወጣው የተነምት ያስረዱት አለ፣ ማሰማት ይቻላል። ይሄ ማለት ጸረ ይሁዲ እንቅስቃሴ ይሁዳውያን እንቅስቃሴ አይደለም፣ አንድ ሰው ግለሰብ ነው ብለው አስረድተውናል።
2: እኮ አሁን እንደዛ ከሆነ ይሻያው ቀን ቃለ ምልልስ ባረጋው አንተ ማታ የተናገራችሁት አንዱ ለአንዱ ምላሽ ካገኘ ነገሮችን በዚህ ማሳጠር ያለብን ይመስለኛል። ምክንያቱም እንደዚህ አይነት ንግግሮች ዛሬ አይደለም
1: ነገራችን ላይ ዘመነ ታሪክን የቅዱስ ወሪት መጽሐፍ የቅዱስ ሰማኛለህ በክርስቶስ ማን ነው የገደለው አምላክ ጌታን ክርስቶስን ማን ነው የገደለው በሚል እስካሁን በአውሮፓ የክርስትና ሃይማኖት ተከታዮች ሲወነጅሉ የነበሩ ይሁዳውያንን ነበረ። ታሪኩ እኮ የተመዘገበ ነው። ይሁዳ እኮ ይሁዲ ነው።
3: ይሄ እውነት ነው።
4: ሰምተኛል? እስራኤል እኮ በሮሞች ቅኝ ግዛት የነበረች ናትና ክርስቶስን የገደሉ ይሁዶች አይደሉም።
2: አሁን ችግሮችን
4: እውነተኛ ታሪክ እንነጋገር። ማን የገደለው ክርስቶስን?
5: ሲታያው ነገደ ይሁዳና ይሁዳ የተለያየ ነው። ነገደ ይሁዳ አዎ፣ ከእስራኤል ህዝብ ከ12ቱ ነገዶች አንዱ ነገደ ይሁዳ ነው። እህታቸው ደግሞ ይህ ስራ ደግሞ የሚካሄደው ነገደ ይሁዳ ዘር አይደለም። ክርስቶስን አሳልፎ የሸጠው ይሁዳን አንድ ግለሰብ ሰውዬ፣ እሱም ይሁዲን የነበረ አዎ፣ መጨረሻ ላይ እኮ ክርስቶስን ተቀብሎ ከእሱን አብሮ ተከትሎ ሲሄድ የነበረ ነው።
2: አይቻው አሁን ስለ ሃይማኖታዊ እድሉን ስጠ ያንተም ሻየውም። አሁን በሃይማኖት በተለያዩ ቦታዎች የሚነገሩ ብዙ ነገሮች አሉ። በቲክቶክ በፌስቡክ ብንሰማቸው አንዱ ለአንዱ ኢትዮጵያ ውስጥ ሆነው ራሱ ስለ ኦርቶዶክስና የፕሮቴስታንት ሃይማኖት ራስ ስንት ነገር ይነጋገራሉ። እዛ ሆነው እንኳን ስንት ለሚሰቀጥ ስለኛም ስለዚህም ስለ ብዙ ነገር ይሄን ነገር አምጥተን በሬዲዮ መነጋገሪያ ማድረጉ መፍትሄ ልናመጣለት እንችላለን ወይ? የሚመለከታቸው ክፍሎች መስመር እንዳሲዙት አሁን ለምሳሌ ተላላቂ ሃይማኖት መሪዎችን መንገር፣ እነሱ ግንኙነት ፈጥረው ትክክል ያልሆኑ ነገሮች እንዲቀሩ ማድረግ እንጂ በሬዲዮ ጭቅጭቁን አምጥተን መቼ ሊፈታ ይችላል ነው ለሁለታችሁ ነው የምጠይቃችሁ። መቼ ነው
5: ነገር ልንገርህ፣ ሲጀመር እንደዚህ አይነት ነገር ሬዲዮ ላይ መቅረብ የለበትም። እጅግ በጣም ትክክለኛ ነው፣ የተሳሳተ መረጃ የሚያሰራጭ ነው። እንዳልከው ይሄ አለ የሚል ካለ ግን እንዳልከውም ሁለት አባቶችንም ጠርቶ እነሱ ቁጭው ነገሩን እንዲያስረዱት ማድረግ ይቻላል።
2: አዎ፣ የኢትዮጵያ ሃይማኖት መሪዎች እንደዚህ አይነት ነገሮች በቤተ ክርስቲያን እንዳይናገሩ እንዲያደርጉ ማድረግ፣ እዚህ ደግሞ ራባናትን አሉ፣ ቀሳውስት አሉ።
5: ምን አለ መሰለ ሰጠኝ፣ እኛ የአንድን ሰው ሃይማኖት እንዲተናገር እንዲያትናገር ማለት አንችልም። ሁኔታውን ግን ማስረዳት ይችላሉ። ቀደም ሲል እንደተናገርኩት እኒህ አባ አረጋዊ ብርሌ ሬዲዮ ላይ ወጥተው እንዳስረዱት ይሄ ነገደ ይሁዳ ሳይሆን የነገደ ይሁዳን ዘር ሳይሆን ይሁዳ የተሰኘ ክርስቶስን አሳልፎ የሰጠ ግለሰብ እሱ ነው። ይሄም በቤተ ክርስቲያኗ ከተቋቋመች ጊዜ ጀምሮ የሚደረግ ስርዓት ነው። ይሄ ያለ ስርዓት ነው ብለው ተናግረዋል። ይሄ ስርዓትን እንቃወማለን የሚል ካለ መጠየቅ ይችላል። ሁሉ ነገር ማድረግ ይችላል፣ ምብቱ ነው። ነገር ግን ነገደ ይሁዳ የሚለውን የእስራኤል ዘር ይጥፋ የሚለው
4: ለምንድን ነው? እናንተ ታሪኩን የማታስቀምጡ እውነተኛውን ታሪክ ጠረጴዛ ላይ የማታስቀምጡ? የእስራኤል ህዝብ ይሁዳውያን በቅኝ ተገዥ በሮማ ሮማውያን ነበር ሲገዙ የነበረ። በዛን ጊዜ አምላክ ክርስቶስን የገደለው ማን ነው? ሮማውያን አይደለም የገደሉት? እስራኤልም ይሁዳውያንን በዚህ መንገድ ወደ ዳር ይባላል እንጂ ይሁዳውያን የካቶሊክ ቤተ ክርስቲያን ግን ከወንጀል እስራኤልን ህዝብ ነጻ አድርጓታል። እስከ ቅርብ ጊዜ በኋላ ሲወነጀል የነበረው እስራኤልን ህዝብ ነበረ። አሁን ተመርምረው አይደለም የእስራኤል ህዝብ ከወንጀል ነጻ ሆኗል። ሌላው የኦርቶዶክስ ሃይማኖት በዚህ አይነት አመለካከቱ
5: የሰማሁት ክርስቶስን የገደሉት አዎ ይሁዳኖች አስይዘው አሳልፈው ሰጠዋል ነው የሚባል።
4: አዎ እሱ ተብሏል። አዎ
2: ከይቅርታ ጋር እንጂ አሁን ስለዚህ ነበረ የሚለው በሬዲዮ መከራከር የሚያስፈልግ መስሎ አይታየኝም።
5: አዎ ስለዚህ አሁን
2: ሬዲዮ የመገናኛ አውታር እንጂ ሃይማኖት ጉዳዮችን መከራከሪያ መሆን ያለበት መስሎ አይታየኝም። መፍትሄ ማናገኝም። የሚመለከታቸው የሃይማኖት አባቶች አሉ፣ ቀሳውስት አሉ፣ ራባናት አሉ፣ እስራኤል ሀገር ያሉት
4: የዓለም ብርሃን የሆነውን የዓለምን ህዝብ ይሁዳውያንን የዓለም መብራት የሆነውን ህዝብ ነው። በስደትም በምንገኝበት ጊዜ ጸረ ይሁዲ እንቅስቃሴ እስካሁን ድረስ እየተከታተሉ የሚያሳድዱ ይሁዳውያንን እነማን ናቸው? ሰላም ይስፈን በዓለማችን። የዓለም መብራት የሆነ የእስራኤል ህዝብ ይሁዳውያን መሆናቸው ሁሉም በአንዱ ሃይማኖተኛ ሌላውን ማክበር
5: የመጀመሪያው ሃይማኖት ዓለም የተቀበልች እኮ የኦሪት ትምህርት የኦሪት ህግጋት ከሆነ ይህን እኮ ሁላችን እናውቃለን አይደል? እኛ ውስጥ ገብተን መነጋገር የለብንም አሁን፣ ምክንያቱም እኔ ራሴ እውቀቱ የለኝም ይሄ ነገር። ግን ተሳስተው ሊያሳስቱ የሚመጡ ሰዎችን ትክክለኛውን ነገር ከትክክለኛ መልስ ከመሰጥ ሰው እኛ ተቀበለን አተናገረ
2: ሃይማኖት አባቶችን ይቅርታ አይቸው ይቅርታ አድርግልኝ እንጂ አሁን በሬዲዮ بنቀጥልበት ነገም ዛሬ አመተም 2 ሰዓትም 3 ሰዓትም የሃይማኖት ነገር ሲነሳ ማቆሚያ የለውም ከይቅርታ ጋር አድማጮቻችን እንደዚህ አይነት ነገሮችን እኛም ይመለከታቸውን የሃይማኖት ክፍሎች አባቶች እንጠይቃለን እነሱ መስመር እንዲያስይዙ እንጠይቃለን ሌላው ግን በሬዲዮ እየመጣ
0: አሎ አሎ
2: አቶ ምረት እሺ
0: አሎ አንድ ቃል
2: እሺ እሺ እርሶ
0: ባይመስላችሁ ነው እንዳንተ መከራከሪያና ሌላ ማታለያ ነው ያመጣችሁ ያቀረብኩትና ሐሳብም እኔም ሃይማኖተኛን አርጋችሁ አልተመለከታችሁኝም የሃይማኖት አባት ማለት ኦሬቱን ወዳድ የሆነ ሁሉ ተሻሹ አይደለም አዛውንቶች 88 ዓመት አዛውንት ነኝ
2: ምርጥና የርሶን ሐሳብኩ ውድቃል አደረግንም ይቀርታ አቶ ምህረት እርሶ ሐሳቦትን ውድቃል አደረግንም ሐሳቦት ተደጋፊነት ቢኖረውም ድጋፍ ቢኖረውም ግን በሬዲዮ ችግሩን ለመፍታት የማይቻልበት ሁኔታ ስላለ
0: አይደለም እኔ ሁላችንም ወርስ ልጆች ናችሁ ሁላችሁም የወርስ ልጅ ሆነ ሁሉ አሞተይ ይሄንነን ብለህናል አላልክም ብሎ ወንጀለኛውን መፈለግ በትብብር ሲገባነ እናንተ አንድ ስለተሳሳተ ነው አንድ ሳንድ ስለቀበረቱ ምትሉት ነገር ግን አይገባኝም እናንተም አይጠበቅም ይሄ እንዳለው ቃላት ምሰማችሁ ሁሉ ጥሩ አይደለም እኛ እውነት መስሎነ ለሚመለከተው አምባሳደራችን የኢትዮጵያ አምባሳደር አለ አብያተታውነን
2: እንጠይቃቸዋለን
0: ዳኝነት መስሎ ነው
4: አሁን ቅሬታ ማቅረብ ይችላል ወርታቸው ነው እኔ አቶ ምራቱ
0: እግዚአብሔር ይሰራውን ይሰራል
4: አቶ ምራቱ ተከክል ነው አቶ ምራቱ ሲበደልኩ ተበደልኩ ብሎ መጥፎ የሚሰማው ቅሬታ ለሚመለከተው ማቅረብ ተገቢ ነው አዎ እኛ በሀገራት በህዝብ መካከል አንዷ ሃይማኖተኛ ሌላኛውን ሃይማኖት ማክበር ነው እንጂ የሃይማኖት ተቃውሞ አይደለም እንከራከረውና ለተተኪው ትውልድ የበለጠ ፍቅር ግንኙነት እንዲጠናከር ስተት የተከፋውን ወገን ደግሞ ለዛ መልስ መስጠት ጥሩ ነው አይደለ
0: ወንጀለኛው እንዳይፈለግ ያረጋችሁ ተቆ ወንጀለኛው እንዳይገኝ በቅርቡ ነው የተደረገ
2: አይደለም አቶ ምረት እንዲህ አይነት ነገሮች የተነሱ መቋጫ የላቸውም ከነገም ጀምሮ ከዛሬ ማታ ጀምሮ ቢሆን መቋጫ የሌላቸው ናቸው የሚመለከታቸውን ክፍሎች እንጠይቃለን አምባሳደሩን ማብራሪያ እንድሰጡ እናደርጋለን
0: እኔ ምረት ራሴ የሚመለከተኝ ራሴ ነኝ አንዱ ነኝ እንድታውቅ ነኝ በእውነት እንግዲህ መስሎ ባይታያችሁ ነው እንጂ አንዱ እኔ ነኝ እንድታውቅ
2: እናመሰግናለን
0: እንደ እስራኤል
2: አዘውን እግዚአብሔር
0: ሽማግሌነን ምረጥ
2: እሺ አይቸው
5: ማጠቃለያ እኔ አባት የሚሉትም ተገቢነት ያለው ነው ነገር ግን ይሄ የተባለው የተነገረው ነገር እንዲህ አሉ የተባለው አሁንም እንደ በአሙስ ማታ ቀርበው እንደነበሩትኝ አባት እንዳስረዱ ዘረ ነገደ እስራኤል የሚለውን ይሁዳን አይደለም ብሎ ተናግሯል ለዚህ መልሰቷል አዎ የዛ አይነት ፍርሃት አለ በቤተክርስቲያን ውስጥ ይሁዳ ክርስቶስን አሳልፎ ሸጠው ብሏል እንደ ክርስትና የሆነ ታምነ ተካፍ ይሄን ብለው እነሱ መዘክተው ሰጠውና አይ ይሄ በቂ መልስ አይደለም በመልሱ አጥጋቢ አይደለም የሚሉ ከሆነ ያባት ወይም ሌሎች አድማጮቻችን ሃይማኖት አባቶች ጋር ተገናኝተው ጉዳዩን
2: በዛን አይቸው ጊዜው ገደብን ሻየው ማጠቃለያ እንድና አሁን እንደዚህ አይነት ነገሮችን የሃይማኖት አባቶች ከሃይማኖት አባቶች ጋር ግንኙነት ፈጥረው እንዲቀር በአጠቃላይ ደረጃ ትክክል ያልሆኑ ነገሮች ይሄን አትናገሩ ትክክል አይደለም ብለው እንዲያስቀሩ ካልተደረገ በቀር ግለሰብ ዘንድ በግለሰቦች እያንዳንዱ ሃይማኖት መሪ በሚሰብክበት ቦታ የሚነገረው በሙሉ መፍትሄ ያመጣል ብያላስብም ሻየው ማጠቃለያ ያለው
4: ጥሩ ሰላም ይስፈን ባለማችን ወነው ነገር በእውነት መከባበር በሰላም በግንኙነት ትብብር እንዲጠናከር እንጂ ጥላቻ ለማስፋፋት አይደለም የኛ ፍላጎታችን አይደለም እንዴ የኔ ሃይማኖት ይበልጣል ባይነት አይደለም
2: አሁንም እንዲከባበር ነው አላማችን ግን በሬዲዮ መፍቴ የለውም ይሄ ነገር በጣም
4: የሚከብድ ነው ያሳድራል ደግሞ ሬዲዮ ሰጠ ዘመነ ከሁሉም ጀሮ የሚደርስበት ነገር ስለሆነ ዝሮ ሃይማኖት በርግጥ በቀነስ ባለመልኩ ቢሆን እውነት ግን ነው ይሻላል
2: ጥሩ እንግዲህ ለቴክኒክ ባለሙያችን ኤቪያታር ለሃና ለአይቸው ለአድማጮቻችን እናመሰግናለን አቶ ምረትም ሐሳቦትን ውድቅ አላደረግንም ግን መፍቴው ሌላ ቦታ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የዕለተ እሁድ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሪሾን ዩድ በኤሉል ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦገስት 3 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ነሐሴ 17 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዳኒ ሩኪ ሲሆን የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ወቅታዊ ዘገባ እንዲሁም ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በቅድሚያ ማርስተ ዜና። የእስራኤል መከላከያ ሰራዊት ዛሬ ከሰዓት በኋላ በዮርዳኖስ ሸለቆ አካባቢ የሽብር ጥቃት ያደረሰውን አሸባሪ በቁጥጥር ስር አዋለ። ለእስራኤል ሰልሏል ተብሎ በርካታ ዓመታትን በአሜሪካ ታስሮ የወጣ አሜሪካ እስራኤላዊ ዮናታን ፖላርድ ወደ ፖለቲካው ዓለም መቀላቀሉን አስታወቀ። ካዛ ሰርጥ ወደ እስራኤል ክልል ድሮኖችና ሌሎች ተንሳፋፊ መሳሪያዎችን በሚተኩሱ አካላት ላይ ከባድ እርምጃ እንዲወሰድ የመከላከያ ሚኒስትር እስራኤል ካጽ ትዕዛዝ ማስተላለፋቸውን ገለጹ። እስራኤል በሶሪያ የአየር ጦር ሰፈር ባለፈው ሳምንት ጥቃት መፈጸሟ ስህተት መሆኑን በተጠባባቂው ጦር የሚያገለግሉት ሜጀር ጀነራል ዳን አሬል ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የእስራኤል መከላከያ ሰራዊት ዛሬ ከሰዓት በኋላ በዮርዳኖስ ሸለቆ አካባቢ የሽብር ጥቃት ያደረሰውን አሸባሪ በቁጥጥር ስር አዋለ። በቁጥር 90 ጎዳና የቤታር ኢሊት ከተማ ኗሪ የሆነው ኢልሃናን አናንያ ዛሬ በጩቤ ውጊያ በተፈጸመ ሽብር ጥቃት በመካከለኛ ሁኔታ መቁሰሉ ይታወሳል። በሽብር ጥቃት የተጠረጠረው ግለሰብ ድርጊቱን ፈጽሞ ማምለጡም ይታወቃል። ተጠርጣሪውን በቁጥጥር ስር ለማዋል መከላከያ ሰራዊቱ ኃይሉን አሰማርቶ አሰሳ ሲያደርግ ውሎ ነው በቁጥጥር ስር ያዋለው። የሽብር ጥቃቱን በተመለከተ ዛሬ ይፋ የሆነው ቪዲዮ እንዳመላከተው አናንያ ከመኪናው አጠገብ በቆመበት ወቅት ተጠርጣሪው ወደ እሱ በመጠጋት የላይኛውን የሰውነት ክፍሉን በጩቤ ሲወጋው ታይቷል። በእንዲህ እንዳለ በቢንያሚን ቀበሌ ሪሞኒም በተባለው መስቀለኛ መንገድ አካባቢ ዛሬ ምሽት የተሞከረ የሽብር ጥቃት ከሽፏል። አንድ ፍልስጤማዊ የእስራኤል ወታደርን ጦር መሳሪያ ለመቀማ ሲሞክር፣ ሌላ ወታደር በፍልስጤማዊ ላይ ጥቃት ሰንዝሮ እርምጃ ወስዶበታል ተብሏል። ለእስራኤል ሰልሏል ተብሎ በርካታ ዓመታትን ታስሮ የወጣው አሜሪካዊ እስራኤላዊ ዮናታን ፖላርድ ወደ ፖለቲካው ዓለም መቀላቀሉን አስታወቀ። ዮናታን ፖላርድ እስራኤል ትሂላ ከተሰኘውና በሸሬን አስኬል ከሚመራው ፓርቲ አባል ሆኖ በመጪው ጥቅምት ወር በሚካሄደው 26ኛው የእስራኤል ክኔሴት ምርጫ የሚወዳደር መሆኑን አስታውቋል። ከአዛ ሰርጥ ወደ እስራኤል ክልል ድሮኖችንና ሌሎች ተንሳፋፊ መሳሪያዎችን በሚተኩሱ አካላት ላይ ከባድ እርምጃ እንዲወሰድ የመከላከያ ሚኒስትር እስራኤል ካጽ ትዕዛዝ ማስተላለፋቸውን ገለጹ። መከላከያ ሚኒስትሩ እንዳሉት ከአዛ ወደ እስራኤል ድሮኖችን፣ ጉዳት አድራሽ ፊኛዎችንና ተንሳፋፊ መሳሪያዎችን ወደ እስራኤል በሚልኩና ኃላፊዎቻቸው ላይ ጦሩ አስፈላጊውን እርምጃ እንዲወስድ መመሪያ አስተላልፍ ያለው፣ እንዲሁም ድሮኖችና ፊኛዎች የሚተኮሱባቸው ሰፈሮችና አካባቢዎች እንዲለቀቁ ይደረጋል ብለዋል የመከላከያ ሚኒስትር እስራኤል ካጽ። ይህ በእንዲህ እንዳለ የአዛ ሰርጥ አሸባሪ ፍልስጤማውያን ከቅርብ ጊዜ ወዲህ ወደ እስራኤል ክልል ተንሳፋፊ መሳሪያዎችንና ፊኛዎችን መላካቸውና ጉዳዩም አሳሳቢ መሆኑ ሲነገር መሰንበቱ ይታወቃል። የእስራኤል ቤቴኑ ፓርቲ ሊቀመንበር አቪግዶር ሊቨርማን ጠቅላይ ሚኒስትር ቢንያሚን ናታንያሁ ሀገሪቱን ከጥቅምት 7 ቀን 2023 ዓ ም ወደ ነበረው አስተሳሰብ እየመለሷት ነው በማለት ተናገሩ። ሊቨርማን ኤክስ በተሰኘው ማኅበራዊ መገናኛ አውታራቸው ዛሬ ይፋ ባደረጉት መልእክት እንደገለጹት ናታንያሁ እስራኤልን ከጥቅምት 7 በፊት ወደ ነበረው ሁኔታ እየመለሷትና ሌላኛውን አደጋ እያቀረቡ ነው። የሐማስ ድርጅት አልተሸነፈም፣ ይልቅ ተጠናክሯል። የፖለቲካ አመራሩ በመቶዎች የሚቆጠሩ የጭነት መኪናዎች እርዳታዎችን ይዘው ወደ አዛ እንዲገቡ እያደረገ ነው። ግን ሐማስ የጦር መሳሪያ ትጥቁን አልፈታም። ተዋጊ ወታደሮቻችን በቴንደር መኪናዎች ሆነው የጦር መሳሪያ ይዘው ባዛ የሚንቀሳቀሱ አሸባሪዎችን እየተመለከቱ ነው። ያዛ ሰርጥ ኗሪዎች በሰብላቸው ካዛ የተላኩ የሽብር ተንሳፋፊ መሳሪያዎችን እያገኙ ነው በማለት ሁኔታው ከጥቅምት 7ቱ በፊት እንደነበረው እየተመለሰ መሆኑን የእስራኤል ቤቴኑ ፓርቲ ሊቀመንበር አቪግዶር ሊቨርማን አስጠንቅቀዋል። የጠቅላላ ደነት ጥበቃው ሻባክ ሐላፊ ዳቪድ ዚኒ ለያሻር ፓርቲ ሊቀመንበር ጋዲያ ዘንኮት የግል ጠባቂዎችን ላለመመደብ የደረሱበት ውሳኔ አነጋጋሪ ሆነ። በሻባክ ድርጅት የግል ጠባቂዎች ጉዳይ ሐላፊ ሆነው ያገለግሉት ኤታን ዳቪድ እንዳሉት የዳቪድ ዚኒ ውሳኔ ብዙ ነገሮችን ያላገናዘበ ነው። የመንግስትን ስልጣን ለመያዝ ለሚፎካከር አካል ሻባክ ጠባቂ መመደብ ነበረበት። ጋዲ አይዘንኮትን ለመጉዳት የታቀደ መረጃ ባይኖርም የግል ጠባቂ ሊመደብላቸው ይገባል ብለዋል። ኢታን ቤን ዳቪድ በተጨማሪ እንዳሉት ምንም እንኳ የግል ጠበቃ ድርጅቶች ብቃት ቢኖራቸውም በዚህ ሁኔታ ሲታይ ከሻባክ ጋር ብዙ ልዩነት አላቸው። የሻባክ ድርጅት ለምን ለጋዲ አይዘንኮት የግል ጠባቂ እንዳልመደበ እኔ አይገባኝም ብለዋል። የእስራኤል ሊቀ ራባናት መማክርት ቤት በይሁዳን ባህልና ህግ መሰረት ጋብቻ የሚፈጽሙ ወንዶች ቃል የሚገቡበት የገንዘብ መጠን ወሰነ። ይሁዳን ወንዶች ሲዳሩ በክቱቫው ለሚስቶቻቸው ቃል የሚገቡበት ገንዘብ ከመጠን በላይ በመሆኑና በኋላም ችግር ሲፈጠር በዚህ መቆም የማይችሉ በመሆኑ የራባናት መማክርት ቤት የገንዘቡን መጠን ዛሬ ወስኗል። ዝቅተኛው የገንዘብ መጠን 36 ሺህ ሸቀል ሲሆን ከፍተኛው ደግሞ 360 ሺህ ሸቀል ይሆናል። የእስራኤል ሊቃነ ራባይ ራብ ካልማን መኤር የክቱባው የክፍያ መጠን የተወሰነው ብዙ ጥያቄዎች በመቅረባቸው ነው። ብዙ ሙሽሮች ቃል ሲገቡ መጠኑ ብዙ የሆነ ገንዘብ ቃል ይገቡና በራሳቸው ላይ ጉዳት ስለሚያደርሱና ጉዳዩን በጸጥታ ማለፍ ስለማይገባ የገንዘቡ ዝቅተኛና ከፍተኛ መጠን እንዲወሰን አድርገናል ብለዋል። በጋብቻው የቃል መግቢያ ሰነድ ክቱባ የተጻፈው በፍች ወቅትም ለሴቷ የሚገባ በመሆኑ ብዙ ወንዶች ለመክፈል እንደሚቸገሩ ካሁን በፊት ቅሬታዎች ሲቀርቡ ነበር። እስራኤል በሶሪያ አየር ጦር ሰፈር ባለፈው ሳምንት ጥቃት መፈጸሟ ስህተት መሆኑን በተጠባባቂው ጦር የሚያገለግሉት ሜጀር ጀነራል ዳናሬል ገለጹ። የጦር መኮንኑ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት እስራኤል በሰሜን ሶሪያ አንድ የአውሮፕላን ማረፊያ የፈጸመችው ጥቃት ብዙ ነገሮችን ያላገናዘበ ነው። እስራኤል የአየር ማረፊያውን ብቻ መመልከት አልነበረባትም፣ ለወደፊትም ያለውን ሁኔታ ማየት ነበረባት። ጥቃቱ እንዲፈጸም የወሰኑት ሰዎች ቱርክ ባዛ ሰርጥ የሰላም አስከባሪ አካል መሆኗንና በአካባቢው ተጽዕኖ የሚያመጣ መሆኑን ያስታወሱ አይመስለኝም። እንዲሁም ቱርክ ከፓኪስታንና ሳውዲ አረቢያ ጋር የመከላከያ ስምምነት መፈራረሟን በመዘንጋት ተጨማሪ የጦር ግንባር ከመክፈት ለምን በዲፕሎማሲያዊ መንገድ ችግሩን መፍታት አይገባም ነበር ብለዋል ሜጀር ጀነራል ዳን አሬል። በመጨረሻም የአየር ንብረት ትንበያ በነገ ዕለት ሙቀቱ ይጨምራል። በተለይ በመካከለኛው የሀገሪቱ ክፍልና ተራራማ ቦታዎች ሞቃታማ አየር ጸባይ እንደሚኖር የዘርፍ ባለሙያዎች ያደረሱን የአየር ትንበያ ጠቁሟል። የነገው የሙቀት መጠን በዲግሪ ሴንቲግሬድ፣ በኢየሩሳሌምና ቴላቪቭ በተመሳሳይ ሁኔታ 31፣ በሃይፋና አካባቢዋ 30፣ በኤርሸባና አካባቢዋ 35፣ በኤላትና አካባቢዋ 41 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን እንዲመለከተው የጋበዝ ነው የቀድሞ ክኔሴት አባልና በአሁኑ ወቅት ደግሞ የአዳሪ ትምህርት ቤት ኃላፊ ሆነው አቶ ፈንታውን ስዩም ነው። ጤና ይስጥልኝ፣ እንዴት አመሻህ አቶ ፈንታው?
1: ሰላም፣ ጤና ይስጥልኝ። ሰጠ እንደምናለ?
0: እኔ ደህና ነኝ፣ አንተ እንዴት ነህ? እናመሰግናለን።
1: እኔ ሰላም ነኝ፣ እግዚአብሔር ይመስገን። አንተም እድሉን ስለሰጣችሁኝ ከልብ አመሰግናለሁ።
0: ጥሩ፣ እናመሰግናለን። እንግዲህ ምርጫ እየተሟሟቀ ነው። እንደውም አንዳንድ የሚያስደንቅ ነገሮች እንግዲህ ለእስራኤል ሰልሏል ተብሎ በርካታ ዓመታትን የታሰረው ዮናታን ፖላርድ ሳይቀር ወደ ፖለቲካው ዓለም መግባቱን አስታውቋል። እና እንዴት ነው
1: እንግዲህ ፖለቲካውን ስንመለከት ከአለፉት ምርጫዎች ለየት የሚያደርገው በአሁኑ ምርጫ በጣም በጣም በጣም ብዙ ወደ ፖለቲካው ዓለም ለመግባት ጥረት የሚያደርጉ ራሳቸውን ውጪ የሚያደርጉ የሚንቀሳቀሱት ቁጥራቸው በጣም በጣም ብዙ ነው። በዚሁ አጋጣሚ ደግሞ አንተ እንደጠቀስከው ዮናታን ፖላርድ እንግዲህ ለእስራኤል ሀገር ብሎ ራሱን የሰዋ ማለት ይችላል እና በአሜሪካ ብዙ ዓመት ታስሮ የተፈታ ሰው ነው።
0: አሜሪካዊ ነው፣
1: ይሁዳዊ ነው። ግን ምንም አሜሪካዊ ቢሆን በይሁድነቱ አምኖ ለሀገሩ ለእስራኤል ጠቅማለሁ ብሎ ምስጢሮች ወደ እስራኤል ሀገር በማስተላለፉ ተይዞ ታስሮ እድሉ ተቃንድሮት ወደ እስራኤል ሀገር መጥቷን በዚሁ አጋጣሚ ባለቤቱም በሞት ተለይታለች። እንዲያው ለአድማጮች ግልጽ እንዲሆን ነው። አሁን ወደ ፖለቲካው ዓለም ልገባ ነኝ፣ ሀገር ላገለግል ነኝ ብሎ መነሳቱ ጥሩ ሀሳብ ነው። እያንዳንዱ ለሀገሩ በሚያምንበት መንገድ እጠቅማለሁ ብሎ በቅን ልቦና የሚንቀሳቀስ የሚነሳን ሰው እኔ ደጋፊ ነኝ። የዲሞክራሲ ደግነቱም ይሄ ነው። ዲሞክራሲ መሆኑ ማንም ሰው ብቃት ያለው ሰው ተወዳድሮ ሀገርን፣ ህዝብን አገለግላለሁ ካለ ጥሩ ነው። ግን አሁንም ምንድን ነው ደግሞ በተለይ ሁላችንም ማየት ያለብን ብዙ ሰዎች እየተነሱ አዲስ ፓርቲ እንመሰረታለን እናቋቋማለን የሚሉት ሁሉ ይሄ ሁሉ እንግዲህ ፓርቲዎች ያላቸውን ቡድናቸውን መዝግበው ከማቅረባቸው በፊት ይደመራሉ ብዬ አስባለሁ። የተወሰኑ ሳይወዳደሩ ይቀራሉ፣ ምክንያቱም እንደማያዋጣቸው ያውቃሉ። ግማሾች ይደመራሉ፣ ሳይደመሩ ቀርቶ የመመረጥ እድላቸው አነስተኛ ከሆነ እንዲሁ ዝም ብሎ ገንዘባቸውን አያባክኑም
0: ውጤት ለማምጣት። አሁን እንዲያውም እየተናገርከው ካለው ጋር የሚዛመድ ነገር የካሆን ላባን ፓርቲ አህዱት ከተሰኘው ጊላድ አርዳን በሚመራው አዲሱ ፓርቲ ጋር ለመቀላቀል ውይይቶች እንዳሉ ዘገባዎች ይጠቁማሉ። ምን ያክል እውነት ነው የሚለውም ባናውቅም እንዴት ነው
1: አሁን ባለው ሁኔታ ሁሉም ፓርቲዎች ከሁሉም ጋር ይነጋገራሉ። አሁን ካሆን ላባን ብቻ ሳይሆን ሌሎች ፓርቲም አሉ። ቪንተር አለ፣ ይሄ ጀነራል ቪንተር ማለት ነው። እሱ አለ፣ ይሄ ካሆን ላባን አለ፣ የነ ጊላድ አርዳን ፓርቲ አዲስ ፓርቲ አለ፣ አህዱት የሚለው ወይም አንድነት የሚለው ፓርቲ አለ፣ ሌሎችም አሉ። ወይም ወደ ባንዲራው የሚል ፓርቲም አለ። ብዙ ፓርቲዎች አሉ እና ሁሉም ከሁሉ ጋር ይነጋገራሉ። የአሮን ዛሌካ የረሳ ነው። በተለይ በኢኮኖሚ በመጠና ሀብት ፕሮፌሰር ያለው ሰው ነው። ብዙውን ጊዜ የኑሮ ውድነት አለ ብሎ ነው የሚንቀሳቀሰው። በእኛ ማህበረሰብ ላይ ብዙ የታወቀ ሰው አይደለም። በነገራችን ላይ እነዚህ ሁሉም ከሁሉ ጋር ይነጋገራሉ። ግን ማን ከማን ጋር ይደመራል የምንለው አሁን ይፋ አልሆነም። ምክንያቱም በምስጢር ነው የሚገናኙት፣ በምስጢር ነው የሚወያዩት። ከውሳኔ ላይ ሳይደርሱ ለህዝቡ ይፋ ማድረግ አይፈልጉም እና ንግግሮች አሉ። ያንን የምናየው እያንዳንዱ የፓርቲ ሊቀመንበሩ ቡድኑን ለምዝገባ ወደሚወዳደር ውጭ ቡድኑን ለምዝገባ በሚያቀርብበት ጊዜ ይጋን ጊዜ ይፋ ይሆናል፣ ግልጽ ይሆናል። ከዚያ ማን እንደሚወዳደር ማን እንደማይወዳደር እዚያም በኋላ ነው ግልጽ የሚሆነው። ያን ደግሞ እንግዲህ በሂደት ሁላችን የምናየዋለን። ያው ደህና ቦታ እንግዲህ ደህና ቁጥር እንግዲህ በግምታዊ ጥናት ደህና ቁጥር ያላቸው ፓርቲዎች የሚወዳደራቸው ግልጽ የሆነ የዲሞክራቲም፣ ሊኩድ፣ የአሻሪ ጋዳይ ዝንቁት ፓርቲ ነሻስ እንደዚህ አነዚህ እና ምናባቸው ፓርቲዎች ናቸው ሌላ ሁሉ መጀረሻ ይደመራሉ የተወሰኑት ማይወዳደሩም ይሄ ነው መስሎ
0: ሌላው ጋዳይ ዘንኮትን ካነሳ እንግዲህ ሳቸው አሁን ባሉ በህዝባዊ ግምገማ ከሊኩድ ፓርቲ ጋር እንደው አቻላቻ የሚሄድ ፓርቲ እንደሆነ እየተነገረ ነው ግን አሁን የሻባክ ድርጅት ለሳቸው ጠባቂ ግል ጠባቂ አልመድብም ብሏል ተብሏልና ይሄ ነገር ተገቢነት አለው ወይ የሚያመጣው ተጽኖስ ምን ሊሆን ይችላል
1: እኔ እንግዲህ ደህንነት ወይም ሻባክ የምንለው ውሳኔ ከመወሰኑ በፊት የራሳቸው መረጃዎች አሏቸው ያንን አጥንቶ በዚያ መሰረት ውሳኔ ወስነው ከሆነ ከሞያ ጋር የተያዘ ውሳኔ ከሆነ ውሳኔያቸውን ደግፈዋለሁ ነገር ግን ከፖለቲካ ጋር የተያዘ ውሳኔ ከሆነ ጥሩ አይደለም ማንም የፓርቲ መሪ እኛ ባንደግፈውም እኛ ባንደግፈውም የእስራኤል ፓርቲ የእስራኤል ዜጋ እስከሆነ ድረስ እንግዲህ ሁላችንም እናስተውል ጠቅላይ ሚኒስትሩ ልጅ ያየር ናታንያው ሚያሚን ቢሄድ አሜሪካም እንኳን ቢሄድ በደህነት እየተጠበቀ ነው እና ያንድ በግምታዊ ጥናት እንደምናየው ከሆነ ያንድ ፓርቲ አያላን የሆነ ሰው ጀነራል የነበረ ሰው ሰውየው ባዳጋ ከሆነ መጠበቅ አለበት ብዬ ነው የማስበው ግን ውሳኔው እኔ ምኞቴም ሐሳቤም ውሳኔው በጥናት የተደገፈ በደህነት መረጃ የተደገፈ ነው ነው የሚሆን ብዬ ነው የማስበው ያ ካልሆነ ከፖለቲካ የተያዘ ከሆነ ውሳኔው አደጋ ነው ጥሩ አይደለም
0: ስለዚህ በሙያዊ ከሆነ እንግዲህ ወደፊት የሚጠና ሊሆን ይችላል ያም ሆነ ይህ ግን በግልም ቢሆን እየተጠበቁ ያለበት ሁኔታ ነው ያለ የሚሆነውን ሁኔታ እንግዲህ በቀጣይ ምናየው ይሆናል ሌላው እንግዲህ የመካከለኛው ምስራቅ አሁንም በውጥረት ያለ ነው እንደምታውቀው የኢራን ጉዳይ ምንም መፍትሄ አላገኘም ጦርነት ነው ያለንበት ወይስ ሰላም ነው ያለንበት ምን እንደሚሆን ራሱ ግራ ያጋባ ነውና እንዴት አየው
1: እንግዲህ በመካከለኛው ምስራቅ የእስራኤል ጠላቶች የኛ ጠላት የሀገራችን ጠላት አንድ ቀን ግብጾች ይሆናሉ አንድ ቀን ዮርዳኖስ ይሆናሉ አንድ ቀን ኢራን ይሆናሉ አሁን ደግሞ ቱርክ አሉ ከዚያ ሱሪያ አሉ ወርግዚያም ጠላቶቻችን በመካከለኛው ምስራቅ ያሉት አረቦች እኛ ደክመን እስካገኙን ድረስ በእኛ ላይ እርምጃ ለመውሰድ በእኛ ላይ ጥቃት ለመውሰድ መካከለኛው ምስራቅ እስራኤል እንዳትኖር እምነታቸው ህልማቸው አሁን የተጀመረ ነገር አይደለም አገሯ ሳትቋቋም አገሯን ልትቋቋም ተዋጉ አገሯ ልትቋቋምም ለማፍረስ ሞከሩ ከዚያም በኋላ ብዙ ጦርነቶች ማሳልፈናል ከእግዚአብሔር በታች ግን እስካሁን ድረስ ደህና ነን ያለ ነው የኢራኑ ጉዳይ እኔ ካሁን በፊትም ተናግሬ ያለው ባለፈው ጦርነት ጥሩ ተይዞ እያለ አቋርጦ መተዋቸው እኔ በዚህ ጉዳይ ብዙን ጊዜ በእኔ ትኩረቴ ወደ ጠቅላይ ወደ ፕሬዚዳንት ትራምፕ ነው ምክንያቱም ደህና እርምጃ ተወስዶ የተወሰደው እርምጃ የሚያስደንቅ ዓለምን የሚያስደንቀም ነው እውነትም ለመናገር በተለይ የእስራኤል መከላከያ ኃይል የአየር ኃይላችን የሰራው ስራ ከዚያ ገና ለወደፊቱ በጦር ሰራዊቶች ገና የሚማሩበት ብዬ አስባለሁ የተወሰደው እርምጃ እኔ በጣም የሚያስደንቅ ነው ነገር ግን ከዚያ መሃል እየደከሙ እያለ አሁን ጦርነቱን አቁመን ወደ መደራደር እንሄዳለን ማለት ስለደከሙ ጠላቶቻችን እንደገና ተደራጅተው እንደገና ጦርነት እናነሳለን ማለት ነው ጠላትን ትግር እስከ መጨረሻው መደምሰስ ወቅትና ጊዜ ነው የነበረ የጋን ጊዜ ነው አሁን ደግሞ ሰላም እንደራደር ያሉ አሜሪካኖች በአሜሪካን ቋንቋ ቢናገሩ በአረበኛ ቋንቋ ካልተነጋገሩ ድረስ ሊግባባሉ ብዬ አላስብም እና እነሱ አረቦች የሚፈልጉት እንደ ሲደክሙ ሰላም እንፈልጋለን ወለ ሰላም ፈልገው አይደሉም አሁን አቅም የለኝም ኃይል የለኝም ጦር የለኝም ሰው የለኝም ጠብቁን ሰላም እንፍጠር ሰላም ማለት ለጊዜው ጦርነት እናቁም ማለት ነው ለጊዜው ጦርነት እናቁም ማለት ደግሞ እንዘጋጅን እንዋጋቸዋለን ማለት ነው ይሄ ትርጉሙ እና ይሄን እስካልተገነዘብን ድረስ ይሄን እስካልተረዳን ድረስ ውጤታማ ያለው ጦርነት ይሆናል ብዬ አላምንም ለሎሮችም አሁን ያንን ይያዩ ቱርክን ታያላችሁ ቱርክ አሁን በኢፋ እስራኤል ጠላት ነኝ ይያልሽ እየተናገረች ነው ይሄ ጉዳይ ደግሞ ሁላችንም ሊያሳስበን ይገባል አሁን በሲሪያ ኃይል ስታደራጅ ነው ባለፈው ያየር ኃይላችን ሄዶ ጥቃት አደረሰባቸው ምክንያቱም የእስራኤል አየሮች በሲሪያ ላይ ሽብር ፈጣሪዎች ጠላቶች ሲደራጁ ሲዘጋጁ ይሄዱ እርምጃ ውስጥ ነበር ያን እንዳይሆን መከላከያ እንግዲህ ከቱርክ ጋር ምን አገናኛቸው ከኛ ጋር ግን ግንኙነት የለም የጠረፋችን አይገናኝም እነሱ ራሳቸው ሙስሊም ስለሆነ እስራኤል መጥፋት አለባት እያለ ነው የሚናገሩ እነሱ ማሪያቸው እና ይሄንን ደግሞ ካለፈው ተመረን አረቦች ኃይል ካላቸው እኛ ሊዋጉ ከተደራጁ እነሱ እስከሚወጉን መጠበቅ ሳይሆን አስቀድሞ እርምጃ መውሰዱ ይሄንን መንገድ ይሄንን ውሳኔ እኔ አምንበታለሁ እደግፈበታለሁ በዚህ ቃል በረታን ከዛሬ 3 አመት የደረሰብን ጥቃት ከሐማስ መነሻ ብቻ ነው የሚሆነው የሚመጣው የከፋ የበለጠ የከፋ ይሆናል
0: አስቸጋሪ ነው ሌላው እንግዲህ አንተ በትምህርት ዘርፍ ነው በዋናነት የምትሰራው የአዳሪ ትምህርት ቤት ኃላፊ ነህ ትምህርት እየተቃረበ ነው እንግዲህ ትምህርት ሊጀምር የተወሰኑ ቀናት ነው የቀሩ እንደው ለወላጆች ለአጠቃላይ ቤተሰብ ምን ማድረግ ያስፈልጋል አሁን በአሁኑ ወቅት ቀረ የሚባሉ ነገሮች መስተካከል ያለባቸው
1: እኔ ትምህርት በእውነት ትምህርት ለማንኛውም መሰረት ነው የተሻሉ ልጆችን ለመፍጠር ትምህርት ነው ውጤታማ የሆነ ትምህርት እንዲማሩ በትምህርቱ ማትኮር ነው ዩኒቨርሲቲ እንዲደርሱ ኮሌጅ እንዲደርሱ ሞያ እንዲይዙ የተሻለ ስራ ሰርተው ህይወታቸውን እንዲመሩ እንዲያድጉ መሰረቱ ትምህርት ነው ስለዚህ ለወላጆች የማስተላልፈው ልጆች ያሏቸው ወላጆች በዚሁ አጋጣሚ መልዕክት የማስተላልፈው ከሁሉም ቅድሚያ መሆን ያለበት ለልጅ ነው መጀመሪያ ልጆቻችሁ የሚማሩበትን ትምህርት ቤት ማወቅ አለባችሁ የሚያስተምሩ መምህር ማወቅ አለባችሁ የልጃችሁን ብቃታቸውና ደካማ ጎናቸው ማወቅ አለባችሁ ደካማ ጎን ካላችሁ በተቻለ መጠን ሲሆን መንግስት በሚያደርጋቸው እርዳታዎች እየተጠቀሙ ከዚያው ውጭ በግላችሁም ይሆን ምክንያቱም ልጆቻችን የዛሬ አበባዎች የነገ ፍሬዎች ናቸው አበባ ነገ ፍሬ እንዲሆን ከተፈለገ ካሁን ጀምሮ መከታተል መቆጣጠር ነው እኛ ብዙውን ጊዜ ትኩረት የምንሰጠው በተሰቦቻችን በሐዘን በደስታ በመናምን በመናምን የማህበራዊ ኑሮ ላይ ትኩረት እንሰጣለን ቅድሚያ እንሰጣለን ቅድሚያ መስጠት ያለ ማንም ቤተሰብ ማንም ወላጅ ቅድሚያ ለቤተሰብ ቅድሚያ ለልጅ ነው እና በዚሁ አጋጣሚ ምለው አንደኛ ለተማሪዎቻችን መልካም እድል ነው ምለው ለወላጆች ግን በተለይ አንዳንድ ጊዜ ጎልቶ የሚታየው ባልና ሚስት ተለያይተው ባንድ የማይኖሩ የተፋቱ ማለት ነው በዚሁም ማስተላልፈው መልእክት ለባልና ለሚስት በተለያዩ ባልና ሚስት በፍቅር ይጋባም በፍቅር ይለያያል መሐከል ላይ ልጆች አሉ ልጆቻችሁን ግን በጋራ ሆናችሁ አሳድጉ ምክንያቱም ሴት ስለ ልጆች አባት መጥፎ ከተናገረች አባት ስለ ልጆች እናት መጥፎ ከተናገረ በልጆች ላይ የሚያደርሱበት የስነ ልቦና ተጽዕኖ ጉዳት ኋላ የሚያሳዝን አንገት የሚያስደፋ ነው የሚሆነው
0: ትልቅ መልእክት ነው በጣም ነው የምናመሰግን አቶ ፈንታውን ስዩም መልካም ምሽት እንመኛለን
1: መልካም ምሽት ለሁላችን አመሰግናለሁ
0: እናመሰግናለን ቻው ቻው የተከበራችሁ አድማጮቻችን ለየት ያሉ እንግዶች አሉን እዚህ ስቱዲዮ ከአሜሪካ የመጡት አቶ ሲሙ መንግስቴና መንገደኛው ጋዜጠኛ ጀምበር መንግስቴ እዚህ ይገኛሉ በመጀመሪያ አቶ ሲሙ እንኳን ደህና መጣህ እንበል
2: እንኳን ደህና ቆያችሁ እንኳን ደህና ቆያችሁ መጥቼ በአካል በማየቴ በጣም ደስ ብሎኛል
0: ገብርኤል
3: ሰጠኛ መጣን እዚህ ነው ስለ ወንድሞች ደግሞ ስላገናኘኝ አመሰግናለሁ በመስጋና ልጀምር
0: እንግዲህ ዋናው በጀምበር ነው ጀምበር የሁል ጊዜ ተባባሪያችን ነው ወንድሙ ሲመጣ ደግሞ በደስታ ነው ይዞልን የመጣ አቶ ሲሙ ስለፈቀድክልን ነው አንተ ያልን
2: መፈልገውም አንተ ስትለኝ ታቀርበኛለህ ስወ ስትለኝ ክብር ብቻ ሳይሆን ትንሽ ፈቀቅ አድርገህ ታየኛለህ እየስለማስብ ነው
0: ልክ ነው እንግዲህ አንተ አሜሪካ ነው የምትኖር እዚህ ደጋግመህ ትመጣለህ ወይ እስራኤልንስ እንዴት ትገልጻታለህ እስኪ በዚህን ጀምር
2: አዎ ምኖረው አሜሪካ ነው አሜሪካ ለብዙ አመታት ኑሬ ያለሁ በየአመቱ ወይ በየሁለት አመቱ እስራኤል ሀገር እመጣለሁ ባለው በህዝቡ ትብብርና በሚደረገው ድርጊት ከእናንተ ጋር ሁልጊዜ ልቤ ይታመሳል እናንተ ጋርም ልቤም ነው
0: ገብርኤል ወደ አሜሪካ ሊሄድ ነው ያለ
3: ዶ የእስራኤል ስሜት በውስጥ እንዳለ ነው ቅድም ስንገናኝ ነገርከኝና ቆየህ ከመጣህ ብዙ ጊዜ ሆነ እና ሁኔታው እንዴት ነው እስራኤል አሁን ያለችበት ሁኔታ እንዴት ያያየው ነው
2: አዎ ከመጣው አንድ ሁለት ሳምንት አለፈኝ የመጣሁትም በወንድሜ ሰርጋ ማካኝነት ነው እስራኤል ተወጥራ ጦርነት ሆነበረችበት ጊዜ ጸሎታችን ህዛ ካልልበት ሁለን ጸሎታችን ለእስራኤል እኛ መተን ምንዋጋ ምንችል ቢሆንም ለመዋጋት ፈቃደኞች ሁነን ልባችን ስናስብ ነበር ምክላት ወረዱ ምናም እየተባለ በሚደረግበት ጊዜ እናንተ ባታውን እኛ መልባችን አብረ እየወረደ ነበር
0: ዋው እናመሰግናለን
3: አዎ እናመሰግናለን
0: እንግዲህ መንገደኛው ጋዜጠኛ ደግሞ ሁልጊዜ ተባባሪያችን ነው ተሳታፊ ነው እዚህ ይገኛል እዚህ ስቱዲዮአችን የመጀመሪያ ጊዜ መሰለኝ
4: እንደውም ይገርማል ያ ድሮ ሚግራሽ ሩሲ የሚባለው ሄሌኒያ ማልካ ነው መሰለኝ ወደዛ ላይ
0: የራሽታሽ ድራ
4: እና ወይ መጀመሪያ ጊዜ ነው በመጀመሪያ ደረጃ ግቢው ቢሮው በጣም ደስ ይላል እንደውም ስንገባ የዚህ የእንትኑ አስተናጋጅ ቡና ሻይ እዛ ደግሞ ወንድማችን ያጎታችን ልጅ ሙሉ ያሱ ከዛ አንስቶ ወደዚህ ዞን እንደመጣ እና በጣም ደስ ነው ሚል ደግሞ እናንተን ብቻ ሳይሆን ሻይው ደጉንም በመንገድ ያገኘ ነው በጣም ደስ ሚል ጊዜ ነው ነው ብዬ ማስበው
0: ብዙ ጊዜ እንደደለ ነው አቶ ሲሙ የሚገባኝ እኛና ክብራችሁ እዚህ ስለመጣችሁ ለ ቃለ መጠይቁም ፍቃደኛ ስለሆናችሁ በጣም ነው እናመሰግነው
2: በደስታ
4: እኛም በጣም እናመሰግናለን
0: ገብርኤል እንግዲህ ጥያቄዎችን ያቀርብን ያው እናጣድፋቸዋለን እርግጥ ጀምበር አይረታም ለኛ ያሸነፈ
3: እንዴ ጀምበር መንግስቴ በነገራችን ላይ ጧት ከመነሱ ሰዎች ከመማቃቸው ነው ጧት ተነስተው አረ ነገማ እንደዚህ አይነት ሁኔታ ያለ በማህበረሰባችን ስንለው ለጥያቄ ለማድረግ ለማብራራት ጧት ነው አሁን ስራ ላይ ነው የማይል የህብረተሰብን ጥያቄ ቅድሚያ ሰጥቶ ከመተባበሩን ከመናቃቸው በቅር ወንድማችን አንዱ ነው በስልክ ይሁን እንጂ ያው ባካል ዛሬ ነው ያገኘነ ማለት እዚህ ቦታ የመጣው ባካል ይልመድብ ማለት ፈልጋለሁ
0: አዎ እንደውም በጣም ይገርም ዝግጅት አድርጎ የልጁን ዝግጅት አሁን ጧት የጧት ነበርን የምሰራና ጧስ ይልክልኝ እንዴ እሰው በማሽን ነው ወይ ሚንቀሳቀስ
3: ጠንካራ ነው ንቁ ነው
0: እናመሰግናለሁ
4: በጣም አመሰግናለሁ ይሄ በርግጥ ጧት መነሳቱ ወይም የተለያዩ እንቅስቃሴዎችን የምናደርገው ከአባታችን ያገኘነው ነው አባታችን በጊዜ ይተኛል ለሊቱን ሁሉ አይተኛም ደግሞ ከሁሉ ቀድሞ ይነሳል እና ከሱ የወረስነው ነው እንግዲህ ሄሬ የበለጠ ደግሞ ታላቅ ወንድሜ አሁን አባታችን በሰማይ ነፍሱን ይማረው የለም እንጂ ወንድማችንም ሀሰርጉ ሁሉ ጊዜም ቢመጣ ዛሬ የመጣው ግና በደስታ ስለሆነ አንዳንዴ ሀሰርጉና ደስታው ጋር እንባ እየተናነቀኝ ነው በእውነት ያሳለፍን አሁንም እና ሌላው እናንተ ለማብረሰው እናንተ እንኳን በአራት ሰዓት በአምስት ሰዓት ተነስተታችሁ መጥታችሁ እዚህ ለማብረሰው ይጥቀማል ብላችሁ የምታቀርቡትን ሐሳብ ለኛ ስታጋሩን እኛ ደግሞ በደስታ ነው አብዛኛዎችን ደግሞ ቃላችን የሚሰማ አለ አባቴ በሰማይ ነው እሱን ይማረው መልካም ስራ ሰርተህ ቃልህ የተሰማ ይሁን ሲለይ ነበር እና የሁላችንም ስራ ነው ለማለት ፈልጌ ነው
3: መልካም እንደው ሲሞን መጠይቀው አንተ ተፈብለኔል ተፈዶልኔል እንደው ሰርግ በአሜሪካና ሰርግ በእስራኤል እንዴት ነው
2: ሰማይና መሬት ነው ገና ሲጀመር ጀምሮ እስከ ማዶኑ ድረስ ጭራሽ የሚወዳደረው እንደ በሌላም ሀገር ያለ አይመስለኝም
3: እዚህ ሀገር ድምቀት
2: ታጩ በጣም ድምቀት አለው ቅርበት አለው እርዳታው በሰው መረዳዳቱ በጣም በጣም ነው ደስ የሚለው አሜሪካ ዘርግ ሆነ ያው የሚመጣ መጣ ለዚያ በፖስታ አርጎ የሚጥለውን ጣለ ሄደ መነገታው ዘሩ አይተያይም እዚህ ግን የቀረ ነገር ያለ ነገር ሁሉ ማዶም ተጠርቶ አንጠፍጥፍ አብራችሁ እናንጠፍጥፍ አጭ ዝፈኑ የቀረው ሁሉ አስተውሱን እየተባለ ዘመድ እየተጠራ በላም በተጣበት ቤተሰብ በጣም ይደሰትበት ዝናናበት ቦታ ነው እሱንም እናንተ ጋር መጥቼ አብሬ ለመዝናናት ፈቃደኛ ነኝ እግዚአብሔር በቅርቡ ያሳካል በሉኝ እንግዲህ
3: መልካም መልካም
0: ጥሩ ነው ጥሩ እናመሰግናለን እንደው አቶ ሴሙ ማን ነው ለሚሉስኪ እንደው ራስክን ባጭሩ ግለጽልን
2: ሴሙ መንግስቴ በትንሽ ገጠር ተወልዶ መንግስቴ ከበደ ካባቱ ከሙጭት መኮንን ከናታችን ተወልደን ከዚያ ተወልጄ ወደ ብርዋክስ ወደሚባል ቦታ ልጅነታችን አባታችንና እናታችን ለቀው አዲስ ቦታ ሲቆረቁሩ ከዚያ ቆርቁረን አምቦቨር ትምህርት ቤት እስከ ስድስተኛ ክፍል ድረስ ቢያንስ 12 ኪሎ ሜትር ይሆናል የሮጥኩ ማጥዋትና ማታ የተማርኩ
0: ኃይሌን ተቀይረው ነበር ማለት ነው።
2: የዛን ጊዜ ኃይሌን ተቀምባውቅ ኑሮ እኔ ውድድር ውስጥ ገባ ነበር። ከዚያ 6ኛ ክፍል ጨርሼ ጎንደር ዋና ከተማው ሁለተኛ ደረጃ ትምህርት ጨረስኩ። ከዛ እድገት በብረት የሚባል ነገር መጣ። የዩ መንግስቱና ኃይለ ማርያም ኃይለ ስላሴን ገልብጠው እነሱ መንግስታዊ ሲሆኑ እኛ 18 ወር ህዝብ ለማገልገል ወደ ውጭ ወጣን ለማስተማር። ከዚያ ተመለስኩ። በኋላ በሞያሌ ለመውጣት አባዩና ጋር ተነጋግሬ ለመውጣት ሞከርኩ። ሳይሳካልኝ ተመለስኩ። ከዚያ ኦርት የሚባል መስሪያ ቤት ተቀጥሬ እየሰራሁ ባለው በነበርኩበት ጊዜ የሆኑ ሰዎች ነበሩ ውጭ የሚመጡ። አንደኛው ጃንክሉ ነጃር ባለፈው ዓመት ምናምን ሞተ፣ የዳይሬክተር ነበር እዛ። ከዚያ ደግሞ በሐኪም መልክ ደግሞ መጥቶ ደግሞ ዶክተር ባርክ የሚሸል ባርክ የሚባል ነበር። ከእነሱ ጋር ትንሽ በእንግሊዝኛ ስነጋገር ስለነበር የቅርብ ተነጋጋሪያቸው ነበርኩ። እና የኢትዮጵያ ቤተ እስራኤል ወደ ውጭ የሚወጣበትን መንገድ እየፈለግነ ስለሆነ ሱዳን ብትሄዱ እናወጣችኋለን የሚል ግን የሚጀምርልን አጣን ሲሉኝ፣ እኔም አልጀምረው ነው ያልኳቸው። ተዘጋጅ ንገረኝ አልኩት። 9 ሰዎች መርጬ የሶስት ወር ህፃን አስረኛ 10 ቃላት እግዚአብሔር ጠብቀን የመንገድ ልንጀምር ነው በእግራችን ከዚህ ወደ ኢየሩሳሌም ብለን ተነሳን። ሳይሳካልን ሱዳን ከመድረሳችን በፊት መተማ ከተማ ታሰርን። ከዚያ 14 ቀን ተሰቀመጥን። በኋላ አትክልት እያረምን ማታ ማታ እየዘጉን ያድሩን ነበር። ከዚያ እንደገና እነዚህ ፈላሾች ጠቃሚዎች አይደሉም አገራቸውን ጥለው የሚጓዙ ናቸው ብለው እኛን ለመረሸን ፈለጉ። ጉድጓድ ቆፈሩ። እኛን በአንድ ላይ ለመቅበር ፈለጉ 65 ሰው። በዚያም በኋላ የአካባቢው ዋና ኃላፊ 10 አለቃ የኋላ ሸት የሚባል ነበር፣ በጊዜው አልነበረም። እኛ የዚያ መኖርም አላውቅም። ለሱ መፈረም ነበረበት። ያን ከፈረም እንዲፈርም ተደወለለት። ከጎንደር ሲመጣና ስማችን ሳይ የመጀመሪያ ያየው እኔ ስም ነው፣ ሲያይ ደግሞ የሚያውቀኝ ነው። በዚያ ምክንያት ህይወታችን ተርፎ ጎንደር ክፍለ ሀገር በሄሊኮፕተር መጣን። ከዚያ 1 ዓመት እየተደበደብን ቆየን። ከዚያ እኛ ስንሄድ እኛ በሄድንበት መንገድ ሌላው እየተሄደ ሱዳን ሀገር የተሻገረ ሄደ።
0: እዛ ሲ አሜሪካ ከሄደ እንዴት ነው አሜሪካ ወደ አሜሪካ እንዴት ልትሄድ ቻልክ?
2: አዎ፣ እስር ቤት ታስሬ በወጣሁበት ጊዜ እስር ቤት መደበርኩበት ጊዜ ያ የአሜሪካን ይሁዳውያን ይሁዳዎች የእስራኤል አምነስቲ ኢንተርናሽናል የሚባል የዓለም እንባ ጠባቂ የሚባል እንትን አለ። ለዚያ ሁሉ ስማችን ተላልፎ እንዳንገደል መንግስቱ ኃይለማርያምን በጣም ተጽዕኖ ተደርጎበት ነበር። በዚያም ምክንያት የነበረው አስተዳዳሪ መላኩ ተፈራ የሚባል በጣም ክፉ ተብሎ የሚጠራ ስም ነብ ስለነበረው እንወጣለን የሚል ስም አልነበረኝም። ስለዚህ እኔ ለሚጠይቁኝ ሁሉ ሁልጊዜ የምፈልጋትን ካልሆነ በስተቀር የሚፈልጉትን አልነግራቸውም ነበር። በዚህ የተነሳ ብዙ ተደብድቤ ያለሁ ሽጉጥ ካፌ ውስጥ ስለዚህ ተደግኖብኛል። ሽጉጥ ሲደገንብኝ ግደለኝ ተሎን ያልኩት ምን ደም ሊወጣኝ የማጠጣው ወይም ስታየው ለምትፈራው ምንድን ነው የምታሰቃየኝ? እኔ ማላውቀውን አልነግርህም፣ የማውቀውን ነው የምነግርህ። እኔን ደግሞ ጠብቀ ደግሞ አታድነንም። እኛን ደግሞ ሰው እረኛ ከብትን ጠብቆ እንደማያድነው ሁሉ እኛ ደግሞ ሰዎች ነንን፣ ነገ ብንወጣ ደግሞ እንሄዳለን ያልኩት።
0: አዎ። እዛ አሜሪካ እንዴት ደረስክ?
2: ከዛ በአመቱ ስንፈታ የአሜሪካ ይሁዳውያኖች በዓለም የሚሰበሰቡበት ይሁዳውያኖች ስብሰባ ጊዜ ነበር፣ ደርሶ ነበርና በዚህ አካባቢ እኔ እንድመጣ በሶስት ቀን ነው ፓስፖርት ተዘጋጅቼ ነበር፣ ቪዛ ተልኮልኝ በሶስት ቀን ውስጥ ነው አሜሪካ የገባው። ከዚያም ስደርስ ትልቅ ስብሰባ ነበረበት ጊዜ አደረሱኝ። ከዚያ ተናገር አሉኝ። እኔ በሰረጢት ነው ልብስ ይዤ ሄድኩ። ያዛን ጊዜ ገና 2 ቀን በርሬ ገና ቁናስ እየሸተትኩ ነው። ሰው ፊት ሁሉ እንኳ መቅረብ አለባበሴ እንትን ማይል ነው። እዚያ ወሰዱ። ተናገር አሉኝ። ስም ማን ነው አሉኝ። ስም ማን ነው ሲሉኝ ሲያው መንግስቴ ብዬ መናገር አልፈለግኩ። ሚስቴና ልጄን ወንድምና እህቶችን ዘመዶችን ጥዬ ለእነሱ ጦስ አልሆንም በማለት ሲምኻ ደስታ አልኳቸው። በአማርኛም ደስታ ነው።
3: በወጣትነት እንደዚህ ማሰብ በጣም የሚገርም ነው።
2: አዎ፣ ያን እንትን አድርጉኝ። በአሜሪካ ብዙ ጊዜ የምታወቀው በሲምኻ ደስታ ነው። እና ከዚያ ጀምሮ በየቦታው ንግግር እያደረግኩ በሱዳን የነበረው ህዝብ እንዲረዳ በመንገድ ላይ በባህር ዳር በአዲስ አበባ መንገድ ላይ የተሰቃዩ የነበሩትን ቤተ እስራኤሎች በሙሉ ገንዘብ ሲላክላቸው በትክክል እንዲረዳ የማቀነባብር ሎስ አንጀለስ ኛ አንዱ ነው የነበርኩ እና በዚያ በመሄዴ በጣም ደስተኛ ነኝ። ምክንያቱም በዛን ጊዜ ለኛ ወክሎ ተናጋሪ ብዙዎች አልነበሩ አሜሪካ ውስጥ። አንድ ብሩክ ተገኘ ነበር፣ ብሩክ ተገኘ ካናዳ ነበር። ሌሎች ኦርጋናይዘሮች ነው የምድርጅቶች እንደኛ ያሉ ሰለምፈልጉ እድሉ ስላጋጠመኝ እዚሁ እኛ መስራት አለብኝ ይወሰንኩ። ሙሉ በሙሉ እኔ ህልሜ ተሳክቷል ማለት እችላለሁ። በሱዳን የነበረው ሰው የሞተው ቢሞትም ወጥቷል፣ የበዛ አዲስ አበባ የነበረውም ወጥቷል። በዚህ የተነሳ በጣም ደስተኛ ነኝ። ግን በሳይመ መንገድ ላይ ለሞቱት ደግሞ እኔ ባልጀምረው ይህን ነገር አይሞትም ነበር ወይ ብዬ ደግሞ አሰብኩ። በዚያ ደግሞ እንደዚህ ደግሞ ሆዴ ደግሞ ይረበሻል። ግን ተመስገን እዚህ ደርሳችሁ ወይም ደርሶ ህዝቡ በማየቴ እኔ በቅርቡ ጊዜ መጥቼ ለመቀላቀል እየፈለግኩ ነው። ለዚያ አድርሰኝ ሰላምና ጤና ይሁን እንምለው።
0: እነ ጀንበር እንግዲህ መቀበል አለባቸው በደንብ አንተን።
2: አይ እንግዲህ አቶ ጀንበር የራሱን የሆነ ታሪክ አለው። ከዚህ በመንገደኛው ጋዜጠኛ በማለት በደግ ስራው ለኔ ነው በማይል ለሰው ለመርዳት ፈቃደኛ የቸገረውን የሚያብራራ ግራ የገባውን የሚያቃና ወንድም ነው ያለኝ። እኮራበታለሁ ሁልጊዜ። ልክ እሱን አይች ሙሉ ለሙሉ ሳየው እፈራለሁ፣ አይኔን ስብር አረጋለሁ፣ አይኔን ትንዲልበት አልፈልግም። እና የሚያኮራ ወንድም፣ ለህዝብ የሚያኮራ ወንድም ነው ያለኝ። በጣም ደስተኛ ነኝ። አባታችንም እንደዚሁ ነበር። የአባታችን እናታችን እንደዚሁ ነበሩ። የእናታችን ተከትለን ይኸው እየሄድን ነው። እድሜና ጤና ለሁላችንም ይስጥን እላለሁ።
3: እንደው ከጎንደር በአንድ ጊዜ አሜሪካ መግባት ቀላል ነገር አይደለም። ሌላ ራሱን የቻለ ተግዳሮት አለው፣ ችግር አለው። ቤተሰብ ሳይዙ መሄድ፣ ለቀሩትም ማሰብ፣ ወጣትነትም አለ። ይሄ ፈተና እንዴት ነበር የታለፈው?
2: በጣም ከባድ ነው። ጎንደር አዲስ አበባ መጥቼ ወላጆችን፣ እህቶችን፣ ወንድሞችን ወይም ዛጎት እህቶችን ደህና ሁኑ ሳይሉ መሄድ፣ መገናኘት ያለ መገናኘት አለ።
3: አዎ።
2: ግን አማራጩ ነው። በዛን ጊዜ ደግሞ ያለፍኩበት ፈተና ደግሞ ብያዝ የሚከፋ ነገር ይደርስብኛል ስላልኩኝ አማራጩ ምንድነው? መውጣት ነው ነበር እንጂ መጀመሪያ ስጀምር በእንግሊዘኛ የረም ነግራቸው ኢፍ ኖት ሚ ሁ፣ እኔ ካልሆንኩ ማን፣ ዛሬስ ካልሆነ ማን ነው፣ መቼ ነው በሚለው ደረጃ ነው ተነስቼ ያንን ነገር ለሰዎች ቆራጡኝ ለፈረንጁ ለዶክተር ሚሼል ባርክ የነገርኩት እና እሱም በጣም ነው የኮራቢ። በጊዜው እንዳንተ ቆራጥ አላየሁም፣ በአንድ ጊዜው ነገሩ ገብተው እንደ ስለተነሳ በጣም አመሰግናለሁ ብሎ እስከ መጨረሻው ድረስ እሱም ለህዝባችን አስተዋጽኦ አድርጓል። ነፍሱን ይማር።
0: ዋው በጣም አሁን አንተ ስለ ወንድምህ ስትናገር ጀንበር እምባ
3: የተናነቀው
0: ነበርና በእውነት የገለጽክበትም ሁኔታ ለሁላችን ምሳሌ የሚሆን ነው። ወንድማማች እንደዚህ ሲገባበር ደስ ይላል። እና እስኪ ጀንበር ስሜት ክናገር ነው ያለቀሰ ነው ጀንበር?

0: ያ ቤተሰብ ገበሬም ነን ተማሪም ነን እንኳን ሌላ ወላጆቻችን የቤት ጮራ ደሞ የንጋትም ደሞ የሳት ላንቃ ማለት ናቸው አባቶቻችን ለምሳሌ ከኛ ሁለት ሴቶች ልጆች ነው ያሉ አባቴ ረጅም ምንሽሩን በትክሻው ይዞ ባንድ ትክሻው ከናቴ ጋር ሌሊት ውሃ ያመጡ ነበር ውሃው ውድ ነበር እና የዚያው ሁሉ ስናይ ቤታችን በርግጥ እንደዚህ ሆ ባይባል በልቶበት ተጥቶበት ጧት የመጣው ስተማታ ድረስ የሚሆንበት ይያለ አዚህ ማላ እንድትጪ ትልቅ የሱ ትንሽ እትናት የኔ ትልቅ እትናት እና ሷን ይዞ ወያው ቀድም እንዳላችሁ ሄዱ ያን ጊዜ አባቴ ልጆች ተይዘዋል አለ አሁን ከዚያ ሲመጡ እነሰሙ ይታሰሩ እንጂ ትልቁ ስረኛ የነበርኩ ነኝ እናቴና እኔ በጣም ያን ጊዜም ባባንም ሊረሽኑት ነበር አንተ በገበሬ ማበር እየሰራህ ልጆችን ትሸኛለ በማለት በዚያ አጋጣሚ ብርሃን ያካሌ የዶክተር ንግስት አባት ወረዳ በነበረ ጊዜ አባቴና እሱ ብዙ ነፍስ አድነዋል ሲሙም ራሱ የዛን ጊዜ በሃፓ መንግስቱ እንደተገለበጠ ማለት ነው መንግስቱን በመቃወም ብዙ ያደረጉት ነበር እና የሱም ስም ተመዝግቦ አባ ብርሃኔ ናቸው ያስጣሉትና ሲሙ ከዚያ በኋላ ወደ አዲስ አበባ በመሄድ እዚያ አዲስ አበባ ከዚያ ታስሮ ያለ ኡሁድ ኡሁድ ነበር የሚጠየቅ ያንን ስንቅ በዚህና በዚህ ይዥ ያጭቀው ጧ ስነድ ጭቀው ይቆርጠንና ስንመለስ በቃ እንዲህ እንደ ካራ እንደ ተሸፈሸፈ ነው እግራችን ስንታጠብ እና ይሄ ሁሉ አሁን ከዚህ ዛሬ እንደዚህ ብለን ስናወራ እንደ ህልም ነው የሚመስለኝ እንጂ እንደ እውነት አይደለም
1: አዎ ይኮ አሁን በመጽሐፍ መስፈር ያለበት የጉዟችን ታሪክ ነውና እንዲህ አሁን ስንናገረው ቀላል ይመስላል ግን ታሪኩ የሱም እንተምን ተናገሩት ነገር እንደው ለወደፊት በጣም ብዙ ነገርን ሊያመጣ በፊልምም ሊሰራ የሚገባው ነው ብዬ ነው ማስበው
2: ምንድነው በወቅቱ የነበረው ለምን ተሄዳላችሁ ነው ለምን ማንነታችሁን እዛችሁ አልተቀመጣችሁም ነው በጣም የነበረው ግጭት ለምን ድሮ ሲበዛ የነበረ በወቅቱ
3: በእውነቱ እኛ ታስረን ስንጠየቀው ነበረበት ጊዜ ለምን ወደዚያ ተሄዳላችሁ አንተ የመሪ መሆንክን ዋናን ያወቀን አውቀናል አንተ ስለኛም ብሸሽገን እኛ እናውቀዋለን አንተ ጽዮናዊ ተወካይ የሲአይኤ አሜሪካ ተወካይ የህዝብ ተመሪ ነህ ተብልሃልና አንተ ነህ አሁንኛ አልኳቸው መጽሐፍ ቅዱስ እንደሚለው ትበተናላችሁ ትሰበሰባላችሁ ሚለው ግዛችን ደርሷል እኛን ደግሞ በመደብደብ ሳይሆን ጥያቄውን በመጠየቅ ምን ሆናችሁ ነው በማለት የኛን ችግር ለመፍታት በመሞከር ነው እንጂ በመጠበቅና በመደብደብ አታድኑንም ያልኳቸው የዛን ጊዜ ነበረኛ መለካከት እሞታለሁ ብዬ ወጣለሁ ስላልኩኝ የፈለኩትን መናገር ነበር እንትን ምለው እና ተደብድቤ በታለሁ ተደብደው በኋላ ተነስሉኝ እግሬ መቆም አይችልም ለካ እጀም ያዝ አይችልም እና በቦክስ በጉልበትና በጉልበቴ እና በክርኔ እየዳሁ ወጣ ነበር እና ዋናው ነገር ለዓላማ ፍንክቻ ለማለት እግዚአብሔር ያለው ደግሞ በትንሹ ነገር ምልክት ምሳሌ ያርጎ ህዝቡን እንዲቀሰቀስ አደረገው ህዝቡ ወደዚህ መጣ ትልቅ ነገር ነው አዎ የሚሰማኝ እኔ ትልቅ ነገር ነው አዎ በየጊዜውን እንነጋገራለን እንላለን አሁን ቅድም እንዳለው በመጽሐፍ እንትን ብሎ ይሄ ነገር ለትውልድ ሰላም መተላለፍ ያለበት ነገር ነው
2: በጣም ትልቅ ታሪክ
3: ኢትዮጵያ 5-6 ጊዜ በላይ ህጀ ያ የታሰርንበትን ወረቀት በዛን ጊዜ ይደረግ የነበረውን በእኛ ህዝብ ላይ ከፍተኛ ምስጢር እየተባለ የኛን ህዝብ ለመቆጣጠር የሚደረግ የነበረው ህዝባቸው ከህዝቦቹ አዝመራቸው በቁሙ ከፍታቸው በቁሙ ይዘረፍ የነበረበት ጊዜ ነው በዚያ የተነሳ ሰው ችግርክን ምንድነው ብሎ ችግሩ መፍታት ይያለ እነሱ ሊሄዱ ነው ሀፍታቸውን ቀሙ የሚባልበት ጊዜ ነበር እና ወረቀት ሁሉ አምጥቻለሁ
1: እውነት ለትውልድ የሚተርፍ ታሪክ ነው እንደዚህ ስናወራው ቀላል ይመስላል በተለይ እናንተ ስላሳለፋችሁትና ያን ጊዜ እንዴት እንደነበረ ስለምታስታውሱት በእግዚአብሔር ዳታ ወደዚህ ስትመጣቱ ሲሙ በመጽሐፍ ይሰፍራል ብዬ ተስፋ አደርጋለሁ
3: በእግዚአብሔር ዳታ እየሞከርኩ ነው ብዙም ጊዜ ሐሳብ የነበረው መጽሐፍ እስካሁን ያልጻፍኩት ተቀለል ባለመልኩ ለዓለም ይሁዳውያን ለማንኛውም ማንባቢ እንዲጠቀም እንዲያውቀው ተሰባስፈን ያለን ኢንፎርሜሽን አንድ አርገን አንድ መጽሐፍ እናወጣ ነበር ማሰቡ እኔም ብቻ ታሪክ መናገር ስላልፈለኩ ነው ስካሪ ያለውጣው ግን አሁን ሳው ሁሉ በየፊናው ስለሚያወጣ እስቲ ያለኝም ታሪክ ደግሞ ልበት ነው

0: ብዬ አስቤያለሁ። ያን ሐሳቡን አስተካክልልኝ። እዚህ በተጨማሪ ያመጣኋቸው የእስረኞች ወረቀት እርግድ ለሰረጽዮን ቢያበቃቸውም ባያበቃቸውም ሰዎችም ብዙዎቹ የሉ ግን ለትውልድ የሚያልፍ ለነሱ ለተወለዱ ሰዎች የሚያቆራ የህዝባችን አለ የሚባል ቅርስ ነው እዚህ የመጣሁት። ለዚህ ዋጋ ከፍየበታለሁ። በገንዘብ አይደለም፣ በገንዘብ ብቻ አይደለም፣ በህይወቴ ድረስ ተደግኖብኛል። በወዲህ በህይወቴ ድረስ ግን ማንንም አላስከተልኩ፣ ብቻዬን ነው ያረኩት። ለምን የራሴን ቤተሰብ ወይም ህብረተሰብ መውቀስ ሳይሆን መተባበር አንወድም፣ አንድ መሆን አንወድም። አንድ ሰው ሲያልፈው ይቀድመኛል ሁሉ ማቆጨናገፍና ማቆም ስለሚሆን ያንን ስለፈራውኝ አዎ ተስተካክሎልኝ አድርጌያለሁ። በዚያ መሐከል ብዙ ጓደኞቼ በመንግስት የሚሰሩ በትልቅ ስልጣን ላይ አምባሳደር በላይነሽ በነበረችበት ጊዜ ላይ ስልኬን ስደውል ማታጥብ ስብሰባ ብቶን ተነስታ ተቀብላ ትብብር ያደረገች፣ ሌሎችም እንደዚሁ ብዙ እንትን ረዱኝ። ያሰረጽዮን ሊቀመንበር አቶ አዲሱ ወዳጅ በነበረበት ጊዜ ወረቀት አጽፎ የኢትዮጵያ በእስራኤል ተወካይ ነው ብሎ ሰጥቶኝ ከመንግስት እጅ ያን ይዤ ያን እንደገና በማመልከቻ አመልክቼ ሳመለክት ብዙዎች ምን ሊያደርግልህ ነው አሉ። እፈልገዋለሁን ያልኩ ተፈቀዱልኝ እንግዲህ በማለት ተፈቅዶልኝ ብዙውን ወረቀት ይዤ መጥቻለሁ። እና ያነ በመጽሐፍም በሴሬትም ወይም በሙቪ እንደገና በቤተ መዘክር ውስጥ ተቀምጦ ለሚታይ የሚዳሰስ ታሪክ አለ። ያንም ደግሞ ተባብረን የምንሰራበትን መንገድ እየፈለግኩ ነው። ለዚያን ደግሞ ለመስራት ባለቤት ያርግን ነው የምለው።
1: ሌላ ጊዜ በደንብ የምንነጋገርበት ነው። አንተም እዚህ ስትመጣም ሆነ በስልክ ዛሬው በጣም ነው የምናመሰግን። አቶ ሴሞ እንዲሁም ደግሞ ጀንበር እና አቶ ሙሉ እናመሰግናለን።
2: ያም በጣም እናመሰግናለን። ኑሩልን። አንድነት ኃይል ነው።
1: አንድነት ኃይል ነው። እሺ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ከወይዘሮ ክብካብ ቸኮል ጋር በህብረተሰባችን ማህበራዊ ጉዳዮች ቃለ ምልልስ እናካሄዳለን። ክብካብ እንዴት አመሸሽ?
1: እንዴት አመሸችሁ? እንዲሁም የስራ ባልደረቦችና አድማጮችን በሙሉ
0: እናመሰግናለን። እንዴት ነሽ? እንዴት ነው እረፍት? እንግዲህ በጋው ልጆች እረፍት እያለቀ ነው። በልጆች ዙሪያ ብዙ ነገሮችን እንነጋገራለን በየጊዜው አስፈላጊም በመሆኑ። አሁንም ቢሆን ብዙ መሰራት ያለባቸው ወጣቶች ችግሮች አሉ። ወጣቶች አሁን ያሉበት ሁኔታ ብዙ ድጋፍ የሚያስፈልግበት ነው። ነገር ግን አንዳንዴ እኛ የምንከራከርባቸው ጉዳዮች ለዛ ሳይሆን መፍትሄ በማናመጣባቸው ጉዳዮች ነው እና እንዴት ነው እስኪ ያንችን ሀሳብ በዚህ ዙሪያ።
1: አዎ፣ እኔ ጥሩ ሀሳብ ነው ያነሳው ሰጠኝ። በጣም እኛ ወደፊት ወደ ምን እየሄድን ነው? እንዴት ምን እያመራን ነው? ምን እየፈጠርን ነው? በህብረተሰቡ ዘንድ ሰው ለጥሩ ነገር አመለካከቱን ለመቀየር ብዙ ለመለወጥ ምን ተባብረን እንስራ? ምን እናደርግ? እኛን የሚያስጠራ ነገር በምንልበት ሰዓት አዳዲስ ነገሮች እየመጡ ህብረተሰቡን ከሀሳቡና ከብዙ ነገሩ በላይ ጭረት እያመጣ ሁሉንም የሚረብሽ ሀሳብ ለሀገርም ጥሩ አይደለም፣ ለራስም ጥሩ አይደለም፣ ለእድገትም ጥሩ አይደለም እና ሌላ አንድ የሚያደርጉ ብዙ ነገሮች አሉ። የግላችን በኢትዮጵያዊነታችን ባበሻነታችን ያልተመለሱልን ጥያቄዎች ለመጠየቅ ለምሳሌ በሃይማኖት ዙሪያ ሃይማኖት ጠፍታ ያልተገኘች ለምንድን ነው? ይህን እንኳን እንደ አንድ ትልቅ ኢሹ ነው አንወያይበትም። ሌላ ነገር ኔጌቲቭ የሆነ ነገር ግን ሊያለያየን የሚችለውን መለያየት ሳንቱ ለመለያየት መፍቀድ ራሳችን በትንሽ ነገር ብዙ ትልቅ ደረጃ ደርሰን ሌላ ውስጥ ሃይማኖት የለ ብሄር የለም እየገባን ነው። ይሄ ነገር መቆም አለበት። በተለይ በእናንተ በሬዲዮ እናንተንም ወደ ህብረተሰቡ እንደዚህ ያሉታዊ ነገር እየወሰዷችሁ ጥሩ አይደለም። ጋዜጠኛ ከፖለቲካ ከሃይማኖትና ከመድሎ ነፃ የሆነ እስከሆነ ድረስ የፈለገውን ይመን። እዛ ውስጥ ክርክር ውስጥ ሲገባ
0: የጋዜጠኝነት መርሁም
1: አይደለም።
0: የጋዜጠኝነት መርሁም እኮ ጋዜጠኛ ከሃይማኖት ከፖለቲካ ገለልተኛ መሆን አለበት። እና አንዳንድ ጊዜ አንዱን ደግፎ አንዱን ተቃውሞ ምልሽ እንደዛ ሲባል ያ ጋዜጠኛ እምነት የለውም ፖለቲካ አቋም የለውም ማለት ሳይሆን
1: የራሱን አመለካከት በውስጡ ነው። እዚህ ላይ ሁሉ ህብረተሰብ በአንድ እይታ ማገልገልና ማገልገል እስከሆነ ድረስ ማለት ነው። አሁን ለምሳሌ በኮሌጅ በዩኒቨርሲቲ ደረጃ መምህርነት ስትማር መስቀል አድርጎ መምህር ማስተማር የለበትም። ምክንያቱም እዛ ላይ ያን አንድ ሙስሊም ተማሪ እሱ እዛ አንዱ ክፍል ላይ አድሎ ቢያደርግ እሱ እንደዚህ እንደዚህ ብሎ የሆነ ቴንሽን መስረቅ ይሆናል ተብሎ የትምህርት ቤት የሚሰጥበት አጋጣሚ ያለ ነው። የሃይማኖትን መገለጫ እንኳን በልብ አድምገ ምክንያት በዛ ላይ ብዙ ሰዎችን ነው የምታስተናግድ። አሁን ደግሞ ከዚህ ላይ ህብረተሰቡ ትንሽ ሰዎች ውዝግብ ፈጥረውባቸው እዛ ደግሞ ወደ እናንተ እየደረሰ ነው። ይህ እዩት
0: በውስጥ ይህንን እንግዲህ አድማጮቻችን
1: የተከበረች ናችሁ። ሁሉን ኢንፎርሜሽን እኛ ቴሌቪዥን ምናምን ቁጭ ብለናና ቁጭ ምናምን እንደዚህ ሁሉ ሩጫ ነው። ይህ ግን በሬዲዮ በቴሌፎን በተለያዩ ነገር ፌስቡክ እየሰማን ነው። የሀገራችን ሁኔታ እያወቅ ለኛ ትልቅ ጥቅም ነው ያለው የእናንተ ትንነት እና ይሄ ነገራት ደግሞ በዚሁ እንዲቀጥል ነው እንጂ በጊዜያዊ አሉባልታ ነገሮች ሌላ ክስተት እንዳይመጣ ጥንቃቄ ታደርጉ።
0: ችግሮች ሃይማኖታዊ የሆኑ ችግሮች የሚመለከታቸው ክፍሎች በተለይ በሃይማኖት ኃላፊነት ያለባቸውም ቀርበው በዚህ እንግዲህ ዜጎች ማለት የመወያየ ሀሳቦችን ያቀርቡ። ነገር ግን የመወያየ ሀሳቦች አንዳንዴ መቋጫ ከሌላቸው ችግር ነው የሚሆን በህብረተሰባችን ውስጥ እየተጀመሩ ያልቃሉ። አሁን
1: የሃይማኖት ችግር አሳም በላይ አይፈታም ይሄ ነው እና ይሄ ደግሞ ብዙ ነገር ማህበራዊ ቀውስ ያመጣብናል።
0: ለችግሩ እንግዲህ የሃይማኖት አባቶች ቁጭ ብለው ይወያዩባቸው፣ ከሚመለከታቸው አካላት ጋር የመንግስት ባለስልጣናት ይጻጻፉ። ችግሮች ካሉም እኛ ያንን አቅጣጫ ማሳየት ካልሆነ በቀር ሌላ ጣልቃ መንገባበት ነገር የለም። አሁን የትምህርት ዘመን እየቀረበ ነው፣ ብዙ መስራት አለብንና እስኪ ለአዲሱ የትምህርት ዘመን እንዲሁም ደግሞ ወጣቶች ህብረተሰባችን በኢኮኖሚ የተሻለ እንዲሆን ምን ማድረግ አለብን? በተለይ ወጣቱ ክፍል አሁን እንደምታውቂው ውትድርና ማገልግሉ አሁን ቤት የመግዛት አቅምም የለውም ትዳርም ይዞ አቅሙ ሁሉ በጣም አነስተኛ ነው። ምክንያቱም የቤት ዋጋ ጣሪያ ላይ ደርሷልና እኔን ጥሩ ደረጃ ለመድረስ እንደው ለወጣቱ ምን ማድረግ አለብን? ከወላጅም ብዙ ድጋፍ ያስፈልጋልና
1: ይሄን ነበር እኔም ቀደም ለም ብዙ የሚያወያዩ ነገር አለ ያልኩት ነውና ቀደም ማቶ አሸርተን ታውን ይገልጾታል በብዛት ብዙ ችግሮች አሉብኝና ብዙ አሁን እዚህ ሀገር ወጥቶ እንደዚህ ቸገረኝ ስላላለ አይደለም ብዙ ነገሮች ልጅ የትምህርት ቤት ክፍያ የመሽካን ካለ የመብራት የምን ስትል ገቢህና ወጪ የማይመጣብ ጸንበት ደረጃ አለ። እና ዳ ደግሞ ያገስት በደር እየወለደም ይልና ልሰራም ባሰራም ዳን ይጠብቅ እነዛ ነገሮች አሉና ልጆቻችን ግን እንደዚህ ተለፍቶላቸው ከገብሙኒ ካለው ነው ያሉ ይህ ነው ያሉ ሚለውን ደግሞ ማየት ያስፈልጋል። ልጆቻችን ለምን ተፈልገው ቦታ ላይ አልሆኑ? የኛ ችግር ነው የመምራን ችግር ነው የትኛው ነው ብለን ደግሞ ያን ሁሉ እያየን አይደለም። እና የሚገባንን ነገር እያወቅን ነው ለኛ የሚያስፈልገን ነገር እየደረሰን ነው ወይ ከማን ይህን ነገር እየጠየቅን ነው? እርዳታዎች፣ የተለያዩ ድጋፎች በትምህርት ዙሪያም በብዙ ነገርም አለ። ይህ ነገሮች እየጠየቅን ነው። ትምህርት እኮ እስከ መማር ድረስ እኛ በጣም ጥሩ ቻንስ ነው እስራኤል የሰጠችን ትልቅ ቻንሶች አሉ። ባለማወቅን ያሳለፍ ናቸው። በተለይ ማርካስታ ላይ ሆነ ብዙ ሳናውቅ ያሳለፍ ናቸው ቻንሶች አሉ። እና ደግሞ ተን ደግሞ የትምህርት እድል አሉ የተለያዩ ሚልጋዎቹ የተለያዩ ብዙ ነገር አለ። ከኛ ካልተጠቀምንበት ልጆቻችን ደግሞ እንዲጠቀሙበት ምን ማድረግ እንደመጠየቅ አለብን የሚለውን ነገር ደግሞ ማየት ያስፈልጋል። እና ይህን ብንነጋገር አሁን እኔ በባለፈው የሆነች ነገር ሲሄዱ እንዴት እቃህን ንብረትን ዋስትና ማስያዝ እንደሚችል አየሁት በልጄ። ወዲያውኑ ኢንፎርም ያደረኩ ለምን እኔ ብቻ ለሚጠቅማል ሌሎችም ሰዎች እንዲጠቀሙ ገባ። የሆነ ነገር ህብረተሰቡ ያላወቀውን ለማሳወቅ አንተ የተጠቀምበት ነገር ለህብረተሰቡ እንዲጠቀም በዚህ ምርቅ አጋጣሚ እንዲወደው ስላለ የምናገሩ ትልቅ ነገር ነው።
0: በጣም
1: ነገር በቃ ለሌላ ነገር ከምንሞት እኛ እስኪ እኛ ኮነን በቃ ነጮች እኮ በጣም እያሾፉብን ነው እየታቁብን ነው እየታዘቡን ነው ራታችን
0: ነው። ለምሳሌ ሰሞን ባለፈው ሳምንት በነበረው የአውሮፓ የአትሌቲክስ ውድድር ለሀገር ኩራት የሆኑ ሜዳሊያ ያመጡ ምኛው ልጆች ናቸውና እንዲህ አይነት ቦታ ላይ እንዲደርሱ ለነሱ አሁን ድጋፍ ህብረተሰባውን በነሱ ዙሪያ ብዙ ሲያወራ አይደመጥም። እዛ ባላ ልጆቻችን ድጋፍ የላቸውም እንኳን ቢያንስ እንኳን በአካባቢው ለነሱ አሁን ለማበረታታት እንኳን ጥረት አላደረግንም።
1: ምን አለ መሰለ አይደለም በህብረተሰብ ደረጃ አንድ ልጅ የሆነ ታለንቱን ተበቀህለት እዛ ትልቅ ደረጃ ሊደርስ ጥናት ነው የሚጀመረው። እሷማ ነገ ልጃ ሊያሳልፍላት አይደለም እኛን ቶማት እሷማ እንደዚህ ነገ እንደዚህ አርጎ ብር ሊያሳፍሳት እኮ ነው ምናምን ይህ ምቀኝነት አትሳን ለቅ እኮ ነው እኛ ተቃዋሚ እየሆን ነው የምንወጣው። አይገርም ያንን ሰው ግን አንድ የኛ ልጅ እያሳደግ ነው ነው አውቃለሁ። እና አንዲት ጎረቤቴ እስከ ልጇ ልጄን በቃ አንተ ደህና ደረጃ ውጣልንና ስናይ በቴሌቪዥን ይሄ ልጅ እኮ ያሳደግ ነው ነው ብለን በኩራት የምንነጋገርበት ልጅ ነው የምትሆን ምናምን ይሉታል ልጅ ማለት ነው ግርፋት ስንት እየሞከረ እና በጣም ገረመኝ። በቃ ከሲዋራት መጥቼ ነው ጻን ይዤ በአካላ በጭመ ጨዋታ ምናምን ሞራል ተሰጠው ነበር። የሚገርም ነገር እንደዚህ አይነት ስንት ሰዎች ነው ያሉ እንደውም ለምሳሌ ያልፍላት ነው ነገ ትላንት ነው ነገ እንዲሷል ዝንጀዝ ይወጣ ምናምን ብሎ ስንት ይነቃል። ይህ ነው ከራስ ከቤተሰብን አንጀምር ከባድ ጻፈድ እና ያንዱ እድገት ያንዱ ጥሩ ነው። እንኳን እስራኤላዊ ሆነ ነጭ እንኳን ጥሩ ቦታ ሲደርስ ደስ ይላል። እስራኤላዊ ሂጃውን የሚመስል ወንድም ሲናገሩ ከኔ በፊት ሲናገር የነበሩ እንዴት ደስ ይላል። በቃ እንደዚህ አሁን በዓለም ደረጃ ሃይማኖትን ሀገርን ለማሳወቅ ትጥራለ እንጂ እዚህ መፋት መመላለሱ ምናምን አይጠቅምም።
0: ለልጆችም
1: ለልጆቻችን ቅናሽ እንዲደረግ ክፍያው እንዲቀንስ ብዙ ልጆቻችን ታሪታቸውን ይዘው ነው ቤት የተቀመጡ ከኢኮኖሚ አንጻር ከብዙ አንጻርና ከከንቲባ ጋር ከመዘጋጃ ቤት የትኛውን አካል ሂዶ መነጋገር እንዳለባቸው ምናምን ያን መጠያየቅ ያስፈልጋል። በዚህ ባለሙያዎች መጡ የሚናገሩ ሁሉን ነገር ከሰሙት ይጠቅማል። እዚህ የምታቀርቧቸው ባለሙያዎች በእውነት ከአስር ሁለት ሶስት ሰውን ያወጣልኝ እነሱን ሀሳብ መቀበል በጣም የሚጠቅም ይጠቅም ሀሳብ ነው የሚሉ
0: እንግዲህ እኛም ማበረታታት አሁን ለምሳሌ እንደ የህብረተሰቡ ተወካዮች በዚህ አጋጣሚ አሁን በስፖርቱ ዓለም ጥሩ ደረጃ ደርሰው ሀገሪቱንም ህብረተሰቡንም በጥሩ ላስጠሩ ልጆች ለሚያስጠሩ ልጆች ኑስኪ ብሎ የምስጋና ነገር ምሽትን ማዘጋጀት ይገባል የሚል ሐሳብ አለ። ሲያጠፉ ብቻ ወይም ደግሞ ችግር ሲፈጠር እዚህ ሀገር ወጣት ማለት አይደለም ጥሩ ነገር ሲያመጡ እስኪ አንዱ ባለ ስልጣን የሆነ የሚያበረታታ ነገር ያደርግ እስኪ እንየውና
1: አዎ በሙዚቃው ዘርፍ ሲሳተፉ ልጆችን በስፖርት በኳስ ሲሳተፉ ብዙ አሉ። እነዛ ልጅ መጥ በየወረዳው እንትን የነዛ ሀገር ወረዳ ተጠያቂ አቀባበል ማድረግ ከዛ የዛኛው ወረዳ ከነሱ መንፈሳዊ ቅናት ይኖረዋል። በቃ ውድድር ይኖራል። እኛ ደግሞ እናስጠራለን ምናምን የልምድ ሰርም እኮ ይደራረጋል እኮ እና ይህን ነገሮች
0: ጥሩ ሀሳብ ነው። ጥሩ ሀሳብ ነው። ወይዘሮ ክብካብ በዚህ ዙሪያም እንግዲህ ሀሳብ ያላቸው አድማጮቻችን ደውሉልን እናሳትፋለን። ወይዘሮ ክብካብ በጣም ነው እናመሰግን። መልካም ምሽት ተመኝ።
1: በጣም አመሰግናለሁ አድማጮችም እናንተም
0: እሺ እናመሰግናለን። ቻው ቻው። የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን እዚህ ላይ ተጠናቀቀ። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። ለቴክኒክ ባለሙያችን ዳኒ ሩኪ እንዲሁም በፕሮግራማችን ለተሳተፉት በሙሉ በጣም ነው እናመሰግነው። ነገ ጧት 6 ሰዓት እንደገና እንገናኛለን። በያላችሁበት መልካም ሌሊት። በሐሳቦች ዙሪያ ተሳተፉ ግን ህብረተሰቡን እንደሚያደርግ ችግሮችን ደግሞ ሊቀርፍ የሚችል ሁኔታ ላይ ብንዋይ ጥሩ ነው እንላለን። መልካም ሌሊት እንመኛለን። በደህና ደሩ።